0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።
2: አናስተልን የተከበራችሁ አድማጮቻችን እንደምን አደራችኋል። እነሆ ለተሮብ የጧቱ ስርጭታችን ይዘን ቀርበናል። ዛሬ ለቱን ደብራያን ዘመን አቆጣጠር አዮም ዮምር ቪ ዩድኪሜል በኢሉል ሄታፍ ሽምፔቫብ ሲሆን እንደ አውሮፓ ዘመን አቆጣጠር ኦጉስት 26 2026 ለኢትዮጵያ ዘመን አቆጣጠር ነሐሴ 22 2018 ነው። ለተለመደው ስርጭታችን እስከ ጧቱ 7 ሰዓት ድረስ ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ከስቶች ናምባቢያን ምን ይዞ ቀረቡ የሚሉትንና የስልኩ ይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያልን ወደ ዜና ወስደችኋለሁ። በቅድሚያም አርስተ ዜና ኢታማጆር ሹም ብርጋዴር ጄኔራል ኢያል ዘሚር የክኒሴት አባል ስኩኮት ባደረጉት ድርጊት ተቆጡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከኮሎ ኮንግረሳቸው የሳውዲ አረቢያን የኒውክሌር ኃይል ማመንጫ እንዲኖራት የፈቀዱበትን ርዕስ ለኮንግረሱ አቀረቡ። በዚህ እንዳለ አሜሪካ ድምጻዊት ዶሊ ፓርቶን በ80 ዓመቷ ከዚህ ዓለም በሞት ተለየች። የዛሬ መኪና አደጋ ሶስቶች ቆሰሉ የሚሉት የሰዓት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆም ኢታማጆር ሹም ብርጋዴር ጄኔራል ኢያል ዘሚር በክኒሴት አባል ጽቢ ላይ መቆጣታቸው ተገለጸ። የክኒሴት አባል ጽቢ ስኮት በትናንትናው ዕለት በአንድ አረብ እስራኤላዊ መንደር በመሄድ ለሽብርተኛ የተቋቋመ ሐውልት ራሳቸው በመዶሻ ሲያፈርሱ ታይተዋል። ይህም በዓለም አቀፍ ደረጃ ቁጣን አስከትሏል። መከላከያ ካሁን በኋላ በእንደዚህ አይነት ቦታዎች የክኒሴት አባል እንደፈለጉት ገብተው እንዲዘዋወሩ ፍቃድ አንሰጥም ሲሉ ማስተውቀዋል። ምክንያቱም የዚህ አይነት ድርጊት በካሁን በኋላ ያለውን የፖለቲካዊ ሚዛን ሊጫወቱበት ወይም የሚያደርጉትን ጉብኝት ለፖለቲካ ፍጆች ይጣቀሙበት ይችላሉ የክንሴት አባሎች በማለት ለዚህም ፍቃድ እንዳይኖር አስታውቀዋል። ይበዚህ እንዳለም መከላከያ ሚኒስተር የመከላከያው ኢታማጆር ሹም እንዳስታወቁትም የመከላከያ ሰራዊታችን በእነዚህ አይነት ቦታዎች የሚያደርገውን ስራም ሊያደናቅፋል። ስለዚህ ካሁን በኋላ የዚህ አይነት ፍቃድ ባንሰጥ ጦሩ ነው ሲሉም መናገር ተገልጿል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለኮንግረሳቸው ለሳውዲ አረቢያ የኒውክሌር ኃይል ማመንጫ እንዲኖራት ያቀረቡትን እቅድ ለኮንግረሱ አቅርቧል። እንደሚታወሰው ሁሉ ፕሬዚዳንት ዶናልድ ትራምፕ ለሳውዲ አረቢያ የሰላም የኃይል ማመንጫ የኒውክሌር ተቋም እንዲኖራት መፍቀዳቸው ይታወሳል። ትናንት ለኮንግረሳቸውም እንዲያጸድቅላቸው አስታውቀዋል አቅርበዋል። ይህ የሚሆነው ግን ሳውዲ አረቢያ ወደ አብርሃም ስምምነት ስትቀላቀል ብቻ መሆኑን ፕሬዚዳንቱ በተደጋጋሚ አስታውቀዋል። በዋሽንግተን የሚገኘው የሳውዲ አረቢያ አምባሳደር በጉዳዩ ተጠይቆ መልስ ከመስጠት ተቆጥቧል። አሜሪካዊት ድምጻዊ ዶሊ ፓርቶን ከዚህ ዓለም በሞት ተለየች። ድምጻዊቷ ዶሊ በ80 ዓመቷ ባደረባት በሽታ ከዚህ ዓለም በሞት መለየቷ ተገልጿል። ቀደም ብሎ በተለያዩ በሽታ አይነቶች ሊኖራት የነበረውን የሙዚቃ ምሽት ኮንሰርት ደጋግማ ደሊላ ወዳልታወቀ ጊዜ ማስተላለፍ ወይም ታወስ ነው። አሜሪካዊው በሞት እንደተለየችም አሜሪካውያንም በሞቷ እጅግ በጣም ማዘኗን ተገልጿል። ፕሬዚዳንት ዶናልድ ትራምፕም ዶሊ ፓርቶን ምርጥ ድንቅ ሙዚቀኛ ተዋናይ ነበረች፣ እንደሱ አይነት ማንም አልነበረም፣ ወደፊትም አይኖርም በማለት የተሰማቸውን ሀዘን ገልጿል። በማከታተልም አሜሪካ ለአንድ ሳምንት ያህል ባንዲራ የአሜሪካ ባንዲራ ዝቅ ብሎ እንዲውለበለብ ትዕዛዝ አስተላልፈዋል። ዛሬ በደረሰ የመኪና አደጋ 3 ሰዎች መቁሰላቸው ተገለጸ። የአደጋው የደረሰበት በቴላቪቭ ምናይም በግን በተሰኘ ጎዳና ሲሆን አንድ በኤሌክትሪክ የሚሽከረከር ኮርኪነት ወይም ባይሳይክል ከመኪና ጋር ተጋጭቶ በደረሰ አደጋ እንደሆነ ተገልጿል። በሌላ በኩልም የአንድ መኪና የቤት መኪና ከጭነት መኪና ጋር በመጋጨቱ የ30 ዓመት እድሜ ክልል የሚኖሩ 2 ግለሰቦች መቁሰላቸው ታውቋል። በኦራኪባ በአንድ ግለሰብ ባልታወቀ መንገድ በተተኮሰበት ጥይት መቁሰሉ ተገልጿል። ይህ የ55 ዓመት ግለሰብ ሲሆን በባልታወቀ ሁኔታ በተተኮሰበት ጥይት በጽኑ ቆስሎ መቁሰሉ ተገልጿል። በመገን ዳቪድ አዶም የመጀመሪያ ዳታ ሰጪ በቦታው ተገኝቶ የመጀመሪያ ዳታ ካደረገለት በኋላ ከደራ ወደሚገኘው ኢለሊያፌ ሆስፒታል ለቀጣይ ሕክምና ተወስዷል። ፖሊስ የግለሰቡ በምን አይነት ምክንያት እንደቆሰለ ከየት እንደሆነ እየመረመርኩ ነው ሲል ማስተውቋል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንዳሉት አሜሪካ በኢራን ላይ ድጋሜ ወታደራዊ ጥቃት አትወስድም ሲሉ መናገራቸው መነጋገሪያ መሆኑ ተገልጿል። የአሜሪካ መንግስትም በአሁኑ ሰዓት የጦር ከመምዘዝ ይልቅ በኢኮኖሚ ጫና በመፍጠር ኢራን መንግስትን ማዳከም ነው ሲሉም ተገልጿል። በተለይ የኢራን የባህር ወደብ በመዝጋት እንዲሁም የሆርሙዝ የባህር ወሽመጥን ጨምሮ በመዝጋት ኢራን ብቸኛ አገር በማድረግ ሳትወድ በግዷ ወደ ድርድር ለሰላም ድርድር እንድትመጣ ማድረግ ነው ሲሉ ሲናገሩ ተደምጠዋል። አሜሪካውያን በተለይ የሆርሙዝን የባህር ወሽመጥ ደቡባዊ ክፍል በተቀበረው ፈንጂ በመልቀምና በማንሳት ለመርከቦች መተላለፍ እንዲተላለፉ ማድረጓ በመጠኑም ያህል በዓለም ላይ የተፈጠረውን ጫና ኃይል የኃይል ጫና በመጠኑ ሊቀርፍ መቻሉን ተገልጿል። ይበዚህ እንዳለ አንዳንድ የኢራን ከፍተኛ ባለስልጣናት እንደሚናገሩት አሜሪካ በዚህ አይነት ኃይሏ የምትቀጥል ከሆነች ኢራን በአካባቢው ያሉ የፋርስ ባለሰላጤ ሀገራትና ከአሜሪካ ጋር አብረው የሚተባበሩ ሀገራትን ማጥቃት እንደምታጠቃ ከወዲሁ እየዛተች ትገኛለች። የኢራን ፕሬዚዳንት ሐማናይ የኢራን የአያቶላ ሁነው የተመረጡት መጅሃሂ ምናልባት በሕይወት ላይኖሩ ይችል ይሆናል በማለት በተለይ ወደ አባታቸው አሊ ሐማናይ መቃብር ላይ ፎቶግራፋቸውን እየያዙ ሰዎች እየሄዱ ሐዘን እየገለጹ ነው ተብሏል። አንዳንድ ዜናዎች እንደሚያመለክቱት ልጃቸው ሐማናይ ምንም እንኳ በሕይወት አለ ቢባልም ነገር ግን እስካሁን ድረስ አልታየም፣ ሲናገርም አልተደመጠም። አንዳንድ ከፍተኛ ባለስልጣናት እንደሚናገሩት ሐማናይ ምናልባት ሞተው ይሆናል፣ አልብዛም ደግሞ ኢሯሙህ የምንለው ወይም በሞትም በሕይወትም መካከል ላይ ይገኛሉ ሲል መነገራቸው ተገልጿል። በመጨረሻም የአየር ጸባይ ሁኔታ ምናልባት ሙቀቱ መጠን ትንሽ ይጨምራል፣ ለውጥም አይኖረውም ከነበሩት ከትናንትም ዛሬ። የሙቀቱ መጠን በዲግሪ ሴንቲግሬድ ኢየሩሳሌምና አካባቢዋ 33 ዲግሪ ሴንቲግሬድ፣ ቴል አቪቭና አካባቢዋ 32፣ ሃይፋና አካባቢዋ 31፣ ቤርሸባና አካባቢዋ 36፣ ኢላትና አካባቢዋ 42 ዲግሪ ሴንቲግሬድ እስከ እኩለ ቀን ደስ ይሆናል ይላሉ የዘርፉ ተመራማሪዎች። ክብራትና ክብራን አድማጮቻችን፣ የጠዋቱ ዜና የስካሁኑ ነበር።

የተከበራችሁ አድማጮቻችን አሁን ደግሞ ጋዜጦች ለአንባቢያን ምን ይዘው ቀረቡ ቢሉን መለከታለን። ሶስቱም ጋዜጣ ፍለፍ ተላሉ የዲዮታሮኖት ሃሬትስና ማሪ ሶስቱም በተለያየ ርዕስ በመጀመሪያ አስፋናቸው ላይ ያሰፈሩት ነው። አንድ አይነት ርዕስ ነው ይዘው ተቀረቡት። በተለይ የክንስቴት አባል ጽቤስኮት በትናንትናው ዕለት ባደረጉት ድርጊት በከፍተኛ ደረጃ ጋዜጦችም ተመልክተውታል። ስትራ በትራና ያያለን በየዲዮታኖን በመጀመርበት ሰዓት በአለም አቀፍ ደረጃ እስከሚባል ድረስ የክንስቴት አባል ጽቤስኮትን ሂደት አውግዘዋል። የሀገሪቱን የእስራኤልንም ገጽታ በመጥፎ እንዲታይ ያደርገዋል በማለት በሰፊው ተጽፏል። ሞደሻ ይዘው ይህ የተቋቋመ አንድ ለሽብርተኛ የተዘጋጀ ሐውልት በመዶሻ ሲያፈርሱም ይታያል። ከማከታተለም ቲል በለስቲ ይመስል ይላል። እንግዲህ የሁላችንም የምናስታውሰው በስፖርት በቅርጫት ላይ በቅርጫት ኳስ ዙሪያ ከፍተኛ ድሎችን ለእስራኤል ሀገሩ የሚያመጣውን ሚኪ ቢርኮቪች አሁን ያለበት ተጨባጭ ሁኔታ የጤናው ሁኔታ እጅግ በጣም አሳዛኝ ነው። በክ የመርሳት ችግር እንዳለበት የመርሳት በሽታ እንደተያዘ በዚህ ዙሪያም ከ150 ሺህ በላይ እስራኤላውያን በዚህ አይነት በሽታ እንደታመሙ ይገልጻል። ይሉለው ስገባ ብለን ስናይ የሀበሪክ ንሴት ወይም ክንስት አባል ጽቢስ ኮትን ድርጊት ብዙ ሰዎችም እያወገዙት ይገኛሉ። በዓለም ደረጃም ብለናል። በዚህ ጋዜጣ ላይ አሬላ ሪንገል የተሰኘች የዘወትር አስተያየት ጻፊ ስትዘን ጽቢ ኒንጃ በማለት የጻፈችዋል። ልክ እንዲህ የክንስት አባልን ድርጊታቸውን በመውገዝ ማለት ነው። አዎ አንዳርታው ወይም ይህ የመታሰቢያ ሀውልት ሽብርታ የመታሰቢያ ሀውልት ከመጀመሪያው ሲሰራ ወይም ሲቆም መከላከያ ወይም ለዚህ ኃላፊ የወሰደው ሂዶ ቦታው መፍረስ ነበረበት። ነገር ግን ትናንት የተደረገው ድርጊት ግን ይሄ ማን አለብኝነት እና የእስራኤልን ገጽታ የሚያቋሽሽ ድርጊት ነው በማለት ይህን ድርጊት መንቀፏን ታስታውቀዋል። ይህ በዚህ እንዳለ ይሁዳና ሰማርያ አካባቢ ከ800 ሺህ በላይ ለው 800 የተለያዩ የአምባ ጓሮ ድርጊቶች እንደተፈጸመና በጣም ከሚያሳዝን አንጻርም አንድ በክራንች አንድ ጉሪ ተቆረጠ ፍልስጤማዊ በአንድ ይሁዲ በዱላ ሲደበደብ የሚያሳይ ፎቶግራፍ አለ። ይሄም በዓለም ደረጃ ከፍተኛ ቁጣን ያስከተለ ነው። ይሄም በድጋሜ ለእስራኤል ግጽታ ጥሩ እንዳልሆነ በክራንች የሚሄድ እግሩ የተቆረጠ ሰውዬ እንዲሁ መደብደብ እየተደበደቡ የሚያሳይ ፎቶግራፍ መቀረጹ ወደ ስም በምንመጣበት ሰዓት በአካባቢው በነበረ ካሜራ በተቀረጸ የመከላከያ ወታደርም ቦታውን ድረስ አብሮ በመሄድ የክንሴት አባል ጽቤን የደህንነቱን ጉዳይ እንደሚጠብቅና ይሄም ወታደሮቻችን አደጋ ላይ የሚጥል ድርጊት ነው በማለት እዚህ ገጽ ላይ ተጽፏል። ወደ ፖለቲካው ስንመጣ 2026 ምርጫን በተመለከተ በተለይ በቀኙ ርዕዮተ ዓለም የፖለቲካ ርዕዮተ ዓለም ተከታዮች ቪንተር የቀድሞ ጄኔራል አዲስ ፓርቲ አቋቁሟል፣ ያም ልናስተካክል ነው የምንመጣው በማለት በትናንትና ሁለት አዲስ ፓርቲያቸውን ለህዝብ ይፋ አድርጓል። ይህ በዚህ እንዳለ ሰማዩና ነጭ ፓርቲ አሁንም አንዳንድ አብረው የነበሩ የክንሴት አባላቶች ወይም የፓርቲው አባል የነበሩት እየለቀቁ እንደሄዱና ከነበሩት ባሻገር ከ9ኙ 6ቱ እንደለቀቁና 3 ብቻ እንደቀሩ

እነሱም የክነሴት አባል ፕኒና ታምኖሸቴ እንዲሁም የክነሴት አባል ሚካኤል ቢቶን የክነሴት አባል አሎን ሹስተር ብቻ እንደቀሩ ሌሎች ፓርቲውን ለቀው የወጡት ባልደረቦቻቸው በመሪያቸው ላይ ከፍተኛ ቁጣ እንዳለባቸው እየተቆጡ እንደሚናገሩ አስተውቀዋል። ከዛም በማከታተል በዚህ ጋዜጣ ላይ በሰፊው የተጻፈው ቀደም ሲል በዜናም እንደተመለከትኩት አንዳንድ የኢራን ከፍተኛ ባለስልጣናቶች ውስጥ ለውስጥ እንግዲህ ሲናገሩ ሙሽታባ የአሊ ሀመናይ ልጅ ወራሽ ተብሎ በስልጣን ላይ አሁን አለ የሚባለው በህይወት እንደሌለ አልብዛ ግን ያው አልሞተም በህይወት አለ ማለትም አይቻልም ሙቷል ማለትም አይቻልም ደረጃ ላይ እንዳለና እሱንም በማሰብ ወደ አባቲው የቀብር ቦታ ፎቶግራፉን ይዞ በመሄድ እዛ ሀዘናቸውን እየተወጡ ነው ይባላል ለሚል ቅብሲህ ዙሪያም እንዳንድ የሚናገሩት ነው በህይወት እንደሌለ እየተነገረ ይገኛል። ሶሪያ ያለችበት አቅጣጫ ወዴት እየሄደች ነው የሚል በትልቁ የተጻፈ ጽሑፍም አለ። በተለይ ጁሊያኒ ወዴት ነው ፊቱ? ወደ እስራኤል ወይስ ወደ ቱርክ? ቱርክ ነው በተለይ በሶሪያ ውስጥ ራሷን ለማደራጀት ከፍተኛ ጥረት እያደረገች የምትገኝበትና ጁሊያኒ ወዴት እየሄደ ነው አመለካከቱ? እንዲያውም አንዳንዶች እንደሚትላል እዚህ ገጽ ላይ እንደተጻፈው ሽብርተኛ በሱፍ የመጣ ሽብርተኛ በማለት ያው የተናገሯቸውም ይገኛል። ከዛም በማከታተል የተለይ ሚኪ ቢርኮቪችን ያል በሱ ዙሪያ እንግዲህ የመርሳት ችግር እንዳለበትና እንዳውም ባለፈው በዚህ ሳምንት ውስጥ በሁለተኛው ቴሌቪዥን ጣቢያ ውስጥ ቀርቦ እንደተናገረው በጣም ቤተሰቦቹ ችግር ላይ እንዳሉና እናቱ በህይወት ያለች እንኳን በቃ እናቱ በህይወት እንደሌለች አድርጎ ስለ እናቱ በጣም እንደሚያዝን እና እንደሚተክዝ የሚያደርገውንም እንደማያውቅ ትልቅ የመርሳት ችግር የመርሳት በሽታ እንዳለበት ያሳይቷል። በዚህ ላይም ከ150 ሺህ ቤተሰቦች በእስራኤል ውስጥ በእንደዚህ አይነት ችግር የታመሙ ግለሰቦች እንዳሉ በሰፊው ተገልጿና ያለን። በትምህርት ሚኒስቴር እንግዲህ 6 ቀናቶች ቀርተውታል አዲሱ ትምህርት ዘመን ሊከፈት። በአንዳንድ በጎ አድራጊ ግለሰቦች ወደዚህ ወደ ትምህርት በመምጣት ወደ ትምህርት በመምጣት ያለውን እናድናለን የእስራኤል የሀገረ እስራኤል የትምህርት አሰጣጥ ሁኔታ ከጊዜ ወደ ጊዜ እየተላከመ በተለይ የአስተማሪ እጥረት እንዳለ እየተነገሩ ይገኛል። በዚህ ላይ እነኚህ በጎ አድራጊ የተለያዩ በሃይቴክና በተለያዩ ከፍተኛ ስራ ቦታ ሲሰሩ የነበሩት ያኔ ስራ ቦታ እየለቀቁ እየመጡ ወደ ትምህርት ቤት እየተቀላቀሉ በማለት የተጻፈ ጽሑፍ አለ። ህፃን ሃይማኖት ካሳው ከተጠለፈች እንግዲህ መዳረሻዋ ከጠፋ 900 ቀናትን አስከትሏል። ቤተሰቦቿ በትናንትና ሁለት ከፕሬዚዳንት ኢትስሐቅ ሄርጾግ ድረስ በመሄድ ያላቸውን ሁኔታ ገልጸዋል። ፕሬዚዳንቱም ሃይማኖት መመለስ አለባት፣ ሃይማኖት በተለይ የሸባክ ገብቶ ለምን አይፈትሽም ለምን አይፈልግም በፍለጋው ለምን አይቀላቀልም በማለት እንዳውም መድሎ እንዳለ የሚገልጽ ሁኔታ ለፕሬዚዳንቱ ጋር የተነጋገሩበት ሁኔታ አለ። በተለይ ሻባክ የተሰኘው ደህንነት ክፍል ለምን ገብቶ እንደማይፈልግ እስካሁን ደስ የተገለጸ ነገር የለም። ይሄ ምናልባት መድሎ ነው ወይ አለበለዚያ ባለፈው ጊዜ የአራት ዓመት ህፃን አሽክሎን ውስጥ የጠፋውን ማን እንዴት ገብቶ እንደፈለጉት እና አውቀው የተደበቁ የጠፉትን ሁለት እስራኤላውያን እናትና ልጅ እነሱን ፍለጋም ለዛም በውጭ ሀገር ውስጥ ምን ያህል ሸባክም ሆነ ሞሳድም ራሱ ለሀብ 40 ሸለሸው ሸተሰኘም ሁሉም እንዴት እንደተረባረቡ አይተናል። ምን ነው በሃይማኖት ላይ ይህን ነገር አያደርጉም በማለት በጥያቄ መልክ ከፕሬዚዳንቱ ጋር ተነጋግረዋል። የሃይማኖት ስትቀርጽ ስለው የነበረችትንም ስዕሎች ለእና ጓደኞቿ የሳሉትን ስዕል ለፕሬዚዳንቱም
እንደስጦታ ነገር አብርክቷል። ቆይት ብለን ከሃይማኖት አባት ከቶ ተስፋይ ከሰው ጋር ቆይታ እናደርጋለን። ወደ ሐሬት ጋዜጣ በመንመጣበት ሰዓት ሐሬት ጋዜጣን በተመሳሳይ መልኩ የክንሴ ታባል ጽቢ ኮትን አካሄድ እጅግ በጣም ነቅፏል። ይሄም አምባገነንነት ነው፣ አምባገነንነታቸውም በ መከላከያ ሰራዊት የታጀበ ነው በማለት በሰፊው እየጠፍሶችም ይገኛል። የዚህ አይነት ሂደት ጥሩ ነው እንዳልሆነና በተለይ የእስራኤልን ገጽታ የሚያቋሽሽ ነው በማለት በሰፊው ጻፉት እንደታሉ። በዚህ በኋላ በቦታው ያሉ የዚህ መድማ የተሰኘ ቦታ የሚኖሩት ፍልስጤሞች አንዳርታው ከፈረሰ በኋላ ሂዶ ቦታውን በመቅረጽ በማንሳት ለዓለም አቤቱታ እያሰሙ ይቅርታ ይገኛል ይታያል። ወደ ፖለቲካው በመንመጣበት ሰዓትም ትናንትናለት አዲስ ፓርቲያቸውን ያቋቋሙት በተለይ ለጠቅላይ ሚኒስትር ቢናሚን ነታንያሁ የራስ ምታት ነው በማለት ያስታወቁት ሁኔታ አለ። በዚህ በያዝነው አመት ብቻ አውሮፓ ቢያንስ 35000 ሰዎች በሙቀቱ አንጻር ህይወታቸውን እንዳጡ የተጻፈ ጽሑፍ አለና ከሙቀቱ ብዛትም በየመንገዶች ላይ በቱቦ ውሃ በማዝመት ሰዎች የሄዱ ራሳቸውን እንዲያቀዘቅዙም የተደረገበት ምክንያት ይሄ እንግዲህ ምን ያህል ሙቀት እንዳለ የሚገልጽ ነው። 35000 አውሮፓ ዙሪያ በጣም የሚገርም ሁኔታ ነው። ፕሬዚዳንት ዶናልድ ትራምፕ ካሁን በኋላ በተለይ እስራኤልና አካባቢዋን ለቀው የሄዱትን ዲፕሎማቲ ሰራተኞችን ወደ እስራኤል ለመመለስ እየሞከሩ ሊመልሱ አስበዋል የሚል ጽሑፍ አለ። ይህም ካሁን በኋላ ወጦርነት እንደማይመለሱ የሚያሳይ ሁኔታ ነው በማለት በሰፊው የተጻፈ ሁኔታ አለ። እስራኤል በሶሪያ ውስጥ በሚፈጠረው አዲስ ነገር ተቀባይነት መቀበል አለባት፣ እውቅና መስጠት አለባት ይላል እዚህ ጋዜጣ ላይ። ማለትም እስራኤል በሶሪያ ውስጥ እንደፈለገች ገብታ የፈለገችውን ማድረግ ካሁን በኋላ ይቆማል በማለት እዚህ ጋዜጣ ላይ የተጻፈ ጽሑፍ አለ። ከዛ ወደ ማዕሪብ በምንሄድበት ሰዓት ማዕሪብ በተመሳሳይ መልኩ ነው የተጻፈው። በተለይ የአቀንቃኟ በ80 ዓመት ዕድሜ ክልል ያለችው በአሜሪካዊት ከዚህ ዓለም በሞት መለዩ አስም ተጽፏል። ወደ ስፖርት ዜና ስንመጣም በትናንትና ሁለት አፖኤል ብርሼባ ወደ አውሮፓ ሻምፒዮን ማለፍ የምትችልበት እድል ነበር፣ ነገር ግን አልቻለችም፣ ተቸንፋለች ማለት ነው። ያው አውሮፓውን ሳይሆን ወደ ዝቅተኛው ግን ወደፊት የመወዳደር እድል እንዳላት ይነገራል። በኃይል ወይም በጉልበት በሌላ ከምርጫ በፊት ሌላ ሶስተኛ የጦርነት ቦታ ለመቀስቀስ ጥረት እየተደረገ ነው በማለት በይሁዳና ሰማርያ ያለውን ተጨባጭ ሁኔታና የክንሴት አባል ጽቢ ሱኮትን አካሄድ በመንቀፍ እዚህ ጋዜጣ ላይም በሰፊው የተጻፈ ብዙ ጽሑፍ አለ። እንደ ሱኮት ወይም የክንሴት አባል ጽቢ ሱኮት እንዲናገሩም ይህ አንዳርታ መከላከያ እንዲያፈርሰው ደጋግሜ አስታውቄ ነበር፣ በደብዳቤ ጽፌ ነበር፣ በቪዲዮም ቀርጬ ልኬ ነበር፣ ነገር ግን መከላከያ ምንም አይነት መልስ ሊሰጡኝ አልቻሉም። እንደዚህ አይነት ነገር ደግሞ መቀመጥ የለበትም። አንድ ሽብርተኛ ይሁዲ ገሎ እንዴት በእስራኤል ሀገር ውስጥ ለሱ አንዳርታ ለሱ መታሰቢያ ሐውልት ይሰራለታል? ይህ እኮ ለቀጣይነትም የሚገፋፋ ነው በማለት ይህን ለምን ሂደው እንዳደረጉ በራሳቸው እንዴት እንዳፈረሱ ማስታውቀዋል። በመከታተልም ሐማስ ከጊዜ ወደ ጊዜ ራሱን እንደገና እያስተካከለ ራሱን እንደገና እየተቋቋመ እየመጣ ነው በማለት ሸባክ ወይም የደህንነት ክፍሉ በአዛ ውስጥ ከፍተኛ እንቅስቃሴ እያደረገ ነው ይህን ለመግታት ይላል። በደቡብ የሀገራችን ክፍል ያሉትም በተለይ ሐማስ እንደገና እያንሰራራ መምጣቱንና እነኚህ ፊኛዎች መለቀቃቸውን ከዛ ወደ እስራኤል በመቃወም ብዛት ያላቸው እስራኤላውያን ወደዚህ ወደ ኦቴፍ አዛ ወይም ወደ አዛ ሰርጽ በመሄድ ሰላማዊ ሰልፍ አድርገዋል። ሐማስ የሚባል ሽብርተኛ መኖር የለበትም በማለት ድምጻቸውን ከፍ አድርገው አሰምተዋል። ከዛው የፖለቲካ ሁኔታ ነው ቀደም ሲል የተመለከትነው ነው። ትናንትም የተመለከትነው በተለይ ኢራን በእስራኤል ውስጥ በተለይ በአሁኑ ሰዓት
የምርጫውን ሂደት ለማስተጓጎል ከፍተኛ ጥረት ያደረገች ነው። እንዲያውም በከፍተኛ ባለስልጣናት ላይም ጉዳት ለማድረስ የጣረች ነው ማለት። ለዚህም በማስከተል ጠቅላይ ሚኒስትር ቢናሚን ናታንያሁ ኢራን እንደልጆቼ ላይ ግድያ ለማድረስ ሙከራ አድርጋ ነበረች ምክር ነበራት ብለው የተናገሩትን ታወቃል። ክብራትና ክብራን አድማጮቻችን ከቦላ ጎደል በጠዋቱ ከስጦች ለምባቢያን ይዘው ቀረቡ የሚሉት የስካሁኑ ነበር።

0: ተከበራችሁ አድማጮቻችን መስመር ላይ ሞሸ ባታ ይገኛል። ሞሸ ሰላም ተመስተን እንደምናደርክ?
1: እንደምናደርከው እንደዚህም አድማጮቻችን።
0: አዎ እንግዲህ አንቱ ሚለውን አስቀድመ እንዳትለኝ ስላልከኝ አንተ ብየን ይገባ።
1: ትክክል። እዚህ ላይ ትልቅ ስጦታ ይገባሃል። እንዲህ አይነት ስናደር ገበ መጋተ በውል በመቆምህ
0: ያው ሰግናለሁ።
1: ራስ ይሰጥህ ነው እንግዲህ።
0: እግዚአብሔር ይስጥልኝ። ጠብቃለሁ። አዎ ጠብቃለሁ። እንዴ ከኢትዮጵያም ያመጣህልኝ እኮ ስጦታ አለ። ሰው እንዳይሰማን ግን እሺ ሞቼ ካንታ ጋንቶ ለንወን ፈልጎ በተለይ በአሁኑ ሰዓት ቀደም ሲልም በከፍተኛ ደረጃ መነጋገሪያ የሆነ ምህ የክንስቴት አባልት ቢስኮት በአንድ የፍልስጤም ገጠር ሂደው የተሰራ ለሽብርተኛ የተሰራን አንዳርታ ራሳቸው ሂደው ማፍረሳቸው እንዴት ነው የምታዩ? እንዴት ተመለከተዋል ይሄን ጉዳይ? ተሰሪው ተገቢ ነው ወይ ስራቸው?
1: አስማ እኚህ የፓርላማ አባል ስቪት ስኮት የሚባሉ በጣም የሚገርሙ ናቸው። እስራኤል ሀገራችን በአሁኑ ጊዜ በዓለም ጥላቻ ያለባት ተቃውሞ ያለባት መሪዎች እኛ ጠቅላይ ሚኒስትር አሜሪካ ለመሄድ መንገድ ቀይረው የሚበሩበት ጊዜ እያለን እነዚህ ሰዎች የባሰ ለአገሪቱ እሳት እንዲያገቡላት እንደምሰማው ደግሞ ብቻቸው ሂዶ አይደለም ያን ምስልን ያፈረሱት እና የጦር ኃይል
0: አጅቧቸው እንደሄደ
1: የፓርላማ አባል በመሆናቸው የተናገሩት ቃል ደግሞ ሌላ እንደሆነ ስለዚህ በማጭበርበር አገር ልስታስተዳድራት ይችላል። እርግጥ በዚህ ፖለቲካ ለሳቸው ጥቅም ሊሰጣቸው ይችላል ይሆናል። አንዳንድ ሰዎች እኔን መስል ሂዶኮ ምስል አፈረሰ ብለው የሆነ ድምጽ ይሰጣቸው ይችላል ይሆናል። ነገር ግን አገር በእሳት እየተቃጠለች ወይም ደግሞ አገሪቷን ለማቃጠል ዓለም በቆመበት ጊዜ እንደገና ነዳጅ መስጠት ማለት ነው። እንግዲህ ነዳጅ ነው የሰጧቸው ለነዚህ እስራኤልን የሚቃወሙ እኛ ከዚህ ዓለም እንድናኖር የሚፈልጉ ሰዎች ነዳጅ መስጠት ነው። ስለዚህ በጣም የሚወገዝ መሆን የሌለበት አደን ነገር ነው። ድሮት እነዚህ ነገሮች ምስሎቹ መፍረስ አለባቸው በጣም አሉ ከተባለበት ቦታ ይሄዱ ማፍረስ። ነገር ግን በስነ ስርዓት እና ህግ ተመርኩሶ መሆን አለበት። የሽፍታ አይነት የሌባ አይነት አካሄድ መሆን የለበትም። አገሪቱ የሚጎዳት ነው። የአሜሪካ ቃል አቀባይም በከፍተኛ ደረጃ ጉዘውታል እና ይህ ነገር አካሄድ የሌባ አካሄድ ነው። እንደዚህ አይነት ነገር ቢወገዱ ከእንደዚህ አይነት ድክመቶች ይህ ደካማ ፖለቲካ ነው የሚባለው። እኔ አንድ ነገር አፍርሼ ትልቅ ነው ልብ አይደለም ሎ በስነ ስርዓት አራት አመት እየገዙ ናቸው። እነዚህ በፓርላማ ውስጥ ነበሩ፣ መሪዎች ነበሩ፣ ሁሉ ነገር እንግዲህ ይሁን። እነዚህ ሰዎች ሁሉ ጊዜ ፎከራ እኮ ነው። በቃ የሱም ለተወዳዳሪ የሊቀመንበሩ ስሞትሪች ወደዛ አንድ ስንዴ አትገባም ሲል ነበር። ነገር ግን ምን ያህል እህል ሲያስገቡ እንደነበርና ሐማስ እንዳይጠፋ ከፍተኛ ስን ያደረጉ ናቸው። የምትናገረውና የምትሰራው የተለያየ መሆን የለበትም። የምናገረውን መስራት አለብኝ ቀደም ብዬ።
0: ለምንማ ፖለቲከኞች አደሉ?
1: ፖለቲከኛ ቢሆንም እኳ ይህ ምን መሰል ሀገሪቱ እንግዲህ ፖለቲካ እኔ ወደ ፖለቲካ ገባሁኝ ህዝቤን አገሬን እረዳለሁ ከሚል ነው የምትገባው። ነገር ግን ፖለቲካው እኔ የምጠቀምበት የዋሸውም ይሁን ልክ የሌብነት አይነት ጨለማን ተመርኩሽ የምሰራው ነገር ካለ አገሪቱ የሚጎዳ ህዝቤን የሚጎዳ ይሆናል እንጂ የሚጠቅም አይሆንም። ስለዚህ ያካሄዱ ተካሄድ ትክክል አይደለም፣ ከፍተኛ ስህተት ፈጽመዋል ባይ ነኝ።
0: በተለይ ደግሞ እንዴት ነው ግን በአንዲት ሀገር ውስጥ የራስን ህዝብ የገደለን ሽብርተኛ ይህን ያህል አንደኛ እነሱስ ቢሆንስ እንደው ምን የልብ ልብ ይሰማቸው ነው? አንዳርታ ማወቅ ሐውልት ማቆም ያ ሐውልት እኮ ለሌሎችም ትምሳሌት ነው። ሌሎችም ይሄዱ የሽብር ፈጠራ ድርጊት እንዲያደርጉ ነው። እንዴት መንግስት ወይ መከላከያ ራሱ ገና ከመጀመሪያው ይሄ ነገር ሲቋቋም ማፍረስ አልቻለም? ምክንያቱም እንድነው ለምን ዝም ይባላል?
1: አቸው ጥሩ ጥያቄ ነው። እንግዲህ እዚህ ላይ ነው ይሄ አራት አመት ከወንበር ላይ ፓርላማ አባል ሰውየው ሆኖ ቆይቶ ሚኒስትር እያለ ያልኩት ቅድም ለዚህ ነው። ሚኒስትሩ ስሞትሪች ሱስን ፓርቲ መሪ ሚኒስትር ይሆንበት ሌሎች ሚኒስትሮች ያሉበት አባላቶች ይያሉ እነዚህ አንዳርታዎች ሲሰሩ አንድ ሷ ብቻ አይደለችም ያለችው ብዙ ሰዎች ተሰርተዋል ያ በመርሆ ደረጃ በእቅድ ደረጃ ግሪነሱ እኮ በነሱ አይን በአርቦቹ አይን ነጻውጭ ድርጅት ናቸው ምስል እንዲሆንላቸው እኮ ነው የሚፈልጉት ታታቃለ ስለዚህ እንዲያበረታቱ ነው የሚፈልጉት እነሱን መሳይ እንዲፈጠር ነው የሚፈልጉት ለክኛ እንዳርታ እናደርጋለን እንዴ ለምን እናደርጋለን የዛ አይነት መሪ እንዲኖርን ለምን ጉድናዎች በመሪዎች ጠንካራ መሪዎች ይጠራሉ የዛ አይነት መሪ የዛ አይነት እንድትፈጠር ነው ስለዚህ እነዚህ ሰዎች ያደርጉ እነዚህ ሰዎች ግን በስልጣን ላይ

0: ያም ሳይሆንም ቀደም ሲል ተጠቀስከው ነው ብዙ ችግሮችን እየተጋፈጥን ያለንበት ደረጃ ነው። በጣም የሚያሳዝን ሁኔታ ነው ይሄ።
1: ትክክል ነው።
0: አዎ እስኪ ወደ ፖለቲካው እንምጣና በተለይ ባሁን ሰዓት በትናንትናው ለተም አንዱ የቀድሞው ተጠባባቂ ጀነራል የነበሩት ኦፌር ቪንተር አዲስ ፓርቲ አቋቁመዋል። በቀኙ ክንፍ በተለይ አሁን አዳዲስ ተናንሽ ፓርቲዎች መቋቋሙ እንደው ይሄ ምንድነው ለፖለቲካው የሚጠቅመው?
1: እንግዲህ አንደኛ ነገር ጥሩ ጥሩ ሰዎች ወደ ፖለቲካ ቢመጡ አገሪቷን ይጠቅማሉ። አገሪቷን ሊመሩ የሚችሉ ተመክሮ አላቸው ቢሄዱ ጥሩ ነው። አሁን ባለፈው ጊዜ የነበረ ምርጫ ትንሽ አገሪቱን ሲያስቡ ኪሳቸውን የሚያስቡ ለኪሳቸው ብቻ ለራሳቸው ብቻ የሚያስቡ ነበሩ ብዬ ነው ማስበው። አሁን ወደ ብዙ ሰዎች እየገቡ ናቸው። እንግዲህ ይህ ግን መብዛቱ ደግሞ ጉዳትን ያመጣል። ምክንያቱም ድምፅ ሊበተን ይችላል። በተለይ በቀኝ ክፍል አሁን ብዙ ፖለቲከኞች አሉ እየወጡ ናቸው ፓርቲዎች ለመወዳደር። ስለዚህ ድምፅን የማባከን ሁኔታዎች ይታያል። ባለፈው የግራ ክንፉ ከስልጣን ላይ ያልወጣበት ምክንያት እንደዚሁ ድምፅን በማጥፋታቸው ነው። ባለፈው ጊዜ ምርጫ ላይ የሊኩድ ፓርቲ አባላቶች የሆኑ ወይም ደግሞ ፓርቲዎች የሊኩድን የሚደግፉ ብዙ አልነበሩም። አራት ወይም አምስት ነው የነበሩ መሰለኝ ባልሳሳት። ስለዚህ ብዙ ድምፅ አላጠፉም። ስለዚህ ስልጣን ለመያዝ ችለዋል። ባለፈው ጊዜ ግን የግራው ክንፍ ብዙ ድምፅ አጥፍቷል፣ ስልጣኑን አጥቷል። ስለዚህ አሁንን ደግሞ ቪንተር አሁን ገብቷል። ስመትሮች አለ ዛፈሲማ የምንለው
0: በተለይ ደግሞ አሁን የቪንተር አካሄድ በተለይ የጽዮኑ ታዳጊ የተባለውን የስሞትሪችን ፓርቲ የሚጻረር ሊሆን ይችላል። በተለይ እነኚህ ቪንተር ሲመጡ ደግሞ ከሁሉም ካቀረቡት አባላት ዝርዝር ሁለት በተለይ በጣም ስመጥር የሆኑና አሉ። አንደኛዋ ናታሊ ሽምቶቭ የምትባለው ጋዜጠኛ ናታሊ ሽምቶቭ ጋዜጠኛ ነች። ሁለተኛም ዮሴፍ ሀዳድ በተለይ ይሄ አረብ እስራኤል እንደመሆኑ መጠን እስራኤልን ደግፎ በትኛውም ዓለም ቦታ የሄደ ስለ እስራኤል የሚያስረዳና በጣም ሀገሩን የሚወድ ነው። ይህ ለሳቸው ብዙ ድምጽ ሊሰጥ ይችላል ተብሎ ይጠበቃል።
1: እንዳልከው አዎ፣ እንግዲህ አሁን ቪንተር ሁለተኛ አሉፍ ናቸው። በስልጣን ደረጃ ሀገሪቷን ያገለገሉ ሰው ናቸው። አቋማቸው የታወቀ ነው። የቀኙ ክፍል ፓርቲ ደጋፊ ናቸው፣ የታወቀ ናቸው። ስለዚህ የስሞትሪች ጽዮኑ ታዳቲት መሪ ግን በተለይ የሚጎዳው ምንድን ነው? ካሪዲሞቹ ወደ ወታደር እንዳይሄዱ የደገፈ ስለሆነ ይህ ኢንተር የሚባለው ግን የሚቃወም በመሆኑ አሁን እሱ ድምፁን የሚወስድ ብዙ ድምፅ ይወስዳል የሚል እምነት አለኝ። ጽዮኑ ታዳቲት ላታልፍ ወይም ደግሞ ከዚህ የፖለቲካ ዓለም ልትወገድ ትችላለች የሚል እምነት አለኝ። ስለዚህ የሁሉ እነዚህ ፖለቲካዎች ይህም ስላዩ ነው። አየኸው፣ ሄደው አሻንጉሊት ስለ ለማፍረስ የሮጮም ይሄ
0: እንደዚህ ያደረግ ነው ለማለት የፖለቲካ ፍጆት ለመጠቀም
1: እንግዲህ ዋናው ነጥቦችን እሱን ሳይሉ ቆይተው አሁን ምርጩ እንግዲህ እኛ አይን ከፈረስኩኝ ምስሉን ከፈረስኩኝ ምናልባት መራጮች ይኖሩኛል ከሚል ድምፅ ለመውሰድ የተጠቀመበት አንዱ ዘዴም ይሄ ነው የሚል እምነት አለኝ። እና ቪንተር ብዙ ድምፅ ያገኛል በተለይ በሚዘራ ይቻሽቡት ይሁዲት በሚለው
0: በዳና በሰማሪያ
1: አዎ፣ በዛ ብዙ ድምፅ ያገኛል። አሁን ይሄ በተለይ ደግሞ ይሄ አረብ ሰውዬ ትውልዱ አረብ ነው።
0: ዮሴፍ ሀዳድ
1: ብዙ በጣም ጠንካራ እስራኤልን የሚደግፍ ነው። ብዙ ሰዎች ይደግፉታል የሚል እምነት አለና የቪንተር አቶ ቪንተር ፓርቲ አራት

0: ሰዓት
1: መቀመጫ ላገኝ ይችላል
0: የሚል እምነት አለኝ።
1: እሺ ወደ እስኪ መጨረሻ ላይ ወደ አሜሪካና ኢራን ጉዳይ ስንመጣ እንደሚታየው ከሆነ አሁን አሜሪካ በተለይ የውጭ ጉዳይ ሚኒስትሩ ዛሬ እንደተናገሩት እንዳሳወቁት ከሆነ ማርኮ ሩቢዮ እንደተናገሩት አሜሪካ ወደፊት በጦርነት ወደ ኢራን እንደማትገጥም እንደውም በኢኮኖሚ ጫና ላይ በማድረግ ወደ ምትፈልገው ቦታ ማምጣት ነው የሚል ሁኔታ አለ። እንዴት ታያለህ ይሄን?
0: እንግዲህ አይቼው አሜሪካ እስራኤል ጋር በመሆን በመደገፍ በአንድ ዓላማ ወጥቶ ነበር። የወጡበት ዋናው ዓላማ ኢራን ዓለምን እየበጠበጠች ሰላም የነፍሳች ኒውክሌር ሰራለሁ ብላ እስራኤል ለማጥፋት ተምዘግዘግ ሚሳኤሎችን ረጃጅም የሚወጉበትን የሚሰራ እስራኤል ለማጥፋት እየሄደች ስለሆነ ዓለምን እየበጠበጠች ስለሆነ ስለዚህ ይህ ኒውክሌር እንዳይኖር ማውደም አለብን ብለው ከፍተኛ እርምጃ ወስደው በዛ በኋላ ስልጣኑም መሪዎችም ይወድቃሉ ብለው አስበው ነበር። አሁን ይህን የመሰለ ዓላማ ይዘው ተነስተው ጥሩ ዓላማ ይዘው ከተነሱ በኋላ አሁን የት ላይ ደረሱ መሰለ? ወደ ያልሆነ ቦታ ሂደው ተጠግተዋል። አሁን ወደ አንድ ወሽመጥ ውስጥ ላይ ገብተው የነዳጅ መተላለፊያ ወሽመጥ ሆርሙዝን እንደ ዋና ምሰሶ አድርጎ አሜሪካ ይህን ያህል ወራቶችን ጊዜ በመውሰድ በመለመን ልክ ከአንበሳነት ወደ አይጥነት የገቡበት አይነት አካሄድ ነው ያለው። ስለዚህ አሁን ኢራን ምን እየሰራች እንደሆነ ምን እያደረገች እንደሆነ የሚያዩዋትም አይመስለኝም። አሁን ተረስቷል። ይህ እነዚህ ነገሮች ዋና እስራኤልን ዓለምን የሚያስጋ ኒውክሌርና ሚሳኤሎችን እንደዋና ተረስቷል እነዚህ ነገሮች። ስለዚህ ነገ ጠዋት እንደዛ እያደረገች እንግዲህ ኢኮኖሚዋን እናዳክማለን። በኢኮኖሚ አሁን ወደ ኢኮኖሚዋን ገብተዋል። አሁን ኢራኖች በተለያዩ መንገድ እንግዲህ ቻይና ከጎናቸዋለች፣ ሩሲያ ከጎናቸዋለች፣ ሰሜን ኮሪያ ከጎናቸዋለች፣ ሌሎች ሀገሮችም የመንም መሰለኝ ከነሱ ጋር ነች። ስለዚህ በተለያየ መንገድ ነዳጅ ሊሸጡ ይችላሉ። እነዚህ ደግሞ ህዝባቸው ቢራብ ቢሰቃይ ግድ የሌላቸው የሌላት አገር ነች ኢራን። ስለዚህ አሁን አሜሪካ የምትወስዱ ያለው አካሄድ እንደዛ ከሆነ ከመጀመሪያውኑ እቅድ ሲደረግ ይህን እንዘጋለን የኢኮኖሚ ስማኑም እንዘጋለን ብሎ ለምን ነው ያልተዘጋጁት ከመጀመሪያ? ስንት ወራቶች ሶስት ወር ስድስት ወር ሁለት ወር ለምን ነው ይህን ጉላ ጊዜ ማቃጠል ያስፈለገው ለምንድን ነው? ስለዚህ አሜሪካ እንደ አንበሳ ጀምራ ስታበቃ አሁን ወደ ጓዳ ወደ ወሽመጥ ሆርሙዝ ገብታ በመጨቃጨቋ ለኔ በጣም መሆን የሌለበት
1: እስራኤልን በምን ሊጎዳት ይችላል? ተመልሶ ወደ ጦርነቱ አለመግባቱ ለእስራኤል የሚፈጥረው ነገር አለ ወይ?
0: አጥሩ ጥያቄ አይቼው አሁን ሐማስ መሆን የነበረበት ትጥቁ ሊፈታ ሰላም ሊሆን ጋዛ እንድትሰራ እንደ አዲስ ነበር አለማው። አሁን ይህን ኃይል ስላገኙ ሂዝቦላና ሐማስ ከሌላ ቦታ ነው ያሉት። አሁን አፊፎን የሚባል ይሄ ፉኛ መሰለኝ በአማርኛ የምንለው ፉኛ በመላክ ሊሞክሩ እንግዲህ እንደዛ እያደረጉ ቦምብ ሊልኩብን ነው እንደገና። ስለዚህ ወደ ጦርነት እየዘጋጁ ነው ያሉት። ምክንያቱም አሜሪካን የሚያክል ሀገር፣ ሀያል መንግስት፣ እስራኤልን የሚያህል ሀገር፣ ሀያል መንግስት፣ ተወዳዳሪ የሌለባት ጀግና ሀገር ሸፍነው ይዞ እነዛ ግን ቀና ብለው አሁን ራሳቸውን አግተው ተጎንብሰው ነበር። ራሳቸውን ቀና አድርገው ወደኛ አሁን ፉኛ በመተኮስ ላይ ይገኛሉ። ስለዚህ ይሄ የአሜሪካ አካሄድ እስራኤልን ሸፍኖ ተዋጊ አይኗን ሸፍኖ ተዋጊ እንደማለት ነው። ወዴት እንደምትቆሰው ማሳጠም ከዋላ ስለዚህ እስራኤልን የሚጎዳ በሌላ ቦታ ይሁላ የተገኘውን አስደናቂ ተአምራዊ የሆነ
1: እሺ
0: አሁን ውሃ በላው ሊሆንብን ነው። ስለዚህ ይሄ ነገር አካሄዶ አሜሪካ ትክክል አይደለም ባይነኝ ፈጽሞ ነዳጁን አንድ መኪና ስትነዳ ነዳጅን ካቆም መስጠት ካቆምክ መኪናዋን ቆማል
1: ለዛን
0: ያደረጉና በጣም ያሰዝናል። እስራኤል እንደምትመለከት አይኗን ከፍታ እንደምትመለከት ግን ጥርጥር የለኝም።
1: አመሰግናለሁ። የመጨረሻ ጥያቄ ባሁን ሃይማኖት ካሳ እንግዲህ ከጠፋች 900 ቀናት አስቆጥሯል። በአንድ ጋዜጣ ላይ ምን ተብሎ ተጽፏል? ሃይማኖት የሁላችን ልጅ ነች፣ የእስራኤል ህዝብ ልጅ ነች ይላል። እውነት ነው?
0: እውነት አይደለም? ውሸት ነው። ለምን ብትለኝ መሰለህ እች ልጅ ለምን ነው ከመጀመሪያው ሙሳድ ያልገባ ወደዛ
1: ሻባክ
0: ያልገባ እስካሁን ድረስ አሁን ነው የገቡት?
1: እሁንም ገና አልገቡም
0: እኮ አሁን ነው ገብቷል የተብሎ የተነገረው።
1: ገና ነው አልገቡም፣ ሐሰት ነው።
0: መቼም እንበለው እንመናቸውና ለዛ እኮ ነው ሐሰት ተቀላላውን እኛ ልጃችን ናት ምናምን እንዴ ከእስራኤል ሀገር ታይቶ ማይታወቅ ተአምር በሆነ ነገር በአንድ ጊዜ የሚያገኙትን ነገር 900 ቀን
1: እኮ ሚገርመው ቆስኪ እንዴ የሃይማኖት
0: በጣም አሳዝን ነው። ስለዚህ የሁላችን ልጅ አይደለችም፣ የእስራኤል ልጅ አይደለችም፣ የወላጆቿ ልጅ ብቻ ሆና ነው የቀረችው።
1: የሃይማኖት አባቷ መስማት ነው የሃይማኖት
0: ነው ወላጆቹ ነው ነው በጣም 900 ቀን እንዴ በመሰቀታቸው ልቤ ከነሱ ጋር ነው። በጣም የሚያሳዝነው መሆን የሌለበት ነው ፈጽሞ ለእስራኤል ከየት ላይ ፖሊሱም ሁሉም ነገር
1: እሺ አቶ ተስፋዬ መስመር ላይ ነው ያለ። ተስፋዬ ካሳው ሰላም ታስ እንደምን አድርከ የሃይማኖት አባት? አቶ ተስፋዬ
2: ለታ በተሰማኛ
1: አሁን ሰማሃለን። እንዴት አደርክ?
2: እግዚአብሔር ይመስገን ሰላም አደራችሁ።
1: ደህና ነህ አቶ ሞሸ ባታ መስመር ላይ ያለ አሁን እንግዲህ ሲናገር ሰምተህ የጠየቅኩትን ጥያቄ ሰምተህ ደህና
2: ይስጥልን አቶ ሞሸ።
0: አይኖ እንደምን አለ? ደህና ነው ወይ? እንግዲህ 900 ቀን ያክል ወላጆች መስቀል እንዳላችሁ ልባችን ከእናንተ ጋር እስራኤል ያለ በተለይ በእስራኤል ኢትዮጵያ የመጣን በእስራኤሎች ልባችን ሙሉ ልባችን ከህፃን ጀምሮ እስከ ትልቁ ከእናንተ ጋር እንደሆነ እንደቆመ ምንም ባንመጣ ሁሉም ባይመጣም ባይጠይቃቸውም ነገር ግን ከቤት ሆኖ ግን ልክ የራሱ ልጅ እንደጠፋበት እንደሚያስብ አምናለሁኝ። ልጆች ደግሞ ምንም 900 ቀን ቢያልፉ ምቅሉ እንግዲህ ወደ ወላጆቿ በተለያየ መንገድ የሚመልሷት ያደርጋቸው ላለው ልጃቸውን ያሳያችሁ ብላለሁኝ።
2: አሜን፣ አመሰግናለሁ።
1: እሺ አቶ ሞሸ እጅግ በጣም እናመሰግናለን። መልካም ቀን አቶ ሞሸ።
0: መልካም ቀን።
1: እሺ አቶ ተስፋዬ በድጋሚ እንደምናደርክ እንግዲህ የጠየቅኩት ጥያቄ ቅድም ለሞሸ ያልኩት ምንድን ነው እዚህ አንድ ጋዜጣ ላይ እናንተ ከፕሬዚዳንቱ ጋር እንደተገናኛችሁ እንደተወያያችሁ እና ፕሬዚዳንቱም ያላችሁ ነገር እንዳለ እዚህ ጋዜጣ ላይም ሃይማኖት የሁሉ የህዝብ እስራኤል ልጅ ነች ብሎ ተጽፏል። ተግባር ላይ ግን የምናየው ይሄ ነው ወይ? እውነት እንደ ህዝብ እንደ እስራኤል ህዝብ ልጅ ነው ወይ? እስካሁን ድረስ 900 ቀናትን ያህል እሷ የማትገኝበት ሁኔታ እውነት የእስራኤል ልጅ ናት ወይ?
2: የማይፈታ እንቆቅልሽ ነው ሻለቃ። አይቼው እንዴት ብዬ ልንገርህ? ያው ተግባሩና ንግግሩ የሰው ልጅ ይለያያል። ብዙ ሰው በአፉ ሃይማኖት የሁሉም ህዝብ እስራኤል ልጅ ናት ይላል። በተግባር ላይ ግን ወርደህ በምታይበት ጊዜ የእኔ ልጅ ከሆነች የሁሉ ህዝብ ልጅ ከሆነች ሁሉ መታገል ነበረበት። በትግሉ በኩል ግን ይህን ያህል የተወሰነ ሰው ብቻ ነው የሚሳተፈው እና ይህንን ብሎ ለመግለጽ ከባድ ነው። ግን ያው ብዙም ያዝን አለ፣ ብዙም ይጸልይ አለ። እንግዲህ በሰላማዊ ሰልፉ ባይመጣም አብዛኛው ሰው ከኛ ጎን ነው።
1: አሁን በጣም የሚገርም ሁኔታ ነው። ቅድምም ኔንጃት አታዳምጣ አላቅም ሙችን ስጠይቀውም ሻባክ ገብቷል፣ ሞሳድ ገብቷል ሊፈልጋት ነው ብሎ የተናገረው ነገር አለ። ይሄ ነው የሚሰራጨው የሚወራው ያለ። በእውነት ሻባክ ገብቶ ስራውን ጀምሯል ወይ? እየፈለገ ነው ወይ?
2: ሻባክ አልገባም። በሚያሳዝን ሁኔታ ትናንትና እኛ ፕሬዝዳንቱ ጋር ተገናኝተን ስብሰባ አድርገን ነበረ። ጥያቄያችን ሻባክ እንዲገባ ነው እኛ ሄደን የነበረው። ግን ፕሬዝዳንቱ ሻባክ ጋር ጠይቀው ደውለው ከዳቪድ ዚኒ ሻባክ ኃላፊ ጋር አነጋግረው እሱ ያላቸው ምንድነው በማማከር በኩል ሻባክ ገብቷል የሚል ቃል ሲነግራቸው እሳቸው ሙሉ በሙሉ ሻባክ ገብቷል ሲሉ ሚዲያው በሙሉ ይሄችን ጫፋን ይዞ ሻባክ ገብቷል የሚለው በጣም ተሰራይቶ ማታኛ ከኢየሩሳሌም ቤታችን እስከምንገባ ድረስ በጣም ብዙ ሰው እየደወለ እንኳን ደስ አላችሁ ሻባክ ከገባ በቃ ሃይማኖት ሲቡር በቅርቡ ይጠናቀቃል ይላል። ብዙ ሰው በዚህ ሚዲያ እንትን ብሏልና እንደው በዚህ አጋጣሚ ይሄንን ፕሮግራም የምትከታተሉ ሰዎች በሙሉ ይሄንን የሃይማኖትን ትግል ለማቀዝቀዝ ህብረተሰቡ አሁን እናትና ልጁ ውጭ ሀገር ጠፍተው ሶት መቶ መርማሪ የስንትና ስንት ብር ተመድቦ ሂዶ ከተገንተው ከመጡ በኋላ ሁሉ ነጩም ኢትዮጵያዊውም ለሃይማኖት ለምን ይሄ ነገር አይደረግም ለምን እንደዚህ አይነት አድሎ አለ ያለ በቲክቶክም በፌስቡክም በሚዲያው ሲዘምት ይሄንን ነገር ለማቀዝቀዝ የተደረገ ሆን ተብሎ የተደረገ ነው እንጂ ከዚህ በፊት በሚስተራ በኩል እንደተነገረን ሻባክ ያማከረን ነው ያሉንን ከዛሬ 8 ወር በፊት የነበረ መረጃ ነው አሁን እንደ አዲስ የተነገረው እንጂ ሻባክ በፍጹም አልገባም። ሁሉም ህብረተሰብ እንዲያውቀው ምፈልገው ሻባክ አልገባም። ወደፊትም በትግላችን ይከተላል ህዝቡ በዚህ በሚያቀዘግዝ ቃላት እንዳይሸወድና ተከክለኛውን ከወላጆች ነው መስማት ያለበት። አልገባም ሻባክ በርግጠኝነት
1: ሻባክ አልገባም ያማክራል የሚያማክር ሰውማ መቼ ጠፋ? ለምን ይሄ አሁን እንደው ስታስበው ያማክራ አሁን ቀደም የተጠቀሰው ነገር አለ እነኝናትና ልጆች ሆም ብለው ራሳቸው ፈልገው ነው የተደበቁት ይሄዱት መጥፋት የፈለጉ እነሱን ለማፈላለግ ይወጣው ወጪ ይሄዱተኝ ያ የአራት አመት ህፃን ባሽክሎን የጠፋው እሱን ለማፈላለግ ይሄዱት እንዴት በአጭር ጊዜ ውስጥ ፈልገው እንዳገኙተኝ? ሻባክ ግባ ተብሎ ሳይለመን ነው በቀጥታ የገባው። ለምን እንደሆነ እዚህ ሃይማኖት ላይ ሲሆን 900 ቀናት ባካቹ እየተባሉ እየተለመኑ ምን ማለት እህ ለማማከር ብቻ ምንድነው የሚያማክረው?
2: ምንም የሚያማክረው ነገር የለም። አማክሮ ተከክለኛ ቢሆንማ 8 ወር በሙሉ በማማከር ገብቷል። ያው የህዝቡን ጥያቄ ለማፍዘዝ ነው እንጂ ሻባክ አልገባም። ጥረታችን እንግዲህ ሻባክ እንዲገባ ነው። ሻባክ እንዲገባ ደግሞ ፕሬዝዳንቱ ሳይሆኑ ጠቅላይ ሚኒስተሩ ነው መፍቀድ ያለበትና በትክክል ሻባክ ከገባ ሻባክ ገብቷል ተብሎ በትክክል ነው የሚነገረው። እንደዚህ ጎን በጎን በሰው በምን አይደለም። ባለፈው እንደ አሁን እንደተናገርከው በዩባል ሲገባ በእንዚህ ውጭ ሀገር በጠፉት እናትና ልጅ ሲሄዱ በግልጽ በይፋ በጋዜጣ ሁሉ ሻባክ ገብቷል ተብሎ
1: ነበር። አሁን በቴሌቪዥን የምናየው ሻባክ አሁን ገብቷል እየፈለገ ነው ሃይማኖትን ጉዳይ ማለት ባሩት በሁለተኛው ቴሌቪዥን ጣቢያውን ተሰራጭቷል።
2: ውሸት ነው
1: እንግዲህ ጠቅላይ ሚኒስትር ፕሬዝዳንት ኢሳክ ሄርጾግ ናቸው በሳቸው ምክንያት በትናንትና ሁለት እናንተ ከሳቸው እንደነበራችሁና ይሄው የፈለግ ነው በማለት በመስል እየታየ ይታያል።
2: ውሸት ነው። እኛ ትናንት ሄድን እሳቸው ጋር ደብዳቤ እንዲጽፉልን ለጠቅላይ ሚኒስትሩና ለዳቪድ ዚኒ ለሻባኩ ኃላፊ ነው እንጂ የዛሬ 8 ወር መረጃ ነው ወደ ለሃብ በሚሄድበት ሰዓት ላይ በከነሴትም የተነገረው ሻባክን በማማከር በኩል አለ የተባለውን ህዝቡን አሁን ይሄን ጥያቄ እየጠየቀ ስለሆነ ሃይማኖት ጥቁር ስለሆነች ነው ወይ ለነጮቹ አውቶማቲክ ወዲያው ኑ ባስቸኳይ እየገባ ለሃይማኖት ለምንድነው የማይገባው ብሎ ህዝቡ አይን አውጥቶ አይንን በቃ በጣም ባንዲ ላይ ሆኖ ይሄን ጥያቄ ስለጠየቀ በሚዲያው በኩል ዘመቻ ስላደረገ ይሄን ነገር ለማቀዝቀዝ ሆን ብሎ የተደረገ ነው እንጂ ሻባክ አልገባም። ወደፊት እንዲገባ ግን ትግላችንን እንቀጥላለን።
1: የመጨረሻውን እስኪ ጥሩ ውጤት ምን ሰማበት ተመልሳ ከእናንተ ጋር እናንተም ለህዝቡም ምታመሰግኑበት ጊዜ ይምጣልን ነው ምለው። በቅርቡ እንግዲህ እኛ እንከታተላለን። ስለነበረን ቆይታ እጅግ በጣም እናመሰግናለን። አቶ
2: አመሰግናለሁ። እግዚአብሔር ይስጥልኝ እና ለሁሉም ህብረተሰብ አሳውቁልን ሻባክ አልገባም እንዲገባ ነው እኛ ህዝቡን ድጋፍ የምንፈልገው። ሰላም አለ።
1: አመሰግናለሁ። እናመሰግናለን።

የተከበራችሁ አድማጮቻችን ስጥታችን ሊቀባዲሱን ደቂቃ ቀርታለች። እንግዲህ ቀደም ሲል እንደሰማ ነው ሻባክ ሃይማኖትን ለመፈለግ ገባ የተባለው ሐሰት እንደሆነና ትክክል እንዳልሆነ ከአቶ ተስፋዬ ካሳ ድምጽ ሰምተናል። ለዚህ ፕሮግራም መስተካከል ለተባበረን ለባልደርባይ ቴክኒክ ባለሙያ ምስጋና ይድረሰን። ዩኒ ካህዳ ምስጋና ይድረሰንላለን። እንዲሁም ለአቶ ሞሸ ባህታ አቶ ተስፋዬ ካሳ አመስግናለን። ለእናንተም አድማጮቻችን ስላዳመጣችሁን እጅግ በጣም እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ መልካም

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተራጨውን ዝግጅት እንሆ ጀመረ።
2: እንስተልን ክብራትና ክብራን አድማጮች እንደምን ዋላችሁ? እለቱ በዕብራውያን ዘመን አቆጣጠር ዮም ዳሌት ይትግሚል በኤሉል ታብሽን ፔባብ እንደ አውሮፓ ዘመን አቆጣጠር ኦገስት 26 ቀን 2026 ዓመተ ምህረት እንደ ኢትዮጵያውያን ዘመን አቆጣጠር ደግሞ ነሐሴ 20 ቀን 2018 ዓመተ ምህረት ነው። የቴክኒክ ባለሙያችን ዮኒ ካክታ ሲሆን የፕሮግራሙ ባጠናካሪ ሰና ሃናስ ፈራው የስቱዲዮ ተረኛ ተረጋጆች ሻያው ደጉና ራህም መለዘር ነኝ። በቅድሚያም ዜና በሻያው ደጉ
1: ራሚም አመሰግናለሁ። አርስተ ዜና የአሜሪካው ኒውስ ማክስ የመገናኛ ብዙሃን እንደዘገበው የያይር ናታንያሁ ባለፈው ታህሳስ ወር የኢራን ኢላማ የነበረ ሲሆን ከማያሜ በአስቸኳይ ወደ ሀገሩ መመለሱን ዘግቧል። የሻባክ ድርጅት በሃይማኖት ካሳው ፍለጋ ጣልቃ በመግባቱም ቤተሰቦች ወላጆቹ ደስተኛ መሆናቸውን ገለጹ። በሄብሮን ተራራማ አካባቢዎች አዲስ የይሁዳን ሰፈር ተመሰረተ። በአሜሪካ ብሪታንያ በይሁዳና ሰማሪያ ቀበሌዎች በሚኖሩ ይሁዳውያን ላይ ማዕቀብ ለመጣል እያሰበበት ነው ተባለ። በአሜሪካና በኢራን መካከል ያለው ቀውስ በቴህራን የሚገኘው የውጭ ጉዳይ ሚኒስተር የትራምፕ አስተዳደር ጦርነቱን ሲያስጠናቅቅ ይቅርታ የሆርሙዝ ባህር እንደማይከፈት በድጋሜ ተገለጹ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። የሻባክ ድርጅት በሃይማኖት ካሳው ፍለጋ ጣልቃ በመግባቱ ቤተሰቦቹ ደስተኛ መሆናቸውን ገለጹ። የሃይማኖት ካሳው ቤተሰቦች ከፕሬዝዳንት ሄርጾግ ጋር ትናንት በቤተ መንግስታቸው ተገናኝተው ሲወያዩ የሻባክ ድርጅት ሃይማኖትን በማፈላለጉ ጣልቃ መግባቱን ፕሬዝዳንት ሄርጾግ አስታውቀው ነበረ። የሻባክ ድርጅትም ሃይማኖትን በማፈላለግ ጣልቃ መግባቱን በይፋ አስታውቋል። የሃይማኖት እህት ኢየሩስ ካሳው ከረሸት ቤት ሬዲዮ ጣቢያ ጋር ዛሬ ባካሄደችው ቃለ ምልልስ ሻባክ በፍለጋ ጣልቃ መግባቱ አስደስቶናል፣ ሃይማኖት ከጠፋች እንሆ 2 ዓመት ከመንፈቅ ሆኗል፣ የሻባክ ድርጅት በፍለጋው ኃላፊነት መውሰድ አለበት፣ ያም ሆኖ ሻባክ ጣልቃ መግባቱን በመገናኛ አውታሮችን በኩል ማሰማታችን ቤተሰቡም ያከበረ አይደለም ይላሉ። እኛን ጠርተው በመገናኘት ስለ ሁኔታው ሊያብራራልን ይገባል፣ ከፖሊስ ጋር ደግሞ ግንኙነትም አለን ለማለትም አይቻልም፣ ስለ ምርመራው በቅርብ ጠርተው የነገሩን ጊዜ አላስታውስም በማለት ተናግራለች። የሃይማኖት ፋይል የላሃብ 433 ወደ ተባለው ልዩ ምርመራ ክፍል ቢያልፍም ምርመራና ፍለጋ የት እንደደረሰ መረጃዎችም አልተቀበልንም በማለት የሩስ ካሳው በፖሊስ አሰራርና ተችታለች። ኢራን በአሜሪካ በሚኖሩ የጠቅላይ ሚኒስትሩ ናታንያሁ ልጅ ያይር ላይ ጉዳት ለማድረስ አቅዳ ነበር መሆኑ ተገለጸ። ጠቅላይ ሚኒስትር ናታንያሁ ሰሞኑን እንደገለጹት ኢራን በአንደኛው ወንድ ልጃቸው ላይ ጥቃት ለማድረስ አቅዳ ነበር ብለዋል። ኒውስ ማክስ የሰኘው መገናኛ አውታር ዋቢ በማድረግ ካን ሀዳሾት ክፍል የዜና አውታር እስራኤሉ እንደዘገበው ከሆነ ኢራን በያይር ናታንያሁ ላይ ጉዳት ለማድረስ አስባ ነበረ። ያይር ናታንያሁ በደቡብ ፍሎሪዳ ግዛት የሚኖር መሆኑን ይታወቃል። የኢራን ተላላኪዎች አሸባሪዎቹም ياير ناتاريون لمقدل ماكداش شون تغل سوال جنال تساك هلا شون بهار هبرون ترارا ما كبابي عديس يهودان سفر تمسرتم سموم كارمي يهودا يبالال كأشكالوت سكا تيلم بتبالة يتمسرت على عديس سفرانا تبلال يسفرات كتاتين تنلا مفتر بكلاوي مكربيت وستن የከም መሰረቱት አራት አዲስ ስፍራዎች የመጀመሪያው መሆና በሆነችው በዚህ ስፍራ ውስጥ የመጀመሪያዎቹ ቤተሰቦች ዛሬ በሰፈሩ ይገባሉ ተብሏል። ብሪታንያ በይሁዳና ሰማርያ ቀበሌዎች በሚኖሩ ይሁዳን ላይ ማቀብ ለመጣል ያሰበች ነው ተባለ። ቀላቀበያችን ራምብራንድስ ካደረሰን ዜና መረዳትን እንደቻል ነው ብሪታንያ በይሁዳና ሰማርያ ቀበሌዎች በሚኖሩ ይሁዳን ላይ ማቀብ ለመጣል የምትፈልገው አንድ በተባለ አካባቢ የቤቶች ግንባታ ስላለ ነው። የብሪታንያ ጠቅላይ ሚኒስትር አንዲ ኢብራሃም በይሁዳና ሰማርያ በሚኖሩ ይሁዳን ላይ ማቀብ ለመጣል አስበዋል። እንዲሁም በአካባቢው ምርቶች ላይ ማቀብ ለመጣል ያሰቡ ነው። ማለት ደግሞ በይሁዳና ሰማርያ ቀበሎች ይሁዳን በሚያመርቷቸው የምርት አይነቶች ደግሞ በብሪታንያ አትሸምትም ለማለት ያህል ነው። የመከላከያ ሚኒስተር ቃል አቀባይና የፖሊስ ቃል አቀባይ የጋራ መግለጫ አወጡ። በምስራቅ ኢየሩሳሌም የተካሄደ የተቀናጀ ወረራ በብሔራዊ የሽብርተኝነት ኢኮኖሚ ውጊያ ቢሮ በመከላከያ ሚኒስተርና በኢየሩሳሌም ማዕከላዊ ምርመራ ክፍል ያማር የተወጣጡ ኃይሎች በተጠለፉት ልውውጥ ስምምነት ተፈጠረ። በዚህ ስምምነት በማድረግ ገንዘብ ለመቀበልና ብዙ አሸባሪዎች በዚህ ዙሪያ ብዙ ስራዎችን ሲሰሩ እንደነበረና እነዚህ ለገንዘብ የሚጠለፉትን አሸባሪዎች የሚጠለፉትን እስራኤላውያን ነሱን ለመልቀቅ ሲባል ገንዘብ ለመቀበል በሚል በየቤታቸው በርካታ ገንዘብ ወርቃወርቅና የተለያዩ መሳሪያዎች የእስራኤል ደህንነት ጥበቃ ኃይሎች ማግኘታቸውና መውረሳቸው አስታውቋል። በአሜሪካና በኢራን መካከል ያለው ቀውስ በቴህራን የሚገኘው የውጭ ጉዳይ ሚኒስትር የትራምፕ አስተዳደር ጦርነቱን ሳያጠናቅቅ የሆርሙዝ ባህር እንደማይከፈት በድጋሚ ገለጸ። መግለጫው ላይ ኢራን የትኛውም ሀገር የጦር መርከቦች በወደብ ሰርጥ አቋርጠው እንዲያልፉ እንደማትፈቅድ ተክሳል አስተውቃለች። የአየር ጸባይ ትንበያ ዛሬም ነገም ቢሆን የሙቀቱ መጠን በጣም ከፍተኛ እንደሚሆን ነው የአየር ጸባይ ተመራማሪዎች የገለጹት። ከትናንት ወዲያ አርብ ደግሞ የሙቀቱ መጠን በትንሹ ይቀንሳል የሚል ትንበያ አለ። የራሚም የሳቱ ዜና እስከዚሁ ነው።
2: ኢሻያው ደጉ ክብራትና ክብራና አድማጮች ከጥቂት ደቂቃዎች በኋላ ወደ ዩቲዩብ መድረክ እንተላለፋለን። ከዚያም በመቀጠል የአድማጮችን ስልክ ቁጥር እንቀበላለን። የስልክ ቁጥራችን እንደተለመደው 0733940555 ነው። ደውሉ።

0: ክቡራትና ክቡራን አድማጮች እንግዲህ ወደ ውይይቱ መድረክ የተሸጋገርን ነው። ዛሬ የምንወያይበት ርዕስ በዮርዳኖስ ሰማርያ አካባቢ የሚገኙ ፍልስጤማውያን አመፅ ያነሳሉ የሚል ፍርሃት እንዳለ በመጠቆም ሲሆን ለዚህም ምክንያት የሆኑ የተለያዩ በዚያ አካባቢ የሚገኙ ይሁዲዎች እዚያ ያሉትን ፍልስጤማውያን ለማስቆጣት ለማበሳጨት የሚወስዱት እርምጃ ለአመፅ መንስኤ ይሆናል የሚል ፍርሃት እንዳለ ነው የምንመለከተው። ከዚያም በመቀጠል ደግሞ የፖለቲካ ጉዳይ አለ። ፖለቲካ ደግሞ እስራኤል ፖለቲካ የተሟሟቀ ነው የሚገኘው። በዚህም ባስመለከተ የተለያዩ ሰዎች የተለያየ ፓርቲ እያቋቋሙ እኛም ለውድድር እንቀርባለን የሚሉት ጉዳይ አለ። እሱንም ደግሞ እናየዋለን። ይሸያው
1: ይህ አዎ እንግዲህ አስታውቃ ከወቅታዊ ርዕሰ ጉዳዮችን ተቅሳራ ማላዛር በዚህ በይሁዳና ሰማርያ ቀበሌዎች ያለው የጸጥታ መጓደል ምክንያት በእስራኤላዎች በእስራኤልና በፍልስጤማውያን መካከል እናም አንዳንድ ደግሞ ቀደም ሲል በዜና የተመለከትነው አዳዲስ ይሁዳውያን ሰፈሮች መገንባት ሁኔታና ደግሞ በትናንትናው ዕለት ደግሞ የአንድ የክነሴት አባል ሱኮት ጽቢ ሱኮት በዚህ በፍልስጤማውያን መንደር አካባቢ አንድ የአሸባሪ መታሰቢያ ሐውልትን ሲሰብሩ ታይተዋል፣ ተስተውለዋል። ይህንን የመሳሰሉ ክስተቶች ደግሞ በእውነትም እስራኤል የብሔራዊ አዳር ድንበሯን በአጠቃላይ ስላላት መሬት መከራከር ያለ ሆኖ ግን የዓለም አቀፍ ህብረተሰብ በዚህ ዙሪያ በተመለከተ እንዴት ያት ይሆን እስራኤል የሚለው ደግሞ አሳሳቢ ነው። አይደለም
0: እያሳሰበ ነው የሚገኘው። በዚህ ምክንያትም ይሆናል ቅድም በዜናም እንዳቀረብከው የብሪታንያ መንግስት በእነዚህ በዮርዳኖስ ሰማርያ አካባቢ ከሚገኙት ይሁዲዎች ጋር የንግድ የገበያ ልውውጥ ወይም ማዕቀብ አቆማለሁ የሚል መልእክት እያስተላለፈ ነው የሚገኘው። አሁን እንግዲህ የጠቀስከው የክርስት አባል ጽቢ ስኮት የሚባሉት ሰውዬ እዚህ ዱማ የሚባል ነው ማድማ ነው እንጂ ማድማ የሚባል ቦታ አለ በዚህ በክብሮን አጠገብ ነው እና በዚህ አካባቢ የሚገኝ የአንድ ሽብርተኛ ፍልስጤማዊ ሽብርተኛ ማስታወሻ መታሰቢያ ሐውልት ነው። ያን ሐውልት ሄዶ በመዶሻ በመሰባበር ታይቷል እና ይህን ያደረገበት ምክንያት አንደኛ እሱ የሚለው ምንድን ነው፣ የሽብርተኛ ደግሞ አደጋ ያደረሰ ሽብርተኛ ለእሱ መታሰቢያ ሐውልት መሰራት የለበትም መፍረስ አለበት በሚል ነው። በሌላ አንጻር ደግሞ ይህ ሰውዬ ወደዚያ ሄዶ የገባው የሰፈር እንግዲህ ይሄ ማድማ የሚባለው ሰፈር ፍልስጤሞች የሚኖሩበት ነው። በዚያ ያለ ፈቃድ ነው የገባው። ያለ ፈቃድ ገብቶ ይህን ተግባር የፈጸመ ይሄ እንግዲህ በዚህ አካባቢ የገኙት ፍልስጤሞች ለማስቆጣትና ተቆጥተው አድማ በድሮ ቋንቋ ምን የምንለው ኢንቲፋዳ የሚለው እንደገኛ ሶስተኛው ኢንቲፋዳ እንዲፈጠር ያደርጋል የሚል ፍርሃት ነው ያለ። በዚህ ምክንያትም አካባቢውን እስራኤል መከላከያ ሰራዊትና ደህንነት ጥበቃ ባልደረቦች በጥብቅ ሁኔታ የተከታተሉት ነው የሚገኘውና ይህን ባስመለከተ ነው እንግዲህ በርካታ ትችት እየተከሰተ ያለው። የእውነታም የጠቅላይ ሚኒስትር ቤንያሚን ኔታንያሁም በጥብቅ ተቃውመውታል። የተለያዩ ፓርቲዎችም እንደዚሁ የጽቢ ስኮትን እርምጃ አግባብ አይደለም፣ ራሱ ጠብ የሚጭርና በዚህ አካባቢ ደግሞ እንደገና ሌላ የጦር ግንባር እንዲፈጠር የሚያደርግ እርምጃ የተወሰደውና የኃላፊነት ያጣ ከህግ ውጭ የሆነ አጋጠወጥ የሆነ ተግባር ነው የሚል ትችት ነው እየቀረበበት ያለው በዚህ ጽቢ ስኮት በሚባለው የክነሴት አባል እና የኔን የመሰለ ሁኔታ ነው እንግዲህ የምናያለ ነው። የዮርዳኖስ ሰማርያ ጉዳይ አሁን እንዳል ነው በርካታ መከላከያ ሰራዊት በአካባቢው ገብቷል። ሁኔታዎችን ለመቆጣጠር ፍልስጤሞችን አመፅ አንስተው ችግር እንዳይፈጥሩ ምክንያቱም በተለያየ ግንባር አመፅ ከተነሳ የተለያዩ አዛ ያለው በሊባኖስ ያለው ኢራን ሳይቋጭ ሌላ ደግሞ ግንባር እንዲከፈት አልተፈለገም። ያው ኢራኑ የምታወቅ ጉዳይ ነው፣ ራሱ የቻለ አንዱ አስቸጋሪ ጦር ግንባር ነው እና የኔን ባስመለከተ እንግዲህ የይሁዳና ሰማርያ ጉዳይ አሳሳቢ ነው እየሆነ የሚገኘው። ለዚህ ለፍልስጤሞች እንደገና ለመነሳትና ለመበሳጨት ምክንያት መሆን የለብንም የሚል ትችት ነው በጽቢ ስኮት ላይ የተሰነዘረ የሚገኘው።
1: ሌላው ደግሞ በዛ ግንባር ያለውን ተጨባጭ ሁኔታ በተመለከተ ረሃቢም እንግዲህ የአሜሪካ ፕሬዚዳንት ዶናልድ ትራምፕ የዚህ ያዛ ቀበሌን ለማረጋጋት በሚል አንድ የሰላም ምክር ቤት አቋቋሙ እና አሁን ምን አይነት እየሰራ እንደሆነ ባይታወቅም ግን በአሸባሪው ሐማስ የጦር ትጥቁን ሳይፈታ እንዲያውም የተኩስ አቁም ስምምነት እየጣሰ ነው። በተለይ እንደ ሁኛ ተንሰፋፊ የሚንሳፈፉ መሳሪያ ኢንተርናሽናቸው ባሎኖች እነሱን ወደ እስራኤል በአዛ በቅርብ ርቀት ወደሚገኙ መንደሮች ወደ እስራኤላውያን እየወነጨፈ በሚገኝበት ጊዜ የእስራኤል መንግስት አመራር እንግዲህ ጠቅላይ ሚኒስትር እና የመከላከያ ሚኒስትሩ ከትናንት ወዲያ ያሳለፉት ውሳኔ ያው ለሶስት ቀናት ቢያንስ ሶስት ቀናት ውስጥ ይሄንን ነገር እንዲቆም ለዚህ ደግሞ በኃላፊነት የሚጣልበት የሰላም ምክር ቤት ነው ብሏልና አሁን እንግዲህ አንድ ቀን ነው የቀረ የተሰጠው ገደብ። ያ ካልሆነ ምን እርምጃ ይወሰድ ይሆን?
0: እንግዲህ የሚወሰደው እርምጃ ወታደራዊ እርምጃ ነው። እንግዲህ እስራኤል በበኩሏ ያኔ የተነጋገርንበትን ጉዳይ አክብረን ተቀምጠናል፣ ግን ሐማስ ጊዜ ካለበት ሆኖ ራሱ እያደራጀ ኃይል እያጠናከረ ወታደሮቹን አዲስ ወታደሮቹን እየመለመለ እያሰለጠነ ነው የሚገኘው እና ይህን ባስመለከተ እስካሁን ድረስ የሰላም ጓድ ወይም አካባቢውን በሰላማዊ ሁኔታ መፍትሄ እንዲሰጠው የተቋቋመው አካል መቆጣጠር አልቻለም የሚል ሁኔታ አለ። ይህ ሁኔታ በእንዲህ እንዳለ ደግሞ አንተው እንደጠቀስከው ሐማስ የሐማሶቹ ራሳቸው ሽብርተኞች ሳይሆኑ ልጆችን ነው ሆነ ብለው እንደዚህ ልጆች መጫወቻ አለ እዚህ እንደ ወፍ በወረቀት እና በገመድ በትንሽ ክር ወደ አየር ተወርውሮ አየሩ ባጤ የተሳፈፈ ወደ እስራኤል ክልል አልፎ የሚወድቁና የዚህ አይነት ሁኔታ እያደረገ ነው ያለው እና ይሄ እንግዲህ እየፈተነና ያለው በዚህ ጀምሮ ቀደምም እንደዚያ ነበረ እንደምናስታውሰው። በዚህ እየጀመረ ቀስ እያለ ሁኔታችን እየሞከረ የእኛን አጸፋ የእኛ መርስ ምንሆንን እንደሚሆን እየፈተነና ያለው እና ይህም ባስመለከተ ምንም ጊዜ ሳይሰጠው እንዲሁ ዝም ብለህ ሳናልፈው ከባድ የሆነ እርምጃ መወሰድ አለበት ነው የሚለው መከላከያ ሰራዊቱም መንግስትም በመደጋገም ሁለቴ የደህንነት ጉዳይ ልዩ መንግስቶች የመንግስት ምክር ቤት አለ ተገናኝተው ስለዚህ ጉዳይም ብዙ ተመካክረውበታል። እንግዲህ መከላከያ ሰራዊቱ በዚህ በከፊል በአዛ ቦታ የሚገኘው ሐማስ ይህን ሁኔታ ባስመለከተ እስራኤል እርምጃ እንደምትወስድበት ነው። እስካሁን ድረስ ያው እያደነች በመረጃ አማካኝነት ቀንደኛ ሆቶን የሐማስ ሰዎች እየጎዳሽ የምትገኘው አሁን ግን ምናልባት ጠንካር ባለና ሰፋ ያለ ሁኔታ እርምጃ ሊወሰድ ይችል ይሆናል ይህ ሁኔታ የሚቀጥል ከሆነ። ከዚያም በተጨማሪ በመሰረቱ ስምምነት ሲደረስ ቀደ ዛሬም የነበረው ምንድን ነው? ሐማስ ትጥቁን እንዲፈታ ነው፣ በአጠቃላይ እንዲፈታ ነው። ይሄ ነው የሁሉም ፍላጎት። አሜሪካም የተቋቋመው ሁኔታ የሚቆጣጠር አካልም እስራኤልም ጠንክራ ምትናገር ወይም ባስመለከተ ነው። ይህ ሁኔታ እንግዲህ እስካሁን ድረስ የሚታይ ነገር የለም። ሐማስ ትጥቁን እየፈታ አይደለም የሚታየው፣ እንዲያውም እያጠናከረ ኃይሉን ነው የሚገኘው እና ይህ እንግዲህ ወደ የተወስደናል የሚለው ጉዳይ ጥቂት አጠያቂ ሊሆን ነው የሚችለው። ምክንያቱም እስራኤል የባለፈውን ጉዳቷን በደሏን ስለምታውቅ አሁን እንዲሁ ዝም ብላ የምታይ አይመስልም። ከባድ እርምጃ ከመውሰድ ወደ ኋላ የምትል አይመስልም። ሐማስ በዚህ ሁኔታ የሚቀጥልበት ከሆነ
1: እንግዲህ በዚህ በወቅታዊ ዘገባችን በሀገር ውስጥ ጉዳይ ተመለከትና ትንሽ ወጣ ብለን ደግሞ የኢራንና የአሜሪካ ፍጥጫ ሁኔታን በተመለከተ መቼ ነገ ምናልባት ጦርነት ተባብሶ ይፈነዳል የሚል አንድ መረጃዎችን ዜና አውታሮች ያሳውቃሉና ይህን በተመለከተ እንዴት ይታያል? በተለይ አንድ የነዳጅ ዘይት የጫኑ መርከቦች መተላለፊያ ነው የሚባልለት ሆርሙዝ ባህሮች ላይም በተመለከተ ትራምፕ እኔ እንቆጣጠራለን አሜሪካ ይህን ባህር ከኢኮኖሚ ጋር በተያዘ በቁጥጥር ስር እናውላለን በሚሉበት ጊዜ በተቃራኒው ደግሞ የኢራን ይህን ነገር ማንም ኃይል አናሳልፍም እያለች ነው። እስኪ በዚህ ዙሪያ
0: የኢራን እና የአሜሪካ ጉዳይ ያው እንደሚታወቀው ከአሁን ቀደም በጦር ተደፋፍረዋል። ያን ያህል ኢራንን ሊያዳክማት አልቻለም። አሁን የአሜሪካ መንግስት እያቀደ ያለው የጀምሮታል ደረ እቅዱን በተግባር በማሳየት ጀምሯል። የኢኮኖሚ ማዕቀብ በኢራን ላይ ለመጣል ነው። በአጠቃላይ የኢራኑ ጉሮቦ ለማነቅ የሚቻለው በኢኮኖሚ ማዕቀብ ሲጣልባት ነው በሚል ሁኔታ የአሜሪካ የገንዘብ ሚኒስተር ይህን ጉዳይ በተመለከተ በይፋ ተናግረዋል። ኢራንን በአጠቃላይ ከዓለም ክልል አውጥቶ እሷን ማነቆ ውስጥ አስገብቶ ከያኔ ነው ስጨንቃት የሚቀልብላትን ጥያቄ ወሎ እሺ ብላ ተቀብላ በሰላም መኖር የምትችለው እንጂ ካልሆነ ኢራኖቹ እንዲሁ በቀላሉ የሚጠቁ አይደለም የሚል እውነታ ነው በአሜሪካ በኩል እየወጠ እየወረዱ ያሉትኝ። እንዳልኩት አሁን እንግዲህ የኢኮኖሚ ጉዳይ ነው። አሁን ኢኮኖሚ ማዕቀብ ሲጣልባት በኢራን ላይ መላው ዓለም በአጠቃላይ ይቀበለዋል የሚለው ጥያቄ ነው። አሁን ለምሳሌ ቻይና ከኢራን ጋር በጣም ከኢራን ጋር የተቀራረበ ወዳጅነት አላት። ብዙ ያው ነዳጅ ዘይት የምታገኘው ቻይና ከኢራን ነው። ቻይናም ለኢራን የተለያዩ ወታደራዊ መሳሪያዎችን ታቀብላለች እና ይህን ጉዳይ አስመለከተ ቻይና ኢራን የአሜሪካን አቋም ወይም በኢራን የጣለችውንም ዓለም አቀፋዊ ማዕቀብ ተቀብላ እሷ ማክብራ ታከብሯለች የሚለው ጥያቄ አሁንም ቢሆን መርስ በሁሉም በኩል የለም። ሌላም ሌላም የተሸለኩ እንደዚሁ የሚነግዱ አገሮች አሉ። ለምሳሌ ሩሲያ የመሳሰሉ አገሮች፣ ሌሎችም እንደዚሁ እና ይህንም ባስመለከተ ምናልባት ዓለም አቀፋዊ አጠቃላይ ማነቆ ውስጥ ገባለች ኢራን ማለት ጥቂት ይከብዳል። ይሁንና ይሄ እርምጃ የአሜሪካውን እየወሰደች ያለችው እርምጃ ግን ኢራንን እንደሚጎዳት ነው የሚነገር ያለው። አሁንም ይሄ ጉዳት እየደረሰ ነው ያለው እንደሚ አንተም እንደጠቆምኩ ቀደም ብለ የነዳጅ ዘይት በሀገሪቱ ውድ ሆኗል። በሀገሪቱ ዜጎች እየተቸገሩ ነው ያሉት። አሁን እንግዲህ ህዝቡ መቸገሩን ችግሩ እየበዛበት ሲሄድ አመፅ እንዲያነሳ በመንግስቱ ላይ እና ያን የተባበሩ መንግስቱ እንዲቀየር ለማድረግ የኢራን መንግስት እንዲቀየር ለማድረግ ነው እንግዲህ መሰረታዊ ዓላማ የሁሉም እስራኤልም አሜሪካም የሁሉም ቢሆን እና እንደዚህ ያለማድረግ ነው እንግዲህ ያለው ሁኔታ። ይሄ የኢኮኖሚ ማነቆ ጉዳይ ቀስ ብለን እንግዲህ የምናየው ጉዳይ ይሆናል ምን አይነት ውጤት እንደሚያስገኝ።
1: በጣም ጥሩ። በቀጣይነት ያው ሳምንታዊ ውይይት ይዛል አይደለም?
0: አዎ፣ እሱን መስማት ላሉ መልሳ ዘው ሄሎ
2: ሄሎ
0: ጤና ይስጥልኝ
2: ጤና ይስጥልን
0: ማልበል
2: እኔ ስሜ ነህነ ጋሼ ራሜም ጋሼ ሻየው ሁሉም በጠቅላላህና ይህንን የምታተናግዱት በሙሉ ሰላምና ጤና ለእናንተ ይሁን እንዲሁም ለአድማጮቻችን።
0: እናመሰግናለን። አቶ ስሜ ነህ ስለምን ነበር መናገር የፈለግከው?
2: እና እኔ ልናገር የፈለግኩትኝ አሁን በምትናገሩት በኢራን እና በትራምፕ በአሜሪካን እንደገና ደግሞ ይሁዳ ተመርቻ በምትሉት በአዛ በሊባኖን ይሄ ያለው ሁሉ ውስብስብ በእውነቱ በጣም በጣም ለእስራኤል ህዝብ
0: እንዴት ያዋለ አንተ እንዴት ነው ምን እንዴት ነው የሚታይ አንተ ይህን ጉዳይ አስመለከተ ያለ አስተያየት ምንድን ነው?
2: እኔ አስተያየቴ በእውነት ትራምፕ ሶስት አራት ጉልቻ ነው መድበው ያለ፣ ግን ከሶስቱ አራቱ ጉልቻ አንዱን አልተጠቀሙበትም። ለምሳሌ ኢራን የኢራን ህዝብ መንግስትን ለመጣልና ራሞትን በማለት ያው አፍጋና በማድረግ እነሱን በመጨፍጨፍ እስራኤልም የአሜሪካን ህዝብ ሆኖ ያው እርምጃ ወሰዱ። ከዚያ በኋላ ግና ያው የባህር ወሽመጥን ብቻ እንጂ የህዝቡንን ዙሮ አላዩትም። ኢራንም ይኸው እንዳለ ህዝቡላንና ሀማስን እንኖራ እያጠናከረች ነው። እና ስለዚህ አንዱነንን እርምጃ መውሰድ ሲገባ ሶስት አራቱነን ቦታ ላይ መድበው አንዱ ነገር ሳይፈጸም ቀረ።
0: አሁን አንተ ለምሳሌ የትራምፕ አማካሪ ብትሆን ምን ነበር የምትላቸው?
2: እኔ የምላቸው ይህንን አንዱነን ወይም ደግሞ አዛን ትጥቁ ይፍታ የተባለውን ማስፈታት፣ ስልጣን ማውረድ፣ የእስራኤልን ወታደር ማስወጣት፣ አገሪቱንን በልማት እንድትንጸባረቅ ማድረግ፣ ይህን ነው የምመክራቸው። እንደገና ደግሞ ሊባኖን ትጥቁን እንዲፈታ ተተባለ ያንን አስፈትቶ የእስራኤልን ወታደር ወደዚህ ማውጣት፣ አገርን ሰላም ማድረግ ብዬ ነው እኔ የምመክራቸው የነበር።
0: የእስራኤል መንግስትስ ምን ትመክራለህ?
2: የእስራኤል መንግስት ደግሞ ያለውንን ከዚህ ያለንን ወታደሩ መቼም ያው ሞታለሁ ገላለሁ ነው ያለ፣ በአንድ ላይ ነው ያለ፣ በመሪው ነው የሚሄደው። ግን በመንግስት በኩል ግን ያለው ሀቤር ትነስቴት በሙሉ አንዱን አንዱ እየወነጀለ አንዱን አንዱን እየከሰሰ አንዱ ለአንዱ ለምን ተመታ ለምን ይሄ ነገር ሆነ እየተባለ እየተቋቋሙ ነው ያሉና ስለዚህ አንድ ሆኖ መንግስት የእስራኤል መንግስት አንድ ሆኖ ጠላት በየቦታው ተሰፍስቦ እስራኤልን ለማጥቃት እና ለማሸነፍ እየታገሉ ከዚህ ውስጥ ያለው እርኩቻ ምንድነው? ለምን ነው አንድ ማይኮንበት ምክንያት ምንድነው? ህዝብ የመረጠውን መንግስት እንደገና በጎን ተከሶ ይሄን አረጋ ይሰራ አኔ አፈርሳለሁ ሆኔ ወጣለሁ የሚል ነው። አሁን ለምሳሌ ይሄ ምርጫ በጣለ አሁን ያ የአረብ መንግስት እንትን የአረብ ፓርቲ በአንዱ በሚያሸንፈው ቢገባ እንደ ኢራንንም እንዳትመታ ሊባኖን ትጥቅ እንዳይፈታ አዛን ለቀው እንዳይወጡ የሚል እንጂ እውነቴን እንምቱ ተብሎ የሚባልበት ነገር የለም። ይህን ከሆነ እኛ ከመንግስት እንወጣለን ይባላል። የተመረጠው መንግስት አሁንም ደግሞ በመፍራት እነሱንን በመያዝ አንድ እርምጃ ሳይወሰድ አገሪቱ ተራቁታ አገሪቱ በስጋት ላይ እንድትኖር ነው አሁን የሚደረገው እና ለዚህ
0: መጨረሻ
2: ጥንቃቄ መሆን አለበት የሚል ነው ሀሳቤ።
0: ጥሩ አቶ ስሜን አመሰግናለሁ።
2: እሺ እኔም አመሰግናለሁ።
0: ሰላም ሰላም። ሄሎ
3: ሄሎ።
0: ጤና ይስጥልኝ።
3: ሄሎ።
0: አቤት አቤት። ባለበት
3: ፈጠነ
0: ፈጠነ።
3: አዎ
0: እሺ አቶ ፈጠነ
3: ሰላም እንዴት ዋላችሁ?
0: ደህና ነን እግዚአብሔር ይመስገን። እናንተስ?
3: ሰላም ሰላም። በጣም አመሰግናለሁ በመጀመሪያ ደረጃ ወደ እናንተ ስላቀረባችሁኝ። ለህዝቡ የምታደርጉት አገልግሎት በጣም ከፍ ያለ ነው። በጣም አመሰግናለሁ።
0: እሺ እኛም እናመሰግናለን።
3: አሁን ወደዚህ ገባ አልኩት በዚህ እኔ ያለሁት ከናታኒ አካባቢ ነው እና እዚህ ውይይቶች አሉ ሰማቸው ፖለቲካ ምናምን ነገር ነው እና እዛ ውስጥ እንኳን መግባት አስፈልግም። እኔ ማስተላለፍ የፈለግኩት ለሚመጣው እሁድ በሰላሳ ቀን ናታኒያ ያለውን ህብረተሰባችን ለመወያየት ስብሰባ ህብረተሰቡን እንፈልጋለን። ለምን ቢባል ማዶኑን በተመለከተ የማዶን ችግር ስላለ ማዶኑን በተመለከተ ከህዝቡ ጋር ተወያይተን ከህዝቡ ጋር መፍትሄ ለመፈለግ ውይይት
0: ምንድነው ችግሩ? ችግሩ ምንድነው? ማዶ
3: ችግሩ እንደምታውቀው በየከተማው በተለያዩ ከተማዎች ህዝባችን እንግዲህ ባህላችን የኛ ትንሽ ለየት ያለ ባህል አለን ተነጮች ያን ቢሊያን ስር ማድረግ አይቻልም። እንደ ማዶን አዳራሽ ቦታ ያስፈልጋል። ያስተዛሬ ድረስ በናታኒያ ውስጥ የለም። በርግጥ በይዘሮት አጣፊያ አካባቢ አለ። ከዛ አንድ ቦታ ብቻ ነው ወርቀትም አለ። በዚህ ግን ሰፋ ያለ አካባቢዎች ያለንበት እኛ ይዞሬም ክራት ነርዶ ዶራ በርከት ያለንን አካባቢው ሽማግሌዎች ወጣው የሚዝናኑበት ቦታ እንዲሁም ደግሞ ባህላችን የምንሸፍንበት ለምሳሌ ወግድ ማ ይባል ነገር አለ ሰው ሲሞት
0: ወግድ ምንድነው? ሰው ወግድ ማለት ምንድነው?
3: ወደዛ ደቆያ ይባልም አይ ይሄ ባህል አስቸጋሪ ነው። ይመጣ ብንያን ስር መቆም የለም እና መገልገያ ቦታ ያስፈልጋል። ለዛ ተዝቡ ጋር ተወያይተን
0: መመተለ እንግዲህ እንደምትል እንደገባ ይቆል በሐዘን ጊዜ ምን ገናኝበት ካንደ ላይ ሆነ ምን ገናኝበት ቦታ ጎረቤት አካባቢ የማይረብሽ ቦታ ተሰጥቶን እዚያ ጋር እዚያውን ብንጠቀምበት የሚል አመለካከት ነው።
3: አዎ።
0: እና ናታኒያ ስንት መዋዶን አላችሁ? የኛ ቤተ እስራኤል የምጠቀሙ
3: የለም ማለት ይቻላል። ዞረት አካባቢ አለ አንድ ቦታ ያ ብቻ ነው ያለው።
0: ሁለት ነው አለ።
3: ከዛ ደግሞ የሆነ ቦታ ደግሞ አለ። ያ ቦታ
0: ሁለት አለ።
3: አዎ ሁለት አለ ካወቀው ሁለት ቦታ አንደኛው ያው ሊቆርቆሮ ነገር ያለበት ቦታ ነው እና ያ ጥሩ ሆኖ የተሰራ ነገር አይደለም። ያን እንጠቀምበታለን። አሁን ያ ጥሩ ሆኖ እንዲሰራ ነው ህብረተሰቡ መጥቶ ተነጋግሮ በአንድ ላይ ሆኖ በአንድነት አሁን ምርጫ የለ ፖለቲካ የለም ጊዜው አሁን ነው ህብረተሰቡ አንድ የሚሆንበት ጊዜ።
0: እንዴት ነው የሚሰራው? ህብረተሰቡ ገንዘብ አዋጥቶ እቅዱን አወጥቶ ነው ወይስ የከተማዋ ከንቲባ ኃላፊነት ወስዶ በእሱ እንዲያሰራው ለማድረግ ነው? በየትኛው በኩል ነው?
3: በከተማችን አዲስ ሮሸር አለና እሱ አመቱ ነው ስራ ተጀመረ እና ያንን ለሰውየው እንዴት ብሎ እንደሚሰራ በምን ደረጃ መሰራት አለበት የሚለውን ህዝቡ ካዳመጥነ በኋላ ከሰውየው ጋር ቁጭ ብለን ለመነጋገር ነው።
0: አሁን እንግዲህ እንደዚህ ለምሳሌ አሁን በተለያየ ሰፈር ነው የሁለት ሞዋዶን ያለ እና የትኛው ሰፈር ነው አሁን እናንተ ይወደላችሁ? ያኛው ወዲ ቦዲ በኩል ያለው አለ በዛ ባዶ በስሙ የሰፈሩ ስም ጠፋኝ እንጂ እንደዚህ አለ
3: እንግዲህ ያለ ዳሮምና ጻፎን ይባላል። በዳሮም አካባቢ ያለ ነው ቅሪያት ነርዶ ይዞሪም ዶራ ይባላል። ይህ ከፍተኛ ብዛት ያለንበት ቦታ ነው። አሁን ደግሞ ያለው ያ ይዞራት አታስ አካባቢ እንግዲህ ወደዛ ተርነው ባቲኪም አለ ሲል አለ በከተማው አካባቢ ያሉ ሰዎች አሉ። ከዛ ሁላችንም እየሄድን እንጠቀምበታለን። ለምን ሌላ ቦታ ስለሌለ ነው። አሁን እኛ የምንፈልገው ምንድነው በዚህ በአካባቢያችን መሆን ያለበት
0: ከአንድ ከተማ ሁለት ካለ አይበቃችሁም በየሰፈሩ መስራት ይችላል?
3: ሁለት እኮ የለም ያኛው እኮ አሁን ምልህ ሁለተኛ ብለን እንጠራው ራሳችን ቆርቆሮ ካጥራለን። በራሳችን ገንዘብ ራተሰው አዋጥ ያደረገው ነው እንጂ ጥሪያው የሰራው አይደለም። አሁን ያ ጥሩ ሆኖ መሰራት አለበት ነው። በፀሐይ ጊዜ መቆም አይቻልም እዛ ቦታ። ክረምት ሲመጣ ደግሞ መቆም አይቻልም። ይሄ የህብረተሰቡ ጥያቄ ስለሆነ ህብረተሰቡ ኮሚቴው ጋር ተወያይቶ በምን ደረጃ እንዲሰራ ምን እንደሆነ ህብረተሰቡ መጥቶ እንዲወያይ ነው የምንፈልገው።
0: ኮሚቴ አላችሁ? የከተማው ነዋሪዎችን ወክሎ የሚገናኝ የሚመካከር ኮሚቴ አለ?
3: ኮሚቴ አለው አለ።
0: አሁን እንግዲህ ምንድን ነው እቅዱ? አንተ የምትለው ምንድን ነው እንግዲህ? ኮሚቴዎች ተገናኝቶ ይምከሩ ነው ወይስ ህዝቡ ይሰብሰብ ነው?
3: ኮሚቴዎች ተነጋግረን አሁን እኛ የመጣነ ወደ ህዝቡ ነው። ህዝቡ ደግሞ ተኛ ጋር የተሳሳተ ነው ካለ እኛን መክሮ ከጎናችን ህዝቡ እንዲኖር ለምንፈልገው እንጂ ዝም ብለን ቁጭ ብለን ሁልጊዜ ማዶን የለንም ተማለት ጥያቄውን በስነ ስርዓቱ በህጉ መሰረት መጠየቅ እንችላለን።
0: ኦኬ እንግዲህ እሺ ቀጥል።
3: ስለዚህ ህብረተሰቡ ያስፈልጋል። ህብረተሰቡ መምጣት አለበት፣ መወያየት አለበት፣ መነጋገር አለበት፣ ያለውን ስህተት ማረም አለበት። የህብረተሰቡ በአንድ ላይ መሆን አስፈላጊ ነው። ሁልጊዜ በናታኔ አካባቢ አንድነት የለም አንድነት የለም እያልን ወሬ ተማውራት አንድነት ምን ሆነበትን ህብረተሰቡ ነው። ህብረተሰቡ አንድነት ነው ብሎ ተተነሳ አንድነቱ ተዛለለ ነው የሚታየውና ዋናው ነገር መገልገያ ቦታ እንዲኖረን ህብረተሰቡ አንድ ላይ ሆኖ መጠየቅ አለበት የሚለውን ህብረተሰቡ ጋር ለመወያየት ነው።
0: ስንት የኢትዮጵያ ወዲዎች አሉ? ቁጥራቸው ታውቁ ይሆናል? ከተማ
3: እንግዲህ ቁጥራቸው እንዴት ያለ ቁጥር ነው የምንቆጥረው? ስንት ልጆች ነው ወይስ
0: በአጠቃላይ?
3: በአጠቃላይ ኢትዮጵያ መጠቀሆነ ወደ 15000 ሊኖር ይችላል።
0: ብዙ ነው አይደል?
3: እኔ በእርግጥ ትክክሉን አላስኩም ራሚ። እንግዲህ
0: አይገባኝ ችግር የለም። ለሚኖር
3: 15000 ወደ 14000 አለ ይላሉ።
0: ይህም ብዙ ነው እና አሁን እንግዲህ ለመቋጨት ይህን ውይይታችን ኮሚቴው ተሰብስቦ መክሯል ይህን አሁን የምትለውን ነገር እና ስብሰባ የት ነው የፈለጋችሁት? ለመቼ ነው?
3: እንግዲህ ኮሚቴው ተወያይቶ የወሰነው ውሳኔ በሰላሳ ቀን ለሚመጣው እሁድ በአምስት ሰዓት ተኩል ጀምሮ ስብሰባው ይካሄዳል።
0: የት ነው?
3: እቤት ያድዱት።
0: ቤት የድዱት?
3: አዎ
0: ፖሊሱ አጠገብ ያለው ነው አይደል?
3: ፖሊሱ አጠገብ ካለው? አዎ ፖሊሱ አጠገብ ካለው ከዛ ነው። እና ሁሉም ይህን ያዳመጠ የዚህ መገልገያ ቦታ ያስፈልገናን ያለ ሁሉም ከቦታው እንዲገኝና ተነጋግረን ተወያይተን መፍትሄ እንድንፈልግ ነው።
0: ገባኝ። እሺ መልእክቱ ግልጽ ነው። አመሰግናለሁ።
3: እና በጣም እናመሰግናለን።
0: እሺ ሰላም ሰላም። ሄሎ
4: ጤና ይስጥልኝ።
0: ጤና ይስጥልኝ። ማልበል
4: መኮንን አራጌ ካፉላ።
0: ጤና ይስጥልኝ አቶ መኮንን።
4: አመሰግናለሁ ለተሰጠኝ ድሉ ማለት ነው። ለመልካም አገልግሎታችሁ ደግሞ ብርታቱን ጥንካሬውን እውቀቱን እንመኝላችኋለን።
0: እናመሰግናለን። ለእናንተ እንመኛለን።
4: ይቅርታ ጊዜ እንላለን። ወሩ ይቅርታ ጊዜ ነው። ሀሳብ እንግዲህ ከመግቢያው ላይ የዚህ የኤብሮን ጉዳይ መሰለኝ እርስ ሰጥታችኋል።
0: አልሰጠንም። ነጻ ነው ነጻ ነው።
4: እኔ በዛ በሰፈራ በሚያደርጉት እንግዲህ የሀገራችን ችግሩ ያለፈው ከባድም ቢሆን እንግዲህ እየተለመደ ሄዶ ለዛም ደግሞ መልሱ ጸጥታ ኃይላችን አኩሪ ነው። ምንም ቢሆን አሁን አንድነት ምን ይባላል በጦር ኃይሉ በኩል አንድ ነው። ሁሉም የተመሰገነ ይሁን። እኔ ይህን ያልኩኝ በህብሮ በሰፋ ያሉ ሰዎች ህገወጥ ናቸው ነው የምለው። በጣም አስፈላጊ አይደለም የሚያደርጉት። የታጠቀ ወታደር ይያለ እንኳን በአገር ውስጥ በክል በዚህ ውስጥ በውጪ ይሄው ምናየው ነው ያው እንግዲህ ጉዳቱ ቢሆንም ያው በሰፈሩ ቁና ተሰፈሩዋል ጠላቶቻችን እነዚህ ግን ሲቪሎች ወይም በሰፈራ ሰዎች አገሩን ይጎዳሉ የለው ምገምተው በግል የሚያደርጉት የሐማስን እንትን ነው ሪቱዋልም የሚከተሉ እነሱ ለማለት ነው። አሁን ይሄ ቢቀር ኑሮ ሌላው እንኳ ወታደሮቻችን አፍሪ ናቸው እና እግዚአብሔርም እየተጨመረ ነው። ጉዳቱ የመጣ ያው ከኛ ጥፋት ከቁጣ የመጣ ስለሆነ ያው የምታውቁት ዳችሁላችሁም ያው ሄሎ እንግዲህ እስራኤል ከተመሰረተም ጀምሮ ወደፊትም ቢሆን እስራኤል ከጉዳት አልፎ ያውቅም። እግዚአብሔር ግን እየማረነ ግን እኛ አናውቅም አንዳን ሆንም እግዚአብሔር ቢያድልን ኑሮ አንድ ብንሆን እንኳን ከዚህ ክልል ዓለምንም በጣም አስፈሪ ነበር የእስራኤል የጸጥታ ኃይሎች ወይም ስርዓቱ።
0: የእስራኤል ህዝብ አንድ ያልሆነበት መቼ ነው? ምኑ ላይ ነው?
4: አንድ ምኑ ከሞሬ ግብጽ ከወጡ ጀምሮም አንድ አልነበሩም።
0: ወደኋላ
4: ያው ነው ቁጣ ተቀብለዋል። የዛን ጊዜ ማትዋጉ እየተባለ እና እግዚአብሔር እናንተ ጋር ልም እያለ ሄዶ የተመቱ ናቸው።
0: እኔ የተጀመረ
4: እንደምንም በመሰረቱ ነው ያው ነው ተፈጥሮ ሆዶ ይሁዲ ሲባል እግዚአብሔር ይወደዋል። እንደገና ነው በቁጣቱ ደግሞ ተገቢውን ቁጣ እየተቀበለ ኋላ ግን እግዚአብሔር ደግሞ ተመልሶ ጠላቶቹን ይመታል። ይህንን ማስተዋል ያቀተና ነኝ ይህንን መገንዘብ ያቀታል። ሌላው አሁን እንዳልከው በአገር አቀፍ ሆነ በክልልም በምርጫም በኩል ሆነ አንድነት ኃይል መሆኑን ሰው አይገነዘብም። አንድ ብንሆንማ እንዴት እና በዚህ ያሉት አንድ ጊዜ ትዝ የሚለው ካህና ራብ ካህና የሚባለው አፈንግጦ ምንድን ነው የሆነ ስተምሽባው ድረስ ነው የጠፋ ለወታደሮቻችሁ ጥሩ አይደለም። ከዚያ ያሉት ሰዎች በግል የፍልስጢሙን እዛ የሆኑ እንደገና ሌላ ጠብ መፍጠር በዚያ እየሄዱ እንዲያማረው ወታደሮችንም እንዲያው ያዳክማል። በጣም ተጠላት ጋር ግብግብ እያለ እንደገና ወገን ጋር
0: ጠላት ማብዛት ይሆናል ማለት ነው።
4: እንደገና ሎ በጎን ሌላ ድካም ያመጣሉ። ሌላ ድካም ወደኋላ ይጎታሉ።
0: እና ዲሞክራሲ
4: ፓራዲምም ቢሆኑ አንሄድም ለወታደር ያሉት ወታደር ያልሄደ በነብዩ ሙሴ ጀምሮ ወታደር ይሄ ነው የሚል እንጂ አትሄድም የሚል የለም። ይሄ ሁሉ አሁን ችግሩ የምናመጣው ያው ራሳችን ይሁዲዎች ነን። እግዚአብሔር ሲያድለን አገሩን ሲሰጠን እኛንም እኮ እንዴት እንደመጣነ ባላመነው ጊዜ ጨዋታ ተረስኝ እውነት አይመስልንም። ከገባነ በኋላ ሁሉን ካገኘነ በኋላ ይኩልም የሆነው ከማግኘት የተነሳ ጥጋብ ነው። ወንድም ረሃሚ ምቾት አያት ምች ብለሰዎች እና ስለዚህ ሆነ ልብ አልሰጠን ልብ ይስጠን በማለት ይሄ ቅርታ ጊዜ ይሄ ልመና ሁሉ ልብ ሰጥቶት ሰው አንድ ለመሆን ያብቃው እና እንመካከር እንድንሆን ለማለት ያህል ነው። ሰላም
0: ራስተያየት ነው ተመኮንን እናመሰግናለን።
4: በጣም ሰላም ለተብራችሁ መክራችሁ ሁሉ ደርሶ ለሁሉም ምክሩ የሚደርስ ያርገው።
0: የሰው ምክርም ጥሩ ነው የሚደርስ ያርገው የሰው ነው።
4: አሜን አሜን። ሁላችንም ቢስተደበው ነው።
0: ሰላም ይሁን።
4: አሜን። ሰላም ሁኑልኝ። የሥራ ጊዜያችሁ ጥሩ ይሁን።
0: አሜን አሜን። ሄሎ
5: ሄሎ። ሰላም እንደምን
0: ነህ? ሰላም ደህና ስትልኝ።
5: ደህና ነህ አቶ ረሃሚም?
0: ደህና ነኝ ማልበል።
5: ደህና ስትልኝ?
0: ደህና ስትልኝ።
5: የዛን አመት በሰላም ያደርሰን።
0: አሜን አሜን።
5: እስራኤልን እግዚአብሔር ጠብቅልን።
0: አሜን አሜን።
5: አይላየን። በጣም ስሰማ አንተን በራዲዮ በጣም ነው ደስ የሚለኝ። ያረካኛል። በቃ ሁሌ አንተ ነው የምሰማ። በጣም ታረካኛለህ። ንግግር ሁሉ ነገር በቃ ትምህርት ያለው እውቀት ያለው ነው እና በጣም ምስጋና ማቀርብልህ።
0: ሙከራ ነው። አመሰግናለሁ።
5: ከልቤ ማቀርብልህ ምስጋና።
0: እሺ አመሰግናለሁ ወንድሜ።
5: አከብራለሁ። በጣም በጣም ነው የማከብረህ።
0: እዚህ ላይ አከብራለሁ። አመሰግናለሁ። ስም ማን ነው አልከኝ?
5: ረጅም እድሜ ይስጥህ። ያኖረ።
0: አሜን አሜን አሜን። ማል ስም ማን ነው?
5: ወሰነ እባላለሁ።
0: ወሰነ።
5: እሺ
0: አቶ ወሰነ፣
5: እኔ ልነጋገር የፈለኩት ትላንት ቄስ ደውሎና እንዲሆን ተወዳዳሪ ፖለቲካዬ ነው ወዳደራሉ ብሎ በሁለታቸው አለመግባባት ነው ለነጋገር ትንሽ ሐሳብ ልሰጥ ደወልኩኝ።
0: እሺ ምን አስተያየት አለ?
5: አይግባቡስ ትንሽ አለመግባባት። አዎ ቄስ እንደሚመስል ቄስ ሁሉችን የሚወዳደሩትን ሰብስቦ ሁሉችን ሰብስቦ መፍትሄ ለማግኘት ሁለቱን ሰብስቦ ነው እንጂ ለእያንዳንዳቸው እኔን እችን መርጣለሁ እሱን መርጣለሁ መናገር የለበትም። ሰብስቦ ግን በአንድ ላይ ፍቃድ ከነሱ ፍቃድ ተቀብሎ አዛን በኋላ ነው የሚመረጠውን ይመረጣል ብሎ ለተመራጮች ሀሳብ የሚሰጥ ነበር።
0: ማለት ጎን መያዝ የለበትም
5: ሁሎችን አቀራርቦ አላነገራቸውም። ሁሎችን አቀራርቦ እነሱ መፍትሄና ፍቃድ ሲሰጡት አዝ እች ትመረጣለች ብሎ አንዱ ወይም ተመራጩ እችንን ትመረጣ ብሎ ተተናገረ ለቄሱ። ቄሱ ያው እንድትመረጥ መመሪያ ነው ማድረግ የለበት እንጂ ጣልቃ መግባት የለበትም ማዳላት የለበት ማለት ነው።
0: ማለት እንግዲህ በሌላ ቋንቋ ቀሳውስት የመንፈሳዊ መሪዎችና የተኮራረፈም ካለ በፖለቲካ ሆነ በተለያየ ሁኔታ ማቀራረብና ማስማማት እንጂ አንድ ጎን ይዞ አንዱን ብቻ ማድገፍ የለበትም ነው የምትለኝ አይደል? ተረዳሁት ከሆነ
5: ትክክል።
0: እና እሺ
5: እና ሁሎችን አቀራቦ እንዳልከው ሁሎችን አስማምቶ ነው እነሱ ተፈቀዱለት ነው እጅ መስደድ ያለበት እንጂ ዝም ብሎ አዳልቶችን መረጡ ብሎ ለህዝቡ መናገር የለበትም። ቄስ ጸሎትና ሁሎች እንዲቀናቸው ሁሎችን መመረቅ ያለበት ተወዳዳሪዎቹን በሙሉ እንጂ በፖለቲካ መግባት የለበትም።
0: ማለት እንግዲህ ሚዛናዊ አቋም ይኖራቸው ነው የምትለኝ አይደል?
5: አዎ አንድ አቋም ይኖራቸው ነው ብሎ ሀሳብ መስጠት ያለበት።
0: እንግዲህ
5: በተጨማሪ ደግሞ ፖለቲካው ምናምን ውስብስብ ያለ ስለሆነ እና ከሊኩድም ሳይሄዱ ከሁሉም ከዛ ሳይበታተኑ ሁላቸው በአንድ ሆነው ህዝቡን ቢመሩ በጣም ደስ ይላል። ለህዝቡም ደስ ይላል፣ ለሁላችንም ለእናንተም ለሁላችሁ ደስ ይላል። በጣም ደስ ይላል።
0: እሺ ወንድማችን እናመሰግናለን።

0: እንደገና እንደገና መስመር ችግር አለ ይዛባል መስመሩ በደንብ አትሰማም
1: አሁን አይሰማም
0: አሁን ይሰማል እንደገና ጀምሩልኝ
1: አዎ ወይ አልተነቀሰ ወይ አልተቆረጠ የኔ ራስ አቋቋም ለሰው አስቸገረ ይላል በገጠሩ በኩል አንድ አንድ ሲነግሩት ሲመክሩት አልሰማ ብሎ ነገሩን ወደ አልተወሰነ ቦታ የሚወስድ ማለት ነው እና
0: ስትረጉም
1: እንደማ የኛ ሃይማኖት ብዙ ማት ያቆረረ በሽታ ሁሉ ግዮት ማነስ ይባል ምረት የሚያመጣ ጠላት ሲነሳ በንጽህና የተከበሩ ካህናት ሲጸልዩ ጠላትን የሚያደክም የታመነ ጸሎት ይያለን የተፈተነ የታወቀ ብዙ ዘመን ህዝቡ የሚያውቀው እንኳን ካህኑ በሽማግሌውም በንጽህ ልቦናው ይህ ያላሁን ግና ሁሉም ካህን እየተባለ ፖለቲካና ካህን ፖለቲካ ብዙ ጊዜ ውሸት ነው። አንድ እውነት አስር ውሸት ነው። አሁን ካህናቶቹ ወደ ፖለቲካ ሲገቡ ሃይማኖቱን ማን ሊመራው ነው ወይስ ሃይማኖቱ በውሸት ሊመራ ነው? እና በጣም ለመስማትም ለማየትም በተለይ ሃይማኖት ፍቅርና የሃይማኖት ልምድ ያለው በጣም ይሄን መስማት የማይፈልግ ማስፈልግ ቃላት በሚዲያ መስማቱ በጣም ይዘገንናል። ቢያስቡበት መልካም ነው። አንደኛ ሊቀ ካህኑ ባለፈው 3 ሳምንት ወር ግድም ነው ባለቤታቸው ሙታ ባዘንዳ ይያሉ በሊቀ ካህኑ ስም ጥሪ አድርገው አፍጋና ወጥተው ያን ያህል የክርስቶስን ፎቶ መያዝ እንደዚህ ነው ማለት እናቸንፋለን ማለት መፈክር ማሰማት ጋዜጠኞቹን ፎቶአቸውን መዘግዘግ ኤክስ ማድረግ መሳደብ ምንድነው ሐሳባችሁ ብለው ሲጠየቁ ሐሳባቸውን ሳይናገሩ እንደዚህ ማድረጋቸው አልበቃ ብሎ አሁን ደግሞ በተደጋጋሚ በፖለቲካ ገለ ይመረጥ ከካህን ተወዳዳሪውን ተቃዋሚውን የሚባርክ የሚመርቅ ነው እንጂ ምናውቀው የእስራኤልን ሁሉንም የሚመርቅ እንጂ እንደዚህ አለ ታይቶም ተሰምቶም አይታወቅምና በዚህ ላይ በተለይ ኢትዮጵያ ተሹሞ የመጡ ትላልቆች ካህን እያዩ እየሰሙ ዝም ማለታቸው በጣም ለወደስተፊቱ አስጊ ነገር ነው። ለሃይማኖታችን ትልቅ መሰናክል እና እንቅፋት እየሆነ ነው ማለት ነው።
0: አዎ እንግዲህ እንደገባ ከሆነ ፖለቲካና ሃይማኖት እየተቀላቀለ ነው መሆንም አይገባው
1: መሆን አይገባውም። አሁንም አቀላቀሉት ፖለቲካ እኮ ጋሽራሚን ምልሰራም ላሰራም ብዙ ውሸት አለበት። ድምጥን ለማገኘት ቦታ ወንበር ለመያዝ ስራ ለማገኘት ብዙ ውሸት አለበት። እዚያ ማህል እንደው አንድና ሁለት እውነት ይገኙ እንደው እንጂ 99 ውሸት ነው።
0: ሃይማኖት ግን አቅ ነው።
1: ሃይማኖት ግና
0: አቅ ነው።
1: በሰማይ ምን እንደሚጠብቅህ በዚህ ሰንበትን ባላትን ትልቅ ሰውን ህግጋትን ጠብቁ የሚል ውቀይ ግራ የማይባልበት ነው።
0: ገባኝ። እሺ ጥሩ አስተያየት ነው አቶ ሰለሞን። እናመሰግናለን።
1: አመሰግናለሁ።
0: ሰላም ሰላም። ቀጣይ ሰው አለን ስልክ ላይ? ሄሎ
2: ሄሎ።
0: ጤና ይስጥልኝ።
2: ጤና ይስጥልኝ ጋሽራሜ።
0: ጤና ይስጥልኝ ማለበን።
2: እንዴ ወንድሜ ነህ በላይ ይባላል ከካርሜል ባላለው ሳይሆን ወንድሜ ነህ በላይ ነው የሚባል ከካርሜል።
0: እሺ አቶ ወንድሜ
2: ነህ። እሺ መድረኩ ስለተሰጠ አመሰግናለሁ። ሆይ እና አሁን እንኳን በእኔ በፊት የነበሩት እየተናገሩት ነው። ያው አሁን እንግዲህ ወቅቱ እና ጊዜው ያለ የምርጫ ጊዜ እየተቃረበ ብዙ ታውረት ስላለ ይሄ ነገር ቢታሰብበት እና ለወደፊቱ ያለው ሽኩቻ በየጎጡ በየቦታው ከመሆን እገሌ ይጠቅመናል እገሌ እኮ ለኛ ይረዳል ብሎ በአንድ ጎልበት ወዳለው ወደ አንዱ ገሌ የሚረዳ ሰው ነው ብሎ አንድና ሁለትም መሆን ይቻላል። አንድ በዛኛው ቡድንም ቢሆን እንኳ ጥሩ ነው። በየቦታው ከመሮጥ በየቦታው ስንሮጥ ግን ድምጣችን እየተበተነ ተሰሚነት እያጣነ ነው።
0: ግን ከተለያየ ቦታ ስንሆን ግን ብዙዎቹ ውድል ቢያገኙ ከተለያየ ቦታ በያሉበት ሆነው ውጤት ሊያስገኙ አይችሉም። ከአንድ ላይ ከመጠራቀም ይልቅ
2: አይገኝም። ራኝ ለምንድን ነው እንዲያልኩት

0: አንተ ለብቻ ስትሄድ እኔ ለብቻ ስትሄድ ድምጣችን እየባከነ ይሄዳል። ባንድና በሁለት ቦታ ሲገኝ ግን ምናልባት ድምጣችን ደግሞ ሊረዳ ጉልበት ሊገኝ ይችላል ባይኔ። በየቦታው ሲሆን ግን ብቻውን ሮጠ ቀዳሚ የለውም እንደሚባለው ሁን እንዳንቀ።
1: ስለዚህ አንድነውን
0: አዎ ይሄም ሆነ አለበት መመካከር አሁንም ግዜ አለ ግዜው ይበቃል ባይኔ። እሺ አንድና ሁለት ሰው መወዳደር በዚህኛው በዚህኛው እኔ ለምን ለዚህኛው ለምን ለዚህኛው አለልም ብቻ የኛ ሰው ገብቶ እኛን ወገኑን የሚያገለግል የሚረዳ የኛ አንድ ሰው ከዛ ስናይ ግን ለኛም ኩራት ነው እነሱም ያፍሩናል።
1: አዎ ገባኝ።
0: እና ሰው መኖሩ እንኳን ሌላ ሆን ባጋጣሚ ከሆነ ቦታ ስትሄድ በቷለም የሞሆነ ኩባት ኮሊ የሞሆነ ስትሄድ የኛ ሰው ስታገኝ በቋንቋ ተረድተህ ተመጣለህ። ይሄ ራሱ እንደመሰለህ ከሆነ የኛን ሰው ለማግባት ወደ አንዱ ቦታ መገዳደፉ ያስፈልጋል ባይኔ። እየቦታው መወዳደሩ አስፈልጊ ነው ግን ውጤት አልባ እንዳንልቀ
1: ግልጽ ነው መልእክቱ። እና መሰገናለን አቶ ወንድሜ ነህ።
0: እሺ
1: ሰላም ሰላም
2: ሄሎ ሄሎ
1: ተናስተልኝ
2: ተናስተልኝ
1: ማለበል
2: እንደምን አላችሁ?
1: እግዚአብሔር ይመስገን ማለበል
2: ሰላም ነው
1: ሰላም ነው።
2: አመሰግናለሁ መድረክን ስለሰጣችሁ። አው ዳንኤል ሰንመቴ ባላለሁ።
1: ዳንኤል እሺ
2: እና አሁን ሁለት ነገሮች ነው ባለነበት ጊዜ መቼም እንግዲህ
1: ስጋጥር አርገ በርካታ ሰዎች አሉ።
2: እጥሪ ያለ ነገር ነው ሁለት ነገሮች ነው እንልም ፈልገው ለምሳሌ አሁን ስለ ምርጫውና ስለ ኑሯችን የሚለው ነው በአገሪቱ ውስጥ ያለውን ውጥረት ሁለት ነገሮች ብቻ ነው ልናገር የፈለኩት። በመጀመሪያ ስለ ምርጫው እርግጥ እኛ ብንሄድ ባንድ ላይ ብንሄድ ጉልበት ይሰጠናል ድል እናገኛለን እንደ ሁሉ ህብረተሰብ እንሆን ነበር። ግን ሆኖ ግን የኛ ሃይማኖት መሮች መመረቅ ነው እንጂ ስለ ቦተሊካ ነገር ትንሽ ከበድ ይላል። እነሱ ድላቸው የተመረጠውን መመረቅ ህዝቡን መምከር በሃይማኖት ያለውን ነገር ህዝቡን ማነጋገር ማስተማር ነው እንጂ ስለ ፖለቲካ ነገር አንይ ሆሸብ መስሎ አይታየኝም። ሌላው የኑሮ ሁኔታ ለምሳሌ እንደምታውቁት ሁሉ እስራኤል ሀገር ተወልደው በትልቅ ደረጃ የነበሩ ሰዎች ሁላ ዛሬ አገሪቱ ባልተፈለገ መንገድ ተናወጣለች። ለምን? እግዚአብሔር አንድ ብንሆን አንዱን አንዱን ብንረዳው አገሪቱ እያደገች ነው ምትሄድ ነበር። ለምሳሌ የኛን ችግር አሁን እኮ ጠላት እንላለን። ጠላት ይሄን አረገነ ምን ነው? ጠላት ነው። ለጠላት ምንም ነገር የለውም። ግን እኛ ነው እኛው አሁን እንደምታዩትላ በትክሶረት በማናቸው ነገር የሚሆነው ራሳችን መንገድ ከፈትነ ለማን ነው ጣላታችን ብለን ለማለት እንችላለን። እና ያለንበት ጊዜ እግዚአብሔር እሱ ያቆረው እርግጥ ጸሎት እንዲህ ነበር ቀድሞ አቶ ራሃሜም እኛ አባቶች ኢትዮጵያ ላይ ባንድ በሩቅ አገር የሆነ ነገር ሲነሳ ከዚህ ጸሎት ያረጋሉ። ተራራው ወጥተው ጸሎት ሲያረጉ ያን በዛው ባለው ነው የሚቀርብ። እስራኤል በጸሎት ነው የሚድን እንጂ በጉልበትም በምንም ታምር አይድንም። እና የመተባበሩ ጉዳይ ሌላ ጠላት አለን ብለን ከመናገር መጥቶ እንደ ጠላት ሆኖ የሚታየው ከውስጥ ከሀገሪቱ ውስጥ ያለው ነው። ያመራሩ ጉዳይ ያሳዝናል። በጣም ያሳዝናል። እና ይሄን ለማለት ነው ብዙ ቃል እናገር አልፈልግም ነበር ግን
1: ገባይ
2: እግዚአብሔር አምላክ እርግጥ ከዚህ ሁሉ ህዝብ አንድ ጸሎቱ የሚሰማ ሊኖር ይችላል። ግን እኛ ብንተባበር ነው እንጂ ለጠላት ደጃፍ እየከፈትነ እንዲህ አደረጉነ እንዲሰሩነ የሚባለው ሁላ ከንቱ ነው። መጀመሪያኛ ሰው እንሁን። ከዛ በተረፈ ደግሞ ያው እንዳልኩት ስለምርጫው በኩል አንድም እንገዳይተን ብንሄድ ደረጃችን ከፍ ይላል።
1: ያባይ ግልጽ ነው መልእክቱ።
2: አዎ ይሄን ለማለት እየነገባሁት አመሰግናለሁ።
1: እናመሰግናለን ወዳዴል።
2: አዎ አመሰግናለሁ።
1: ሌላ ተረኛ አጭር ጊዜ ያለን? ሄሎ
3: ሄሎ ተላስተልኝ
1: ደራስ ለያጭር ግዜ ያለን ስቲንግ ዳጣር ያለ መልክ
3: እቺውናት እንግዲህ እኔቱን ግዜ ማጭር አጭር ብለን
1: ለምዘግት ይደውላሉ
3: ለማንኛውም እንግዲህ 3 4 ቀን ነው የደውልኩኝ አልደርሰ ይያለ ነው ለማንኛውም እንግዲህ ያለው ነው የፍትፍቱና አለ ይባላል ያገራችን ጓያና
1: ታየ የፍትፍቱን እሺ ፈጣን ነው
3: ያለችው አዎ ያለችውን እንተከምባትና እኔ እንኳን ምንም ያለፈ ነገር ባለፈው በዚያ በ እርግማን በነበረው አንድ አድማጭ ከካርሜል አንድ ትልቅ አዛውንት የመጽሐፍ ሰው ናቸው በጣም ረቂቅ አርገው ተናግረውት ከዚህ በሬዲዮ ጣቢያ በሚሰሩት ወንድሞቻችን ግን ይሄ ነገር ለምን ቀረበ የሚል አዝማሚያ ነው ያዳመጥኳቸው
1: ምንድን ነው የነበረው ማጭሩ
3: የነበረው እነዚያ ይሁዲ ጥፋ ያሉ የረገሙ በነበረው በዚያ በውይይቱ ስለዚያ አሁን የተቀረበው ምንድነው አልሸሹ ፈቀቃሉ እንጂ የሚባል ነው አልሸሹ ፈቀቃሉ እንጂ ማለት እርሱን እነዚያ ለእስራኤል ማረጋጋት የሞከሩት ካህናቶችም ርቀው እርሱን አለቀቁትም ሰውየው ያኔ የተረገመ ሰውዬ የረገም ነው የሚል ሰውዬ ይሁዲ ነው ብለዋል ይሁዲ መሆኑን አምነዋል አባቶቻችን አንድ ልጅ ያንዱ ሰው ልጅ አንዱ ከተረገመ ሌላውም ያስተጋር ይሆናል የሚል ነው የሰማነ ያደግነውና ዙሮ ዙሮ ይሁዲውን መርገም ከሆነ ለሁላችን የሚያመነ ነገር ነው እነሱ ያሉት እና ይሁዲውን ተቀጠላና ይሁዲዎችን አይደለም አንድ ይሁዲ ግን ጥፋቱን ሆሮ እሱን ረግመናል ብለዋል ያን የተረገመው ይሁዲ ነው ስለዚህ በይሁዲ ላይ አንድ ቢሆን ሁለት በይሁዲ ላይ ያለውን እንትን በያለንበት ያንን ነገር መቃወም አለብን እኛ ኢትዮጵያ ስንኖር እኮ ይሄኑ እየተረጎሙ ይሄኑ እያስተማሩ ነው ህዝባችን ሲጨፈጭፉ የሚኖሩት እናውቃለን አብረናቸው አድገናል ጎረቤቶች ነበርነ እኔ አዲስ አበባ ስመጣ አንድ የኛ የራሳችን የሆነ አንተ ያይሁዳን ወገን ነው ያለኝ እኛ አይሁዳን ማለት ካዲያን ማለት ነው በሰነኖር በኢትዮጵያ ሰነኖር አይሁዳን ማለት እምነት የሌለው ካዲያን ማለት ነው ስለዚህ እናንተ ካዲያኖች ናችሁ ወገናችሁን እየሰቀላችሁ እየተባልነ በእርነበት ሁላ ይሁላ ስለሚሆን ያይሁዳን ወገን ነው ወይ ቢለኝ አይደለሁም አልኩት አይ እንግዲያ ካል አይደለህ ተመልሶ ወደ መጣህበት ቦታ ሄዳለኝ እኔ እስራኤል የሚለውን ቃላት አውቃለሁና እስራኤል ስለ እስራኤል ላስረዳህ ብዬ በዚያ ተከራከር ያለውና አይሁዳን የሚባለውን ቃላት የሰማነው እዚህ ሀገር መጣና ነው በኢትዮጵያ ስንኖር አይሁዳን የሚባለውን ቃላት በእነሱ በኩል እንጂ በእኛ በኩል ተቀባይነት አልነበረውም።
1: እሺ
3: እና ይሄን ነገር ሁላችን እንደሚያመን ሁላችን እንት ማለት አለብን እንጂ ለአንደኛው ድጋፍ ለአንደኛው እንት መሆን የለብንም።
1: ለውስካሁን አሞን ሲባል እንግዲህ ምን ታመን ንቆይ ነው አልገባኝም።
3: አይደለም ሁላችንም ይሄን ነገር ህግው ማድረስ አለብን ተከታተለን እነዚህ ሰዎች ያነ ትልቅ አዛውንት እንደተናገረው ከየት የመጡ ናቸው ዳዊትን ይደግማሉ ይሄ ነገር ከዳዊት ያለ ነው ዳዊትን አርዴት ዳዊትን ይዘዋል በእጃቸው
1: ገባኝ ጥሩ እንግዲህ ግዛችን
3: ስለዚህ ትብብሩን እኔ እንደሰማሁት ከሆነ የሻያው ለምን አቀረበው የሚል ቁርቋሬ ለምን ወደዚህ ቦታ
1: እንደያከራከረ እንግዲህ አሁን ግዛችን አልቆ ነው ሻያው ማለዚህ
3: እና ሻያው
4: ምንድነው ችግሩ ምን አጋጠመ ችግሩ ምንድነው ሻያው ደጉ መስመር ላይ ነው ያለው
3: ያጋጠመኝ አሁን አንተ ሻያው እንዳቀረብከው እነዚያ ሰዎች ለምን አቀረብከው የሚል እንትን ነው እኔ እንደተረዳሁት ከሆነ
1: ስለዚህ ንወያይበታል ሌላ ግዛችን አልቋል እና መሰገናል ሻያው ሌላ ግዜ እንግዲህ መልሰጣቸው ለሰውየው ክብራትና ክብራን አድማጮች ቀኑን ክፍለ ግዛችን መከናወናችን ነው ለተባበሩኝ ለአጠናቃሪው ዮኒ ካርታ ለቴክኒክ ባለሙያዎችን ዮኒ ካርታ ለአጠናቃሪዋ ሀና ስፈራው መስገን ያደረሳቸው አብረናቸው የቆየሁት ሻያው ደጉና ራካሚ መረዘር ነኝ በመሸቱ ክፍለ ግዜ ባልደረቦች የጠብቋቸዋል እስከዚያ ድረስ ሁላችሁም በያላችሁበት በሰላም አሉ

0: ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አመሻችሁ።
1: ካንሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከምሽቱ 7 ሰዓት እስከ 8 ሰዓት
1: የሚያሰራጨው ዝግጅት እነሆ ጀመረ።

የተከበራችሁ አድማጮች ጤና ይስጥልን እንደምናመሻችሁ እለቱን ደ ኢብራሂም ዘመን አቆጣጥር ዩድ ግሜል በኤሉል ታፍሽን ፔባብ እንደ አውሮፓ ዘመን አቆጣጥር ደግሞ ኦገስት 26 ቀን 2026 ዓመተ ምህረት ነው እንደ ኢትዮጵያ ዘመን አቆጣጥር ደግሞ እለተ ሮብ ነሐሴ 20 ቀን 2018 ዓመተ ምህረት የቴክኒክ ባለሙያችን አብያታር ሽሞን የሲዲዮ ተረኛ አስተናጋጁ ይሻያው ደቁነ ያለን ዝግጅት የሰዓቱን ዜና ሳምንታዊ ዝግጅትና ቃለ ምልልሳለን ቆይታችሁ ከኛ ጋር ይሁን አሁን ዜና በቅድሚያም አርእስተ ዜና ፖሊስ በያይር ጎላን ላይ የተደቀነ የደህንነት ስጋት ደረጃ ያደገ ቢሆንም ሻባክ የደህንነት ድርጅት ጥበቃ ለማድረግ ፍቃደኛ አልሆነም። በሰማሪያ ቀበሌ የተዘጋጀ ጩዌ ጥቃት ከሸፈ። በኔፓል በደረሰ የጎርፍ አደጋ የመቶዎቹ ቁጥር የመቶት ሰዎች ቁጥር ከጊዜ ወደ ጊዜ በመጨመር ወደ 100 ደርሷል ተባለ። የኢራን ባለስልጣናት በሆርሙዝ ባህር ወሽመጥ ጉዳይ ከኦማን ጋር ስምምነት ላይ መድረሱን ገለጸች። ሚኒስተር ጊሊ ጋምሊኤል በሊኩድ ፓርቲ የውስጥ ቅድመ ምርጫ ፕራይመሪስ ድምፅ የማጭበርበር ድርጊት ተፈጽሟል በሚል ለፖሊስ አቤቱታ ክስ አቀረቡም። ትናንትና በሰሜን አዛ በኩል በሰራዊቱ በእስራኤል መከላከያ ሰራዊት አባላት ላይ ጥቃት ለማድረስ አቅደው የነበሩ በርካታ ሽብር ፈጣሪዎች ተደመሰሱ የሚሉት ዋና ዋናዎቹ ናቸው። ዜና በዝርዝር እንሆ። በሊኩድ ፓርቲ የውስጥ ምርጫ ፕራይመሪስ በያኢር ያኮቭ በብኤር ያኮቭ ከተማ ድምፅ መስጫ ጣቢያ ተደርጎ የነበረው የድምፅ ድጋሜ ቆጠራ ላይ ሚኒስተር ጊላ በቆጠራው ወቅት የማጭበርበር ድርጊቶች ተፈጽመዋል በሚል ለፖሊስ ጣቢያ ክስ አቅርበዋል። ገምሌል ሚኒስተር ኻይም ቃጽ የድምፅ ውጤቱን በማጭበርበር ለሱ ቅርብ የሆኑትን ደ ኤቲ አቴያም በሊኩድ የእጩዎችን ዝርዝር ላይ በእሷ ቦታ ከፍ ለማድረግ ሰርተዋል ሲሉ ይከሳሉ። ሚኒስተር ኻይም ቃጽ በበኩላቸውም የጋምሊኤል ክስ ሙሉ በሙሉ ውድቅ በማድረግ የቀረበው ክስ መሰረት የሌለው ከንቱ ወሬ ነው ብለዋል። ቃጽ በኤክስ ማህበራዊ ሚዲያ ላይ እንደገለጹት ከሆነ ቅሬታ ያለው ማንኛውም አካል ወደ ፖሊስ ሂዶ ማመልከት እንደሚችል ገልጸዋል። በደቡብ ሊባኖስ በሚገኝ የደህንነት ቀጠና ውስጥ የሚንቀሳቀሱት የጎላኒ ብርጌድ ተዋጊ ቡድን አባላት ባለፉት ጥቂት ሳምንታት ውስጥ ከ400 በላይ የሽብር መሰረተ ልማቶችን እንዲሁም በርካታ የጦር መሳሪያዎችን መደምሰሳቸውን የእስራኤል መከላከያ ሰራዊት ቃል አቀባይ ገለጸ። ከወደሙት የጦር መሳሪያዎች መካከል የጸረ ታንክ ሮኬቶች፣ የጸረ አውሮፕላን ሚሳይሎች፣ ፈንጆች፣ አውቶማቲክ ጠመንጃዎችና የሞርታር ቦምቦች ይገኙበታል። የፖሊስ አካላት በዲሞክራቶች ፓርቲ ሊቀመንበር ያይር ጎላን ላይ የተደቀነ የስጋት ደረጃ መጨመር ቢገልጽም የሻባክ የደህንነት ድርጅት ኃላፊ ዳቪድ ዜኒ ለጎላን የሚደረገው የደህንነት ጥበቃ ለማጠናከር ፈቃደኛ አልሆኑም። ቃል አቀባያችን ዮአብ እንዳመለከተው የዲሞክራቶች ፓርቲ የሻባክ ኃላፊ ዜኒ የያኢር ጎላን ሕይወት እያወቀ ሱራሱ አደጋ ላይ ጥሏል ሲሉ ይከሳሉ። ፓርቲው ጉዳዩን ወደ ማዕከላዊ ምርጫ ሊቀመንበር ዳኛ ሶልቦርግ አቅርበዋል። የግለሰቦች የደህንነት አማካሪ ኮሚቴ ሊቀመንበር ሮኔን ኮሄን ለቀረበው ክስ በሰጡት ምላሽ የሻባክ ኃላፊ ለፖለቲከኞች ጥበቃ የመስጠት ወይም የመከልከል ስልጣን እንደሌላቸው ገልጸዋል። በሰሜን
በሰማሪያ ቀበሌ በሚገኝ በጋኖት መስቀለኛ መንገድ የድንበር ጠባቂዎችና የእስራኤል ወታደሮች ጩቤ የታጠቀች አንዲት ፍልስጤማዊት ሴት በጥርጣሬ በመያዝ አክሽፈዋል። ጥቃቱን ለመፈጸም እንዳላት የደረሰው መረጃ ተከትሎ በተደረገ ክትትል የተያዘችው ሲሆን በዕለቱ በደረሰ ድርጊት ምንም አይነት ጉዳት ሪፖርት አልነበረም። ከእስራኤል መከላከያ ሰራዊት የተሰጠ መግለጫ እንደሚያመለክተው የተያዘችው ሴት ለተጨማሪ ምርመራ ወደ ፖሊስ ተላልፋለች። የወንጀል ዜና። በቤተ ሸሜሽ ከተማ የፖሊስ አባላት ከአደንዛዥ እጽ ምርመራ ለማምለጥ የሞከረም እና በሁለት ፖሊሶች ላይ ግጭት ፈጽሟል ለፈጽሞ ለማምለጥ የሞከረም መኪና አሽከርካሪ ላይ ተኩስ ከፍተዋል። እድሜው 31 ዓመት የሆነው መኪና ሹፌር በጽኑ ሁኔታ ቆስሏል። የሁለት ፖሊሶች ሁኔታ ግን በቀላል ሁኔታ ቆስለዋል። የአሜሪካን ፕሬዝዳንት ትራምፕ በእስራኤልና በኢራን መካከል ያለውን ጦርነት በቅርብ አሸናፊነት እንደሚጠናቀቅ ተናገሩ። ከአሜሪካ ጋዜጠኛ ግለን ቤክ ጋር ባደረጉት ቃለ ምልልስ ትራምፕ በቴሄራን የሚገኙትን የበላይ መሪ ሙጃታባ ኻማናይ በጽኑ መቁሰላቸውን፣ ነገር ግን አለመሞታቸውን ገልጸዋል። በሰውነቱ ግራ በኩል በእጁና በእግሩ ላይ በጽኑ ቆስሏል፣ ነገር ግን የሞተ አይመስለኝም። የሞተ ከሆነ ግን ጥሩ ይሆናል ብለዋል። የአካባቢ ፖሊስ እንደገለጸው ከኔፓል በደረሰ የጎርፍ መጥለቅለቅ አደጋ የሞቱ ሰዎች ቁጥር ወደ 95 አድጓል። በርካታ ቁጥር ያላቸው የውጭ ሀገር ጎብኚዎችም ጨምሮ የደረሱበት ሁኔታ አልታወቀም፣ እየተፈለጉ ናቸው። በዚህ የተፈጥሮ የጎርፍ መጥለቅለቅ የተፈጥሮ አደጋ እስራኤላውያን ስለመጎዳታቸው ለጊዜው አልታወቀም። ብዙ ሰዎች እንደጠፉ ናቸው። እስካሁን የኢራን እስላማዊ አብዮታዊ ጥበቃ ሰራዊት ቃል አቀባይ እንደገለጹት በሆርሙዝ ባህር ወሽመጥ የሚገኙ የውሃ ክልሎች እና የሚገኙ የገቢ ምንጮችን የመከፋፈል ጉዳይን በተመለከተ ከኦማን ጋር ስምምነት ላይ ተደርሷል የሚል መግለጫ ወጣ። እንደሱ የኢራኑ ባለስልጣን ገለጻ ወሽመጥ ባህር ሙሉ በሙሉ በሀገራቸው ቁጥጥር ስር ያለ ሲሆን አሜሪካ የኢራንን ቅድመ ሁኔታዎችም ካልተቀበለች በስተቀር አይከፈትም። የአየር ጸባይ ትንበያ። ነገም ቢሆን ከአሁኑ ወቅት የተለመደ የሙቀቱ መጠን ከፍ ብሎ ይቀጥላል። አርብ ዕለት በመጪው አርብ ደግሞ በተለይ በተራራማና የአገሪቱ ውስጣዊ ክፍሎች ላይ መጠነኛ የሙቀት መጠን መቀነስ ይታያል። ቅዳሜ ጠዋት በሰሜናዊ ክፍል እና በባህር ዳርቻዎች ላይ ቀላል ወይም የአካባቢ ጠብታ ዝናብ ሊኖር ይችላሉ። በሌሎች ደግሞ ከአገሪቱ ሰሜናዊ ክፍል እስከ ሰሜናዊ ነጌቭ ድረስ የአካባቢ ዝናብ ይኖራል ተብሎ ይጠበቃል። ሙቀትና ቅዝቃዜው የነገው በዲግሪ ሴንቲግሬድ ኢየሩሳሌም ከተማና አካባቢዋ 33፣ ሀይፋና አካባቢዋ 32፣ ሀይፋና አካባቢዋ 31፣ በርሼባ እና አካባቢዋ 36፣ ኢላትና አካባቢዋ 43 ዲግሪ ሴንቲግሬድ ይሆናል። ዜናው አበቃ።

0: ጤና ይስጥልን ክብራትና ክብራን አድማጮቻችን፣ ይህ ሳምንታዊ የስፖርት ፕሮግራማችን ነው። በዛሬው ስፖርት ፕሮግራማችንም የተለያዩ ስፖርታዊ ጥንክሮችን እናቀርባለን። ጋዜጠኛና መምህር አትክልት ሙሉን ጋብዘናል። በዛሬው የስፖርት ፕሮግራማችን የተለያዩ ስፖርታዊ ትንታኔዎችን አብረን እንመለከታለን። እንደምን አለ አትክልት?
1: ጤና ይስጥልኝ ሰጠኝ። እንደምን አለ እንዴ? ደህና ነው ወይ?
0: እኔ ደህና ነኝ። እንዴት ነው አንተ?
1: ሰላም ነኝ። እንግዲህ የበጋው ወራት ሁለት ወሮች ያህል እረፍት ነበርኩኝ። እንግዲህ ወደ ትምህርት ገበታ ለመመለስ እንግዲህ የቀረነ ጥቂት ጊዜ ነው። እንግዲህ ጓግተን በደስታ የምንቀበለው የትምህርት ዘመን ቢሆን እየተመኘው፣ ለማንኛውም ትምህርት ቤት ለሚሄድ ለወላጅም ልጁን ለሚሰድ ትምህርት ቤት መልካም የትምህርት ዘመን ቢሆን እመኛለሁ።
0: መልካም የትምህርት ዘመን አንተም እንግዲህ መልካም የትምህርት ዘመን የማስተማር ዘመን ይሁንልህ እንላለን።
1: አሜን አሜን እንላለን።
0: ጥሩ። የ2026-2027 ዓመተ ምህረት የተለያዩ ሊጎች ጨዋታዎች ጀምረዋል። በእስራኤልም የሊጋታል ወይም ሊጋቱ ዊነር ጨዋታ ጀምረዋል። በአውሮፓም እንዲሁ። እስኪ ከሀገር ቤት እንጀምርና እንዴት ነው?
1: እንግዲህ በእስራኤል ሀገር ተጀምሯል። ሊጋት ሎቶ የሚባል ነበር። በዚህ ቶቶ ጀምረው ነበር። አሁን ደግሞ እንግዲህ ዲቪዥኑ በከፍተኛ ደረጃ ሊጋታል የሚባለው ከፍተኛው ዲቪዥን ጀምሯል። ጨዋታው ተካሂዷል። ከሚገርሙት ነገር ጨዋታዎች መካቢ ሴፓና አፖኤል ራማት ጋን ባደረጉት ጨዋታ እንደማስታውሰው መካቢ ሴፓን ባለፉት ሁለት አመቶች አሰልፈ መሳይ ነበር። ደግሞ አሁን አፖኤል ራማት ጋን ለከፍተኛው ሊጋ ድርሶ የጨዋታ ገጥሞ ነበር። ግን መካቢ ሴፓ 2-1 ልታጠቃ ችላለች። እንግዲህ መካቢ ተላቤ ደግሞ ባደረገው ጨዋታ መካቢ ተላቤ 5-2 አፖኤል ኢየሩሻላይም ሊያጠቃ ችሏል። እንግዲህ እነዚህ ጨዋታዎች በመካሄድ ላይ የሚገኙ ታይ በአጠቃላይ እንግዲህ በእስራኤል ዲቪዥን እየጀመረ ነው ያለ። እንግዲህ ስንመለከት ብዙ ነገሮች አሉ፣ ብዙ ጨዋታዎች የሚካሄዱ ይሆናሉ። የመጀመሪያው ግን እንግዲህ ይመስሉ ይታያለኝ በአጠቃላይ እንግዲህ የምናየው ይሆናል። እየተፋፋመ ሲሄድ ማለት ነው።
0: በጣም አሁን እንግዲህ ቅዳሜ ዕለት በተካሄዱ ጨዋታዎች ያው እንደገለጽከው ማካቢ ሀይፋ አፖኤል ራማት ጋንን 2-1 አሸንፏል። ኢሮኒ ቲቬሪያ ደግሞ አፖኤል ፔታቲክቫን 1-0፣ ማካቢ ፔታቲክቫ 2-1 ኢሮኒ ኪራት ሽሞናን ያሸነፈበት ሁኔታ አለ። እሁድ ዕለትም በተካሄደው እንዳልከው ማካቢ ቴላቪቭ እንኳን ተጫዋች በቀይ ወጥቶ አፖኤል ኢየሩሻላይምን 5-2 አሸንፏል። እና በጣም የሚደንቅ ነገር ነው።
1: መካቢ ናታንያ እና ብኔስታክሜን 0-0 ተለያይተዋል። ይህም ጥሩ ጨዋታ ነበር፣ ሆኖም ግን ጎል ያልተቆጠረበት ነው። በአጠቃላይ የዲቪዥን ሰንተሮች ስንመለከት መካቢ ተል አቪቭ 3 ፖይንት ነው ያላት፣ እዚያም መካቢ ፔታ ቲክቫ፣ ከዚያም መካቢ ሄፋ 3-3 ሆኗል። እንግዲህ አራተኛ ደረጃ ሰንተረዥ ያለችው ለመጀመሪያ እንግዲህ መካቢ ናታንያ 1 ፖይንት አላት ማለት ነው። እንግዲህ የመጀመሪያው የመንደር ነጥብ ነው። በአጠቃላይ እንግዲህ ይህ መንደርደሪያ ጨዋታዎች ናቸው። እንግዲህ ዲቪዥኑ እየቀጠለና እየተፋፋመ ሲሄድ የመውረድና የመዝለቁ ሰንተረጁ እየተለያየ ይመጣል ማለት ነው። ብዙ ጨዋታ እንግዲህ በአጠቃላይ ሀገራችን ላይ ስንመለከት በተለይ ደስ የሚለው ነገር እንግዲህ ሁለት ተጫዋቾች ከቤታር ኢየሩሻላይም የኛ ትውልደ ኢትዮጵያን የሆኑ ተቀላቅሏል ማለት ነው። እንግዲህ ዳንኤል ወርቁና ኖዋ ሙጬ የቤታር ኢየሩሻላይም ተጫዋች ሆነው እንግዲህ ውል ተፈራርመዋል። በሚቀጥሉት እንግዲህ ጨዋታዎች የምንመለከታቸው ይሆናል ማለት ነው። እንግዲህ ለከፍተኛው ዲቪዥን ከፍተኛ ዲቪዥን ከሚጠሩት መካቢ ተል አቪቭ፣ መካቢ ሐይፋ፣ ቤታር ኢየሩሻላይም ቁንጮ የያዙ ባንረሳም እንዲሁም አፖኤል ቤርሸባ ናቸው እና እነዚህ ተጫዋቾች ለዚህ በማለፋቸው ደስ ይላል። ለሚቀጥሉ ጊዜዎች ደግሞ የተለያዩ ቡድኖች የሚጫወቱን ኢትዮጵያኖች ደግሞ ለማበረታተን ስማቸውን የምንገልጽ ይሆናል ማለት ነው።
0: አዎ ብዙ አሉ። ጥሩ ነው እንግዲህ እንደዚህ የተሳትፏቸው ጠንከር ማለቱ። የእስራኤል ሊጋታል ጨዋታ ገና እየጀመረ ነው። ብዙ ጨዋታዎች ይካሄዳሉ። የበለጠ እየተሟሟቀ የሚሄድበት ሁኔታ ነው የሚኖር። መልካም እድል ነው የምንል። በሌሎች ክለቦችም ቅድም እንደገለጽከው ኢትዮጵያውያን እግር ኳስ ተጫዋቾች አሉ። ህብረተሰቡ ማበረታታት አለበት። ለዚህ ደግሞ ሁልጊዜ የምንለው ነው፣ አንተም እኔም ሌሎቻችንም እንደግፈው ነው። በስፖርት ወጣቶች ሲሰማሩ ውጤታማ እንዲሆኑ ደግሞ የእኛ ድጋፍ ማበረታታት የሚጠበቅ ነው። ይህ እንዳለ ሆኖ የአትሌቲክስ ውድድርን በተመለከተ ጥሩ ውጤት እየተመዘገበ ነው እና ባለፉት ጊዜም የነበረው በአውሮፓ ሻምፒዮን በሌሎችም እንዴት ተመለከትከው?
1: እንግዲህ ስናየው በአውሮፓ ሻምፒዮን ውድድር ብዙ ጊዜ እስራኤል ተካፍላለች። يعني هل أمريكي وديت باتليتكس يمتاكبت وقت مال نبرم يعني بالنفوت الزمناتوش من الوقت بأولمبيك يتساتفو مالو بتلايو درجة باهم جن مدالي زو ممتات عندنا درجة مهون تصبو ممتاو نقرنو بتلاي إنيا لجوج እኛ ብራክ የወጡት መዳሊያ የነሐስ መዳሊያ ነው ያገኙሉ። ከዚያም ባሻገር ያው በአጠቃላይ ከትምር የአውሮፓ ሊግ በመምራት በመጀመሪያ የወርቅ መዳሊያ ተሸላሚ በመሆናቸው በጣም የሚያስደስት ነው። በተለይ ማሩ ተፈሪ አምሮ እነዚህ ወጣቶች የሚያደርጉት ለውጥ በአትሌቲክስ ደረጃ ያደረጉት እጅግ የረቀቀ ነገር ነው። ብዙ ጊዜያቸውን አቃጥለው ብዙ ይሄ ውጤት የተገኘው በብዙ ድካም ነው። በብዙ ነገሮች ነው የቤተሰብ አላቸው የኢኮኖሚ ጉዳይ ያለው። አብዛኛው ደግሞ ትሬኒንግ የሚያደርጉት በጣም ከኢትዮጵያ ወይም ኢጣሊያ ሀገር እየሄዱ ነው። ከፍተኛ ቦታዎችን አልቲቲዩድ ያለባቸው ቦታ እየፈለጉ ነውና ትሬኒንግ የሚያደርጉትና ትሬኒንግ አድርገው አላሳፈሩም ጥሩ ውጤት ያመጡ። በተለይ ደግሞ የሚገርመው ነገር ኗ ማሙ የሚባል የ800 ሯጭና 1500 ሯጭ ታዳጊ ወጣት አለ። የ17 ዓመት ልጅ ነው። እሱም ለኦሎምፒክ የሚታሰብ ልጅ ነው እና በጣም ደስ የሚል ነው። ከዚያ ባሻገር ማሩ ተፈሪ የእስራኤልን ደግሞ የማራቶን ሩጫ በጥሩ ውጤት በማሻሻል በ8 ሚኒሽ ኒውዮርክ ሰከንዶች እንበለው የማሻሻል ውጤት አሳይቷል። ከፍተኛ የሆነ በሀገሪቱ ያልታየ ጥሩ ውጤት በማስመጣት የሚገኘው እንግዲህ በአጠቃላይ ስንመለከት ማሩ ተፈሪ 2:04 ደቂቃ ከ45 ሰከንዶች በጥሩ ውጤት የእስራኤልን የማራቶን ሪከርድ እንዲሰብር ችሏል ማለት ነው። እና ይህ በጣም ደስ የሚል ነው። እንግዲህ ለወደፊቱ እነዚህን ወጣቶች ማበረታታት ስማቸው በየቦታው እንደምታዩ ባለፈው እንዳየነው እስራኤል ፕሬዚዳንትም ደውሎ በዋትሳፕ ፎቶ ላይ ራሱን እና ከባለቤቱ ጋር ቁሞ እነሱን ከፍተኛ ክብር በመስጠት በማክበር አነጋግሯቸዋል። ይህም በጣም ደስ የሚል ነው እና የእስራኤል ፕሬዚደንት ሳይቀር ያነጋገራቸው ናቸው። ግን ጠቅላይ ሚኒስትሩ እስካሁን ለምን እንዳላነጋገሯቸው የሚገርም ነገር ነው እና በጣም ደስ የሚል ነው። እና በአጠቃላይ የኛ ልጆች የሚያመጡት ውጤት ለወደፊቱ ልጆቻችን ብዙ ሰዎች ጥሩ ደረጃ አልደረሱ ጥሩ ነገር ብዙ ደረጃ የደረሱ ብዙ የተሻሻሉ በተለያዩ ረድፎችም ያሉ ልጆች ስላሉ እነዚህ ልጆች ለሌሎች ልጆችም አርያ የሚሆኑ ናቸው ማለት ነው።
0: በጣም
1: ጥሩ አርያ።
0: አዎ፣ እንደ ማሩ ተፈሪና ባለቤቱ ሰላማዊት ተፈሪ እንዲሁም ጋሻው አየለ፣ አይምሮ አለሜ፣ ታደሰ ጌታሁን፣ ቡቃየው ማለደ፣ ይታየው አብዱኸይ፣ አዎ እንደው ማኦር እና ምን ታምር ቡቃያ እንደዚህ ብዙ አሉ። አሁን ስማቸውን ያልጠቀስናቸውና አሰልጣኞችም ቢሆኑ አሉና ጠንክሩ በርቱ ነው ምንል። በነገራችን ላይ የህብረተሰቡ ማበረታታት አለበት። እንዲያውም እኔ አሁን ለህዝብ ተወካዮች ወይም ህብረተሰቡን ለወከሉ በየከተማዎች ላሉ አስተዳደሮች እንደው በዚህ አጋጣሚ መልእክቱ ቢደርስ እስኪ ጥሯቸውና እናመሰግናለን። ሀገሪቱን ስላስጠራችሁ፣ ከተማችን ስላስጠራችሁ፣ ህብረተሰቡን ስላስጠራችሁ እናመሰግናለን ብላችሁ አበረታቷቸው እላለሁ በዚህ አጋጣሚ።
1: ትክክል። አንተ እንዳልከው በዚህ ብቻ ሳይሆን በተለይ አሁን የበጋ ወራቶች ነበሩ፣ የተለያዩ ነገሮችን በማዘጋጀት ለልጆች ገለጻ ቢሰጡ እነዚህ ሯጮችም ሆነ በትምህርት ዓለምም በትልቅ ደረጃ የደረሱ ወጣቶች አንዳንድ ነገሮች ልጆች ማየት የሚፈልጉት ነገር አለ እና ብዙ ነገሮች ሌሎች ለኖችን ከማሳየት ይልቅ ከህብረተሰቡ ላቅ ያሉ ልጆችና ከህብረተሰቡ ጥሩ ውጤት አመርቂ ውጤት ያመጡ ከእስራኤልም የወከሉ እነዚህን ነገሮች ለልጆች ቢያሳዩቸው ልጆች እንደዚህም ነገር አለ፣ እንደዚያም የደረሱ ቦታዎች አሉ በማለት ከፍተኛ ስሜት ሊሰማቸው እና የእነዚህን ሰዎች አርያ ይዘው እንዲሄዱ እና በወገኖቻቸው ባለው በህብረተሰቡ በሚደረገው እነሱም ከፍተኛ ለውጥ ለማምጣት እንደሚታገሉ ነው እና ያልከው ነገር መልእክቱ ጥሩ ነው። በተለያዩ ቦታዎች እንወክላለን ተወክለናል የሚሉ ሰዎች ይህም አንዱ ጥሩ ነገር የሚሆነው ሌላ ሰው አምጥተው ዲስኩር ከሚተሰኩርላቸው ይልቅ የእኛም ሰዎች ጥሩ ቦታ ያሉትም ሰዎች ለልጆች አርያ የሚሆኑትም ሰዎች በተለያየ መልኩ በተለያየ ዘርፉ የሚገኙትን ሰዎች አምጥተው ቢያነጋግሯቸውና ቢያቀርቧቸው ትምህርት ቤት ላይም ለማንኛውም ገለጻ ቢያደርጉ ከፍተኛ ሞራል የሚሰጥ መሆኑን ትክክልና እኔ ማምንበታለሁ እቀበለዋለሁ።
0: አዎ በጣም እንደዛ ነው መሆን ያለበት። ጥሩ ነው። እንግዲህ እስኪ ወደ አውሮፓ የእግር ኳስ ጨዋታ እንለፍና በተለይ ደግሞ የስፔን ላሊጋ ተጀምሯል። ሴቪያ በስድስት ነጥብ እየመራ ነው። አላቤስ፣ አትሌቲኮ ማድሪድ፣ ባርሴሎና፣ ስፓኞል፣ ሪያል ማድሪድ እያሉ ይቀጥላሉ። እርግጥ አንዳንድ ጨዋታዎች ያረግባሉ፣ ሁለት ጨዋታዎች አሉ። እንዴት አየው?
1: እንግዲህ እነዚህ ጨዋታዎች በጣም የሚያስደሱ በዓለም ማራኪ የሆኑት እንግዲህ እስካሁን ድረስ የስፔን ቡድን ከፍተኛውን ቦታ የያዘ ነው። ባለፉት ዘመናት የጣሊያን ቡድኖች ነበሩ፣ እንግሊዝ ፕሪሚየር ሊግ ነበር። አሁን ወደ ስፔን ከፍተኛ ገንዘብ በመክፈል የታወቁት የስፓኒሽ ቡድን ናቸው። እንግዲህ እነዚህ ቡድኖች የሚያሳዩት ጨዋታ ከፍተኛ ነው። በተለይ የተለያዩ ኮከብ ተጫዋቾችም እዚያ ላይ ነው ደምቀውና ከብረው የታዩበት እና በአሁኑ ጨዋታ በተለይ የመጀመሪያ መክፈቻ ጨዋታ ነው ሁላ ጨዋታ የተካሄደው። እንግዲህ ለሚቀጥሉት ጊዜ ብዙ ተመልካች የሚኖራቸውና አብዛኛውን እንግዲህ ሪያል ማድሪድ፣ ባርሴሎና፣ አትሌቲኮ ማድሪድ እነዚህ ቡድኖች የሚጠሩ ናቸው። ሌሎችም ቡድኖችም ወደ ሊጋው ከፍ ያሉት ሌሎች ቡድኖችም እንግዲህ ከፍተኛ ስማቸውን ለማስጠራት የሚታገሉበት ነው። በተለይ ደግሞ አዳዲስ ተጫዋቾች ብዙ ገንዘብ ብዙ ሚሊዮን ዩሮ ወደዚህ ቡድን የሚቀላቀሉበት ነው። ለምሳሌ ፈረንሳዊ ተጫዋች ማይክል ኦስሌ እሱ በ350 ሚሊዮን ዩሮ ለመሸጥ ባየር ሚኒክን እየተደራደረች ነው እና ይህም ለሪያ በማድሪድ ነው። እንግዲህ 350 ሚሊዮን ዩሮ ማለት እንግዲህ አካፍልና የአንድ የአፍሪካ ሀገር ባጀት ማለት ነው ለአንድ ሰው የሚከፍለው እና ይህን ስናይ ምን ያህል የስፖርት ከፍተኛ ደረጃ እንደደረሰ በተለያዩ ሀገሮች የማየትና የኢኮኖሚያቸው ምን ያህል ጠንካራ እንደሆነ የሚያሳይ ነው። በተለይ በስፖርት መድረክ ያሉ ሰዎች ምን ያህል ውድ እንደሆኑ ምን ያህል ክብር ቦታ እንዳላቸው እና ከሀገሪቱ አስተዳደሩ በበላይ ሆነው የሚኖሩ መሆናቸውን መግለጽ እንፈልጋለን እና የስፔን ቡድን አሁን ባለው ሁኔታ እንግዲህ ይህ ቦታ ፈንጠረዥ ይገኛሉ። እንግዲህ በሚቀጥለው ጊዜ የምና ይሆናል ማለት ነው። እንግዲህ
0: ወደ እንግሊዝ ፕሪሚየር ሊግም ስናልፍ በእንግሊዝም ተጀምሯል፣ በጣሊያንም ተጀምሯል። ጨዋታው እየተሟሟቀ ነው እና እንዴት አየው?
1: እንግዲህ በአጠቃላይ በእንግሊዝም የተለያዩ ቡድኖች አሉ። እነሱም ከፍተኛ ቡድኖች ናቸው። እኛ እንደምናውቃቸው ባለፈው እንዳየነው አርሰናል፣ ቶትናም፣ በማንቸስተር ዩናይትድ፣ ማንቸስተር ሲቲ እነዚህ በሙሉ የእንግሊዝ ቡድኖች ዘላቂ ብዙ እድሜ ያላቸው ብዙ ተጫዋቾችን ያበረከቱ እንግሊዝን ከእግር ኳስ ጋር ያዛመዷት እና ያስተዋወቋት ናቸው። በእነዚህም ሊግ ውስጥም ከፍተኛ የሆኑ ብዙ ገቢ ያላቸው ተጫዋቾች አሉ። የሚደንቀው ነገር የሲቲ አሰልጣኝ የነበረው ግራንዲዮላ አሁን እሱ ሊለቅ ነው ይባላል። የሚለቀው ለምንድን ነው? ለሳውዲ አረቢያ ብሔራዊ ቡድን ለማሰልጠን ነው። በአንድ አመት እሱን 90 ሚሊዮን ዩሮ ለመክፈል ሁሉ ሳውዲ አረቢያ እንዳደረገች ማለት ነው። እንግዲህ ለአንድ አመት 90 ሚሊዮን ዩሮ መቀበል ማለት እንግዲህ ምን ያህል ደረጃ እንደሆነ ለአንድ አሰልጣኝና የተለያዩ ነው። በሌላ በኩል ደግሞ በፈረንሳይ ስንመለከት ዚዳን እንደገና ተመልሶ እንግዲህ በፊት ባርሴሎና ሲያሰለጥን ነበር ሪያል ማድሪድን ይቅርታ፣ አሁን ግን ወደ ፈረንሳይ ብሔራዊ ቡድን ለማሰልጠን እየመጣ ነው ማለት ነው። እና እነዚህም በከፍተኛ ዋጋ እነዚህ ቡድን ለማሰልጠን የሚጠሩና በፊትም ተጫዋች የነበሩ ናቸው። ግራንዲዮላ ባርሴሎና ሲጫወት ነበር። ዚዳንም እንደምታውቀው ሪያል ማድሪድ ብዙ ጊዜ ተጫወተና ለፈረንሳይ ቡድንም ማሊያ ለብሶ በብዙ ጊዜ ተጫወተ ማለት በብዙ ሞንዲያል የተካፈለ ተጫዋች ነው ማለት ነው። በአጠቃላይ ስናየው የአውሮፓ ሊግ እንዳንረሳ ፓሪስ ሳን ጀርማን፣ ማርሴይ እነዚህ ከፍተኛ የፈረንሳይ ቡድን ተጫዋቾች ናቸው። ያው በእንግሊዝ በኢጣሊያም የተለያዩ ቡድኖች ይመጣሉ። ግን ለሚቀጥለው እንግዲህ ወራቶች ሞቅ ያለ እግር ኳስ ጨዋታ እንደምናይ ነው የምናስበው። ብዙ ተጫዋቾችም እንግዲህ ያየናቸው ሞንዲያል ያየናቸው አዳዲስ ተጫዋቾችም ወደ ተለያዩ ቡድኖች ተሰማርተው የሚጫወቱበትና ብዙ ነገሮችን የምናይበት ነው። ብዙ ወጣቶች እየተሰለፉ ነው። ብዙ ታዳጊ ልጆች 16 ዓመት የነበሩ እንግዲህ ወደ ትልቁ ፕሪሚየር ሊግ እየተቀላቀሉ ነው የሚገኙ እና ደስ የሚል አዳዲስ ስሞችን እንግዲህ መሲ ወይ ሮላንዶ ከማለት ደግሞ አዳዲስ ስሞች እየወጡ ይመጣሉ ማለት ነው። የዓለምን እግር ኳስ ገናን የሚያደርጉ ደግሞ ልጆች ይፈጠራሉ። ከእኛም እንግዲህ ልጆች እንደሚፈጠሩ አምናለሁ።
0: እንግዲህ ጠንክሩ
1: በጃንጂ ይገባሉ። የራስ ተንካሬ ወላይ ተንካሬ አስፈልጋኝ ነው ማለት
0: በጣም በጣም መጠንከር ያስፈልጋል ነው ምንል። ጥሩ ነው እና መሰግናለን። እንግዲህ የበለጠ ጨዋታው ሲሟሟቁ ደግሞ እንነጋገራለን። ሰላም ተመኝንል።
1: እኔ እመኝላለሁ ሰጠይ። አመሰግናለሁ ለዚህ በስፖርት መድረክ የምታደርገው ጥረት፣ ለወጣቶች በተለያዩ ወጣቶች ፕሮግራም ለምታቀርበው እንግዲህ ህብረተሰባችን የሚሻሻልበትን መንገድ ዘውትር ስለምትፈልግ እኔም ከልብ አመሰግናለሁ።
0: እናመሰግናለን። ተባብረን ሁላችንም እንግዲህ ህብረተሰባችን ወጣቱም ክፍል ጥሩ ደረጃ እንዲደርስ ነው የምንፈልግ። ስፖርትን ትኩረት የምንሰጠውም ከዛ አንጻር ነው። እናመሰግናለን። ሰላም ጊዜ።
1: አሜን።
0: የተከበራችሁ አድማጮቻችን ለዛሬ ያቀረብነው የስፖርት ፕሮግራም ይህን ይመስላል። ሳምንት በሌላ የስፖርት ፕሮግራም እንገናኛለን። እስከ ሳምንት ቸርን ሰንብት። በደህና ቆዩልን።

0: ተከበራችሁ አድማጮቻችን፣ ከዚህ ቀጥለን ከአቶ ስጦታው ብሩና ከአቶ ሞገስ ያቆብ ጋር ቀጣዩን ቃለ ምልልስ እናካሄዳለን። ለቤተ እስራኤላውያን ማህበረሰባችን በተለይም በማህበራዊ መገናኛ መረቦች እንደ ዋትሳፕ፣ ቲክቶክ፣ ዩቲዩብ፣ ፌስቡክ እያስከተለ በማህበረሰባችን ላይ ችግሮችን እንዴት እንቋቋማለን በሚል ነው እና አሁን ወደ ተከበሩት እንግዶቻችን ጋር ቃለ ምልልስ ከመግባታችን በፊት እንደምናውቀው የነበረን ውብ ድንቅ ባህላችን ትንሽ ልጅ ትልቁን ሰው ማክበር ይህ የታወቀ ባህላችን ስለሆነ በዚህ ቅድመ ተከተል ነው ቃለ ምልልስ የምናካሄደው። አስቀድመን እንዲያው ለሁላችሁም ጤና ይስጥልን አቶ ስጦታው ብሩና አቶ ሞገስ ያቆብ እንደምን አላችሁ? በጣም ጥሩ። በአንድ ድምፅ በአንድ ሰላምታ ተቀበልንና እንግዲህ ስንጀምረው ቃለ ምልልሱን አቶ ስጦታው እና አቶ ሞገስ ቀጥለን የምንቀበለው የምናቀርብላችሁ ጥያቄዎች ተመሳሳይ ስለሆኑ መልሱን እንሰማለን እና የመጀመሪያው ጥያቄ አቶ ስጦታው፣ ማህበራዊ መረቦች በዘመናዊ መገናኛ አውታር በህብረተሰባችን ላይ ምን ጉዳት እያደረሰ ነው? ሰውንስ የሚያሳፍር ስድቡም ስለበዛ እንዴት በተመለከተ እስኪ ያለህ አስተያየት?
1: እሺ፣ ቱዳር አባ ሻያው በጣም አመሰግናለሁ። እንዲሁ ጓደኞችህም ጥሩ ሀሳብ ነው ይሄ። እኒያም በጣም ያሳሰበን ይሄ ነው። የቱክቱክና የዋጣን ስድል በጣም ጥሩ አይደለም። ነገር ግን እኔ እንደ ራስ የማስበው እስከ መቼ ድረስ ነው እንደዚህ በዚህ ዋጣብና በዚህ ተጣልተን ጥላቻ ፈጥረን የምንኖረው? ይሄንን ነገር በአገር ሽማግሌ በካህናት ተው፣ ይህን ነገር ተው እያለ አዲስ ገቦችም ሆነ ፊት የመጡትን ትባቲኮችም ሆነ አንድ ላይ እየተገናኘነ ወደ ሰላሙ መንገድ ብንሄድ አንዳንድ እብድ አንዳንድ ጅል የተናገረውን እንዲህ አለ ገሌ ብለን የአባቶቻችን ተረት አለ፣ ምንን አንድ ጊዜ ስደበው ራሱ ሲሰደብ ይኖራል የሚባል ተረት አለ። ይህን አንዳንድ ለፍላፊ የሚናገረው ተወት እያረግነ ወደ ጥሩ ዓላማ ብንመለስ ምንድን ነው የሚል ሀሳብ ነው ያለኝ።
0: በጣም ግሩም ሀሳብ ነው እና ከዚሁ አው ጥያቄው ተመሳሳይ ስለሆነ አቶ ሞገስ ያዕቆብ በዚህ
2: እኔ ደግሞ ምለው ከዚህ ሀገር ስንመጣ በዋዛ አልመጣንም። ቀድሞም በሱዳን የመጣው በአዲስ አበባም የመጣው ፊትና ኋላ ሆኖ የመጣው በችግር ነው የመጣ። እዚች ሀገር ለመድረስ ብዙ መስዋዕትነትን ከፍሎ ነው የመጣ እና ከዚህ ሀገር መች ደርስና ሀገሪቱን መቻት በሚለው ፈንታ ስድብ ሆነ ዛሬ። አሳዛኝ ነገር ነው፣ በጣም ያሳዝናል። ትልቅ የለም አይቶ መጣላት እውነተኛ ምስክር ይዞ መጣላት እኮ አንተ ትክሰዋል፣ አንተ በድለዋል፣ አንተ ተበድላል ይባላል። አንዱ ጠጥቶም ይሆን ተበድሎም ይሁን በማንኛውም ነገር ያለ አንድ ምክንያት አንዱ ከተሳደበ ያን እየተቀባበሉ መሳደብ ነው። በዚህ ሀገር በዓለም ተበትነው የነበሩ ይሁዶች መጥተው በአንድ ላይ ሲስማሙ ከአንዲት ሀገር የመጣ ነው ለዚህ ደረጃ መብቃታችን ያሳዝናል። ሰው የለንም፣ ምርጫ የለንም፣ ሚሳላችን ስድብ ሆኗል። እግዚአብሔር የሚያደርገውን እንጃ እና በጣም ያሳዝናል። የቀድሞ አባቶቻችን ነገሌ ተጣልተዋል አሉ እስኪም እያቸው ማን ነው ገፊው ማን ነው የተገፋው እያሉ ይሉ ነበር። ዛሬ ግን የትልቅ ማጣት ነው፣ የሽማግሌ ማጣት ነው። በየከተማው ብንሄድ ሽማግሌ የለም፣ ቢሆንም ሞራሉ እየተቀነሰ አስተራጨ የለም እና ያለምንም በደል የዳቦ ጠብ ነው ሌላም አይደል የሌላ ምለው ነገር የለኝም የዳቦ ነው በልተን ጠተን ጠግበን ለዚህ መብቃታችን ነው የሚያስገርመኝ ነው
0: ነው አቶ ሞገስ የኦሪት መጽሐፍት የነቢያት ውን የሆነ ነው ማለት ይቻላል። በስደት ዓለም የነበር ይሁዲ ወደ ተስፋይቱ ምድር ሲመለስ ይጠግባል፣ ጥሩ ሰው አይሆንም የሚል ትንቢያ እንዳለ የሆነ ነው። በጣም ያሳዝናል። አዎ እዚህ እንግዲህ በቀጣዩ ጥያው አቶ ስጦታው ምንም ሰው ከሌ ከሌ ብለን በዚህ ዙሪያ የምትጨምረው አለ?
1: እሺ እዚህ ላይ አሁን አቶ ውድ ወንድሜ አቶ መወስ ያቆዝ እንደተናገረው የሽማግሌ ማጣት የሰው ማጣት ነው ባለው ትክክል ነው። ሰው ሻሎም ህብየት አንስቶ ነው የሚወጣ ይባላል። ይህን ነገር ሰላም የምናመጣው ቤት አትቅባ ነው ያለሁን የቤት አትቅባ ሽማግሌ ቤት አትቅባ ያለህም አንድ ላይ ሁኖ ስምምነት ሲፈጥር በቅራት መላሄ ያለ በርሾንም በያገሩ በየከተማው ያለ ሽማግሌና ካህናት እየተሰበሰበ በየከተማው ሰላም እንፍጠር የሚለውን አላማ አንግቦ ቢወጣ የቀጣፊን አፍም የማንኛውንም አንሰማም ነበር። እርግጥ ነው ከዚያ ምን እንብላ ምን እንልበስ እያለቀሱ የሚኖሩ ሰዎች አሉ። ይህ ነገር እነሱን ለማምጣት በመጣር ፈንታ ከዚህ ሲሳደቡ ይውላሉ። ለምን ነው ለነዚያ ጠንቅን የሆኗቸው ለነዚያ እንዲመጡ የሚሆኑትን ሰዎች ጥቂት ሊያጎላልፉባቸው በአንዳንድ ባለያፍ ለምን ነው እኛ ላይ አባዛ ነው እንጂ ስድብ አንድ ሰው ቢሳደብ ያንን ስድብ ጨርቃ ይፈቅድም የፈቀደውን ብሎ ዝም ቢባል ነገር ዓለሙ እየተዘጋ ይቀር ነበር። አሁንም ካህናቶቻችን ትላልቅ ሽማግሌዎች አሉ ከሞት የተረፉ ከጥላ ያረፉ እነሱም ይህንን ነገር እኛ በእጃችን ነው ምን ለምን ነው ይህን ነገር እንደው ለሰላም አንግበን ብንነሳ ምን ነው የሚል ቃል ያለኝ ይሄ ነው። ለእኔ ይሄ ነው ለወደ ሰላም መንገድ እንሂድ።
0: አዎ በጣም ጥሩ አቶ ስጦታው እንደኔው አመለካከት። በእውነት የሰውን ያለ ሰው ስም የሚያረክስ የመሳደብ የማዋረድ ከሚናገረው ከአልኮል ከስካር መንፈስም ሆነም አልሆነም ከዚህ ካፉ የሚወጣው መርዛማ ቃላቱም ከሱ አፍ ከሚወጣው ብቻ ሳይሆን እሱን ሰምተን ምላሽ ተገቢ ምላሽ ኢማንሰት ሰዎች እኛም ያው ሰዎች ነን እንነን ያው ተሳዳቢ ነን። እዚህ ጋር በተያዘም ጠይቀው ጥያቄ ምንድነው አቶ ስጦታው ብዙ ሰዎች እንዲያው ጥሩ ዜና መስማትን ተወት አድርገው የሰውን መልካም ስም አጥፊ ተናጋሪውን ንግግር እንዲያው ለመስማት ጆሮአቸውን ሾል ቀጥ አድርገው መስማቱን ይመርጣሉና ለምንድን ነው በባህሪያችን እንዲያው አሉባልታ መስማት የምንመርጠው? የሰውን መልካም ስም ለሚያቋሽሽ በመሳደብ ሊቅ የሆነ ምሁር የሆነ ሰው በተለያዩ መንገዶች ደግሞ ከሰዎች ደግሞ ድጋፍ እንደሚደረግ እንሰማለን። እንዲያው እከሌ እከሌ ብለን ስም ባይነገርም ምን ትላላት ውስጠታው?
1: ይኸውልህ ትልቁ ችግራችን ይሄ ነው። ይሄ ትልቅ ሰው ማዋረድ ትልቅ ሰው መሳደብ ከመጽሐፍ ቅዱሳችን ከወሪታችን ትልቅ አክብር ትልቅን አክብር ተነስተህ አስቀምጥ እኔ አባትና እናትን አክብር ነው እንዴ? ሁሉም ትላልቆች አባታችን እናታችን የሚሆኑዋሉ እንያን እኮ እግዚአብሔር ረገማቸው ሰዎች ናቸው። ሰውም ያዋርዱ ጤነኛ እንዳይመስሏቸው እግዚአብሔር የረገማቸው ሰዎች ናቸው እንደያደረጉ ትልቅ ሰው የሚያዋርዱ። ግን ይህን ነገር ደግሞ ገሌን እኮ ገሌ እንዲህ አለው እንዲህ ብሎ እኮ ተሳደበ ያንን ነገር የምናራባው እኛም ተሳዳቢ ነን ማለት ነው። የነዚህ አንድ ቃል ሰምተን እያጠፋነ ነገሩን ባይራባ ይሄ ጥሩ ነገር ነበር። ያንዱን ጅል ቃል ሰምተን እኛ ካራባ ነው የስድቡ ገዳፍ ይሆነ ማለት ነው። እኛም የነው ትልቁ ችግራችን
0: በዋትስአፕ ተቀብሎ ሼር ያደርጋሉ።
1: እሱ ነው ዋናው ትልቁ ችግር እሱ ነው። ይሄንን እኛ ግን እውነት አይምሰል እግዚአብሔር የረገማቸው ሰው ናቸው። ትልቅ ሰውም ይሳደቡ ትልቅ ሰውም ያዋርዱ እግዚአብሔር የረገመው ነው። ወደፊት ምን እንደሚያጋጥመው አናውቅም። እግዚአብሔር የጅን ይስጥህ ብሎ ዝም ቢሉ ቢሉት ምንም ችግር የለም ነበር። ግን ያን እዚያ ተቀብሎ የሚያስተላልፍ ሰው የስድቡ ረዳት ነው። እዩት ገሌን ስሙት እዩት የሚለውን እያልነ ይሄ ነው ትልቁ ችግራችን። እንደው እና ደግሞ በእውነት አንድ የምንሆንበትን እስከመቼ ድረስ ነው እኛ መረኮ በመረኳይነቱ ተመኒ በተመንነቱ በያገሩ ሲበሩሲነቱ መጥቶ ብዙ ነገር ሲያቋቁም እኛ እንዲህ ብለን ዝም ብለን እየተረካከስን የምንኖረው መቼ ነው? የምንጠራቀመው ሰው የምንሆነው መቼ ይሆን ነው? እንግዲህ በዚህም ትልቅ ችግር እንዲያው ጉጉት አለኝ።
0: ጥሩ፣ በጣም ጥሩ። አቶ ሞገስ ያቆብ
2: አቤት።
0: በዚህ ዙሪያ ያለህን አስተያየት።
2: የኔ አስተያየትማ አሁን ቅድም እሱ እንደጠቀሰው ተሳዳቢ ምንጊዜም ቢሆን አባቶቻችን ምን ይላሉ? ከተማ ያለ ብዳት ኖርም ነው መሰል የሚሉተኝ። አንድ ተሳዳቢ ይኖራል። እኔ የሚገርመኝ ተከታዩ ተቀባዩ ነው እንጂ ሙላው ሰው ትክክል አይደለም። ስለዚህ እኛ ወዶች በጋብቻ የተጠላለፈ ነው፣ በአንዲት ሀገር የነበረ ነው፣ በዝምድና የተጠላለፈ ነው። ይህ ሁሉ እያለ ሌላ ብዙም የምንገነባቸው ነገሮች በኋላ ስንቀር ያልቆረቆረው እንዴት ለስድብ ይሮጣል? እንዴት እሱ በሱ ለመሳደብ ይሯሯጣል? ብዙ ነገሮች በየከተማው ወኪል የለን፣ በየቦታው በህነበት ሁሉ አፍርሰን መምጣት ይሄ ነው የኛ ያለን። እና ይህን ስድብ ትተን ወደ ልማት ቦታ ብንሄድ ከኛ ሰው ብናወጣ ይሄ ነበር ልጆቻችን የሚከተሉት። ምን እናርግ ለልጆቻችን በማለት ፈንታ ብዙ ብዙ የምናረጋቸው ስራዎች አሉ። አሁን ተዘርዝረው የማያልቁ ብዙ ስራዎች አሉ። ብዙ የተዘላዘለ ባህል አለን። ያን ባህል ሁሉ በአንድ ላይ ሆነን የምንከውንበት ጊዜ አለን። ያን ትተን ዛሬ ማነው የሚደመጥ? ስድብ ነው። ማነው የሚደመጥ? መራከስ ነው። አንዱ ሲሳደብ ያላየው መከተል ነው። ይሄ እኮ ትምህርት አይደለም። ይሄ እኮ ውርደት ነው። የሚሳደብ ሰው እኮ ውርደት እኮ ነው።
0: በዛም አይደለም አቶ ሞገስ፣ ኋላ
2: ቀርነት እኮ ነው።
0: አቶ ሞገስ ያቆ
2: ከዚህ ትቆጠብ ምን አለ? ከዚህ ተቆጥበን ግዳ ለልማት ብንሮጥ ምን አለ? ባለፈው ጀርመን አንድ ዋትሳፕ ተከፍቶ ይሄ ዋትሳፕ በአይፋ ይሆን በጀት እንደተከፈተ እንጃ ባህላችን ለመቋቋም ኋላ ቀርነትን ለማራመድ ተጀምሮ ያ ነገር ያላየናቸውን ባህሎች ወግ ባህሎችን በአንድ ሁነን ልንገታ ተጀምሮ የነበረው ሁሉ ማን ለወጠው? ስድብ ለወጠው። ይህ በጣም ያሳዝነው።
0: አሁን የስድብ ምንም በሀገረ ኢትዮጵያ ባልነበረ በቤተ እስራኤል ማህበረሰብ የብዙ ሺህ ዘመን ስደት ኑሯችን እንዲህ አይነት የጀሮ የማይሰማው የማይችል ከባድ ስድብ የምንሰማው እዚህ እስራኤል ሀገር ሆነና አሁን የተነሳበት የቤተ እስራኤላውያን የይሁዳውያን ሃይማኖት ተሸረሸረ ከሚል ሀሳብ በመነሳት ሆኖ አዎ ለሁላችን ያሳስባል። ለዚህ ከስደት ወደ ሀገር እስራኤል የመጣ ነው ህዝብ እስራኤሎች ይሁዲዎች ብለን የመጣ ነው አደለ? አሁን ግን እንደዚህ አይነት ሰውን በስድብ በዋትሳፕ ማማካኝነት ያሉ አሉትን እንዲህ ነው እያሉ ስም እያጠፉ ያሉ ሰዎች እንደኔ አመለካከት እንደነዛ ሰዎች ምናልባት ወደ ሌላ ሃይማኖት ያሉ ሰዎች የበለጠ እንዲርቁ ያደርጋቸዋል ይመስለኛል።
2: አዎ
0: አሳስቸው ከሆነ አስተያየታችሁን አትወስጡታው።
1: እሺ እዚ ላይ ዋናው እኛ ምን ተነከረበት አሁን በጠቀስከው ወደ ሃይማኖት ከመጣነ ምን ተነከረበት በሃይማኖታችን ነው። ብዙ ወገኖቻችን አያት ቅማቶቻችን ስንት ዘመና ሲኖሩ በሃይማኖታቸው ታርደው ተገለው ለምንም ታመር ተወሪት ፈቅቃነልን ብለው ስንት በረሃ ጥሰን ቅድማት ወመጎስ ያቆብሩዋል ስንት ግብር ተከፍሎ የሰው ግብር ተከፍሎ ነው እቺን ሀገር ያገኘናት። ስንት ችግር ተፈጥሮ መከራ ይተን ያገኘናት። ከዚች ሀገር ከገባነ ግን ትልቁኛ ምን ጓጓው የሃይማኖት የሚሰብኩ ሰዎች እቺን የተቀደሰች ሰንበት እየሻሩ የሚሄዱ ሰዎች በዚህ በሃይማኖታችን ግን እንሞታታለን በዚች ሃይማኖታችን ግን ወደ ኋላ የሚል የለም። ለምሳሌ ከዚህ ካሁን ፊትም ስብሰባ አድርገን በቤት አትቅባ ተናግረናል። ይህ ነገርም እየቀጠለ ነው። ለምንድን ነው የሄዱ ሰዎች የተሳሳቱ ሰዎች ታሉ ይመለሱ ይመለሱ ሌላ ነገር የለም። እሄዳለሁ ላለ ሰው ግን እኔ ራሴ እሄዳለሁ ብል አረብ ገባለሁ በዚያ ግን ማንንም አይከለክልኝ መሄድ ይችላል አስታውቆ መሄድ ይችላል። ዝም ብሎ ግን እዚያ መዚህን እያለቀለቀ ሰው መስበህ ግን አይችልም። ደግሞ ለምን መሰል መሄድ ይሄዳል ግን አንድ ትልቅ ሰው እንዳንተ ያወጉ ነገር አለ። አንድ ንጉስ አንድ የቤት አሽከር ነበራቸው አሉ ጥሩ ጥሩ የሚወዱት እድሜ ልኩንም ያገለግል ያነ ግን 10 ሸቀልም 5 ሸቀልም እንዲያ እየሸሸገ ሲል ወደ ሚሊዮን ደረሰ ያነ አገልጋይ ብሎ ብሎ ጌታ ያለው አሉ አቤት ለሄድ ነኝ እንዲያው ይመርቁኝ አረ ተባረክ ብሩክ አይደል አንተማ በዶ መርቀው ይሰዱት አለኝ። ሲሰዱት ያነ ሮዬ ካሽቦኑ ሂሳብ ሹሙ ይሄድና ለንጉሱ ረጌታዬ ይህ ሰውዬማ ይህን ሚሊዮን ገንዘብ እንዲያርጎ እንዲያርጎ ይዞዶ አድምዶ ይሰጣቸው ያሳያቸዋል አራ በልና ብለው እንደገና አስጠርተው ይቀርባል አሉ። ይቀርብና አሉ አንተ ይሉታል አሉ አቤት አንድ ላብ አንድ ጠርሙስ ውስጥ ገብቶ የጠርሙሱን ወተት ጠጥቶ በጠርሙሱ ሊወጣ ቢል አላወጣው አለ። እንዲያው ይህ ምን ይሻላል ብለው ንጉሱን አሉህን ያቀረቡለት ያን አይ ያችን የጠጣትን ወተት ትፍት ታርጓት ይውጣ ብሎ አለ ይባላል። አሁን አይ በልህማ አንተ ነህ የፈረድክ በገዛጅህ ሲወሰድካትን ገንዘብ ሁሉ አምጣ ብሎ አሉት ይባላል። ይህም ያጭበረብር ደግሞ ወደ ክርስትና ሃይማኖት እሄዳለሁ ታለ ይሁዲ ነኝ ብሎ መጥቶ ወግዩሩን ሁሉን ከውኖ ቤቱን ገዝቶ እሄዳለሁ ካለ ያችን የበላትን ተፍቷት ይሄዳለኝ አይለቀውም። ለሃይማኖት ግን የሚቆም ህዝቡ ነው ካህናቱ ነው። በመጀመሪያ ደረጃ ልመና የተሳሳተ ይመለስ ነው። ሂድ ብሎ ድፋው ግፋው አይደለም እባክህ ተመለስ ብሎ መለመን አለበት። አልመለስም ላለ ግን የበላትን ተፍቶ ይሄዳል። እና ወደ ሃይማኖታችን ግን አንለወጥም። በሃይማኖታችን ግን እንዲያ የፈለገ ይምጣ አባቶቻችን እየሞቱ እየዳኑ ይዟት የኖሯትን እኛ ምን ሞትላታለን ለሃይማኖታችን።
0: ግልጽ ነው አቶ ሞገስ?

0: የወሰዳቸው ሰውዬ ይሄን የሚያካሄደው ነው ለዚህ ሃይማኖት ኃላፊነት ተጠያቂ የሚሆን እንጂ የሄዱት ያልተማሩትን እያየ የሰው አቋም እያየ ይሄ እኮ ብመክረው ወደ እኔ ይመጣል እያለ እንጂ ብስል ሰው አልሄድም። እነዚያን ሰዎች ደግሞ ኖሮ ይቆረቁራቸዋል። መምጣት የጀመሩም አሉ። በልልታ በደስታ እንቀበላቸዋለን እና ይሄ ነው ያለ። ሌላው ቅድም ከጠቀስኩት መናገር የምፈልገው እንዴት ብለን ነው መጥተን ነው ከዚህ ሀገር ለዚህ የበቃነ ብሎ ሙላው ቢያስብ። በእኛ በኋላ የመጡ ብዙ አመት እየቆዩ አመት 30 አመት 15 አመት እየቆዩ ነው። እኛ እንኳን በሱዳን የመጣው በአዲስ አበባ የመጣው እኮ 90 ሰው ተቀብሯል። 90 ሰው ነፍሳቸውን ይማረው።
1: በአዲስ አበባ
0: እና አለቃ ገነት ወዳችሁ ቁጠሩ ተብለን አዲስ አበባ የ90 ሰው ቀብር ቆጥረን ወደ አምባቸው አስተላልፈናል። ታዲያ ይሄ ሁላ መች ደርሳለሁ ሲል እየተማረከ የመጣ ሰው ቦታውን ለቆ ወይ ከዚህኛው አልደረሰው ወይ ካስተው አልደረሰ ገናም ያልመጡ ወገኖቻችን እያሉ ከዚህ መሀል ስድብ ይገባ ነበር አይገባም ነበር? ያሳዝናል። አሁንም ልቦና ይስጣቸው ለሚሳደቡ ሰዎች ልቦና ይስጣቸው። የሚያሰውሉበት የሚያስቡልበት ጭንቅላት ይስጣቸው። ሌላ ማንል የተሰደበው ጨርቆ አልተቀደደም።
1: በጣም ጥሩ ተከታታይ ወደ ማጠቃለያ የመጣት ወስጦታው በዚህ ላይ የሚጨምሩት ነገር
2: እሺ። እንግዲህ ማጠቃለያ ወደ ማጠቃለያው ስንመጣ ሌላ አለም ካህናቶቻችን የአገር ሽማግሌ ለዚህ ነገር ነቃ ብለን ተግተን እንስራ እንንቃ። ወትሮም አገርን የሚያቆማት በአገራችን በአባቶቻችን ሽማግሌ ነው ካህናት ነው። አንድ ነገር ቢነሳው ግዝግዝቻለሁ ካለ ቀስቀስ የሚል የለም። ካህናቶቻችን ይጠንክሩ ይነሱ። ሁሉን ነገር እኛም አብረን ሽማግሌ ጎናቸው ነን። ይህን ነገር እንጠንክር። ሰላም እናምጣ። በየከተማው ያለ ሰው እየተሰበሰበ ወደ ሰላም መንገድ እንሄድ ነው። ሌላ ነገር የለም። ያለ ሰላም የሚጠቅመን ማንም ነገር የለም።
1: እውነት አሁን ሰዎች መቼም ሲጣሉ የተፈጥሮ ነገር የሰውም ጸባይ ሆነና መጥፎ ጸባይ ሆነና መጣላት ተገቢ አይደለም። አሁን የሚጣሉ ሁለት ሰዎች ይጎዳሉ። በዚህ ጎን ለጎን ደግሞ የሚጠቅም አካል አለ። የሚጠቀም ጥቃም የሚያገኝ አካል አለ። ልጆቻችን ጥሩ ዜጎች እንዲሆኑ በደንብ ማስተማር ሲገባ የወላጆችን ገንዘብ ራሳቸውን ከጥቃት ለመከላከል እንዲያው ለክስ ፋይል በፍርድ ቤት በከንቱ ገንዘብ ወጪ ያደርጋሉና ለዚህ ምን ትመክራላችሁ?
2: አልገባኝም። እንድና ተረህረ ዘነጋኋት። ልጆች ገንዘብ
1: አሁን ወላጆች አሉ። ልጆቻቸው ጥሩ ዜጎች አድርገው ለማሳደግ ያው ያላቸውን ገቢ ገንዘብ ለልጆች በማስተማር ላይ ማድረግ ሲገባ አሁን በሰዎች መካከል የሚፈጠር ጥላቻ እንበል ከቤት ውስጥ በባልና ሚስት መካከል እንበለው በግጭት አለ። ትላልቅ ሰዎች ናቸው፣ ልጆች አሏቸው። አሁን ወይም ባልየው ወይም ሴትየዋ ራስን ከጥቃት ለመከላከል በፍርድ ቤት ነው ለነገሩ ጠበቃ ይቆማል። ምን ያህል በብዙ ሺ ገንዘብ ወጪ ሆናል? ይሄን በተመለከተ እንዴት ታዩታላችሁ?
2: ነጎስ ያቆም ተናገር።
0: እሺ፣ እኔ በመጀመሪያ በየሀገሩ ሽማግሌ ተመርጦ ባልና ምሽትንም ይሁን በግሌ የተጣላንም ይሁን ማንም ይሁን

0: ይሄ አንድ ቀን የማያልቅ ነገር በመሆኑ ተመራርጦ በዚህ ሙላው ፈቃደኛ ሆኖ ከተዘጋጀ በኋላ የሚቀር የለም። ባልና ምሽትም ይሁን ግለሰብም ይሁን የአገር ጥላቻም ይሁን የፈለገውን ሁሉ የሚያጠቃልለው በመጀመሪያ ፈቃደኛ ሆኖ ያን የሚሳደበውን ሰው ወደ ኋላ ትቶ ለሰላም ለአገሪቱም ስድብና ጥላቻ የማይፈቅድላት መሆኑን አውቆ የተነሳ ሰው ካለ ለዚህ ፈቃደኛ ከሆነ ሽማግሌ ከተመረጠ በኋላ ሁሉንም ያጠቃልላል። ያውም ልጆች ሁላ በእውነት በየአካባቢያችን የምናያቸው አሉ። ወታደርክ ወትዋልክ ወታመሸህ የማይባሉ ልጆችም አሉ። የእነሱ ወላጆች ሁሉ አምልጧቸውም ቢም ብለው ከሆነ ወላጅ ድክመትም ከሆነ ለዚህ ሁሉ በአጠቃላይ መሆን የሚገባው በየአገሩ የተወሰነ ሁለት ሁለትም ሆነ ሶስት ሶስት ሽማግሌ ተመርጦ ከአንድ ላይ ሲመክር ብቻ ነው ብዬ አስባለሁ። እኔ
1: በጣም ግሩም ነው። እንዲያው የመፍትሄ ሀሳብ ነው አቶ ዮሴፍ፣ አቶ ሞገስ የመፍትሄ ሀሳብ ነው ያቀረብከው።
2: አቶ ሞገስ ቀጥዬ ደግሞ እኔ የምለው ትክክል ነው። ስምምነት ያልኩተኝ ከስምምነት ሁሉን ያጠቃላል፣ ይሄን ሁሉ ያጠቃላል። ይሄ ባልና ምሽት ጥላቻ ቅድም አቶ መጎሰ ዳቦ የተነሳ ከጥጋብ የተነሳ ነው። ሁሉ መጥጋብ የተነሳ ነው። ከዚህ ሀገር የእስራኤል አምላክ እንደኛ ያደለን እንደኛ የመረቀው የለም። ከዚህ አቧራ ከዚህ አውጥቶ ከዚች የጣለን ከዚች ሲደርሱ ግን ብዙዎች ከወንዶችም ሆነ ሴቶቹ የጠገቡ ምን አባቱ ሴት ቤት ምን አባቱ ነው የሚሉ አሉ። ምን አባቱ ባል ምንድን ነው የሚሉ አሉ። ይሄን እግዚአብሔር የእስራኤል አምላክ የአምላክ የእግዚአብሔር ጠብ ነው እንጂ ይሄ ሁሉ የማይሰማባት የማትደረግባት ሀገር ነው የነበረች ይች ሀገር። እና አሁንም አቶ መጎስ እንዳለው ሽማግሌ ካለ ካህንና ሽማግሌ በአንድ ላይ ከሆነ ይህን ሁሉ ያጠቃላል። ልጁም አሁን እንደሚለው ልጁ አይሰማንም። ምክንያቱን እንጃ። ልጅ እምቢ ብል ወህዱ አለኝ። አንዲት ነገር አንዲት ታሪክ ነግርህ። አንድ ልጅ ለአባቱ አባቴ ብሎታል፣ አቤት ድግሪ ጭነይ ድግሪ ላይ ልጅ ድግሪ ጭነ ከመጣህ እኔ መኪና ደጃፉ ቁማ ወልፏ ሀሽልሃን ወላይ ሆና ነው የምታገኛት ብሎታል አባቱ። ያነ ልጅ ግን ጠንክሮ ተምሮ ድግሪውም ጭኖ ቢመጣ መኪና ህዚያ ይቆመ የለ ቁልፈ ሽልሃኑ ላይ የለም። አባቴ እንዲህ ብለኛል ነበር ይለዋል። አይ ልጀ ቹልች መጽሐፍ ቅዱስ ከዚች ምዕራፍ ላይ ከፍተህ አንባት ብሎ ያችን መጽሐፍ ቅዱስ ይሰጠዋል አሉ። መኪናን ያልኩ እንጂ ብሎ አባቱን አንጃ ግራ አንጃ ተናግሮ ተሳድቦ ወጥቶ ይሄዳል። አባቱ ጋርም ተራራቀ ይኖራል። ሲኖሩ ይህ አባት ይቦታል። መጥቶ እህቶቹ ወንድሞቹ ጋር ሆኖ አባቱንም ቀብሮ እንዲያ ብሎ ከዛ ወዲያ በሰላሳው ጓዝ ሲከዋውኑ እንዲያ ሲሉ እስኪ አባቴ እዚሽ ምዕራፍ ከፍተህ አንብ ያለኝ ብሎ ያችን መጽሐፍ ቅዱስ ምዕራፏ ክፍት አርጎ ቢያይ መኪናይቱን የገዛባት ቀበላ ቁልፊቱን ከዛች አገኛታል ይባላል። እና ለምን ነው ልጅ የማይሰማ ሆኖ ነው? አባቱ ያለውን ቢሰማ ኑሮ ገልጦ ቢያት ሁሉንም ሊያገኛት ነበር። እና ዋናው ደግሞ ልጅ አይሰማ ምን እንደሆኑ እንጃ። እኔ ልጅ ቢሰማ ጥሩ ነበረ። ልጁ መጥጋብ የተነሳ ነው። ፋለደ ሸሃይ ወጋው አረሙ ያርም አጨዳ አጭድ እንጨት አይቆርጥ አይሸከም ውበት አይለቅም ጠግቦ ነው እንደዚህ የሆነ። እና እግዚአብሔር የእስራኤል አምላክ ሰላሙን ያምጣልን።
1: በጣም እናመሰግናለን። እንግዲህ
2: ሰላሙን ያምጣልን።
1: አቶ ሞገስ ያዕቆብ።
0: አቤት።
1: እንግዲህ ተወሰነ ማጠቃለያ ላይ ነው።
0: እንግዲህ ማጠቃለያ የምለው ምን ጊዜ እንዲሆን ስድቡን ትተን ወደ ልማት ወደ መገናኘት ወደ ጥሩ ፍቅር አንድ በመሆን ተመልከት በመበታተናችን የተነሳ እንኳን ሌላ ከፍ ከፍ ብለው ትምህርት ያላቸው እኮ ዛሬው ከዚህ ከክነስተም ሆነ ተማን ብዙ የተማሩ ሰዎች አላወቁበትም እንድናውቀን ሆን
1: የተከበራችሁ አድማጮቻችን ቃለ ምልልሱ ላይ ተጠናቀቀ 8 ሰዓት ሆኖ ፕሮግራማችን ስርጭት ጊዜያችን አበቃና ለቴክኒክ ባለሙያችን ለሳሊም ዛሪፍ ምስጋና ይድረሰውና በነገ ጠዋት ለክ 6 ሰዓት ላይ በሰላም ያገናኘን በደህና ደሩ።